0: ለካት መከታተል የብክለት ምንጮችን መለየትና በጤና ላይ የሚያሳድሩትን ተጽዕኖ ለመቀነስ የተቀናጀ እርምጃ መውሰድ እንደሚገባም የሳምራይስ ዩም መረጃ ያመለክታል። ወደ ውጭ መረጃዎች አለፈን። ፖላንድና ዩክሬን በድንበር አቅራቢያ በተፈጸመ ጥቃት ሩሲያን ለጦርነት መባባስ አስተዋጽኦ ያደረገች ነው ተባለ። በፖላንድና በዩክሬን ድንበር አቅራቢያ በሚገኝ የባቡር ጣቢያ ላይ የሩሲያ በፈጸመችው የሚሳኤል ጥቃት ሁለቱ ሀገራት ሞስኮን የሁኔታዎች መባባስ ፈጽማለች ሲሉ ከሷል። የዩክሬን የባቡር ኦፕሬተር እንዳስታወቀው ጥቃቱ በተፈጸመበት ወቅት የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና የቀድሞው የአሜሪካ ሲአይኤ ዳይሬክተር ዴቪድ ፔትሪዮስ በአቅራቢያ በሚገኘው የድንበር ባቡር ጣቢያ ላይ ነበሩ። ከፖላንድ ድንበር 2 ኪሎ ሜትር ወይንም 1.2 ማይል ርቀት ላይ በሚገኝ ቦታ ከኪየቭ ወደ ዋርሶ እየተጓዘ በነበረበት የተሳፋሪ ባቡር ላይ ጥቃቱ እንደተፈጸመ ፖላንድና ዩክሬን አስታውቀዋል። በጥቃቱ ምንም አይነት የሰው ህይወት መጥፋትም ሆነ ጉዳት አልደረሰም። ይህ ጥቃት ቦሪስ ጆንሰንንና ከበርካታው የአውሮፓ ህብረት አባል ሀገራት የተውጣጡ የጸጥታ አማካሪዎችና የቀድሞ የአውሮፓ መሪዎችን የያዘ ዲፕሎማሲያዊ ባቡር እንዲሁም ደግሞ ዴቪድ ፔትሪዮስ የተሳፈሩበት ሌላ ባቡር በያጎዲን ጣቢያ በነበሩበት ወቅት የተፈጸመ ነው። የባቡር ኦፕሬተሩ ሐላፊዎች ከተጠቃው ባቡር ምን ያህል ርቀት ላይ እንደነበሩ በግልጽ አልተናገረም። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሞስኮ በሎኮሞቲቭ የባቡር መሳቢያ ላይም ጥቃቱ የፈጸመችው ሆን ብላ መሆኑንም ገልጿል። ሌላው ደግሞ ኒውዚላንድ በዌስት ባንክ እየደረሰ ባለው የእስራኤል ጥቃት ዙሪያ ስጋቷን መግለጿል። ሌላኛው መረጃችን ነው። የኒውዚላንድ የውጭ ጉዳይ ሚኒስትር ዊንስተን ፒተርስ በዌስት ባንክ በፍልስጤማውያን ላይ የተባባሰ ስለመጣው ጥቃት ከአቻቸው የእስራኤል የውጭ ጉዳይ ሚኒስተር ጊዲዮን ሳአር ጋር ተያይቷል። የውጭ ጉዳይ ሚኒስትሩ ባወጣው መግለጫ እንዳስታወቀው ፒተርስ በሰፋሪዎች ጥቃት መባባስ፣ በዌስት ባንክ ህገወጥ እስራኤል ሰፈራዎች መስፋፋት እንዲሁም በጋዛ ባለው የሰብአዊ ሁኔታ ላይ ያላቸውን ስጋት ገልጿል። መግለጫው አክሎም ፒተርስ ከፍልስጤም የውጭ ጉዳይ ሚኒስተር ቫርሰን ሻሂን ጋር ለመነጋገር ማቀዳቸውም ጠቁሟል። በዓለም ዙሪያ ያሉ በርካታ ሀገራት እስራኤል ለበርካታ አስርተ ዓመታት በፍልስጤም ላይ ያደረገችውን ወረራ በመቃወምም ትችታቸውን እያጠናከሩ ይገኛሉ። ዓለም አቀፍ የፍትህ ፍርድ ቤት በሐምሌ 24 እስራኤል የፍልስጤምን ግዛት መቆጣጠሯን ህገ ወጥ ሲል ገልጾታል። ከወራት በኋላ ደግሞ የተባበሩት መንግስታት ድርጅት ይህ ወረራ በአንድ ዓመት ጊዜ ውስጥ እንዲያበቃ የሚጠይቅ ውሳኔ ማሳለፉንም አልጀዚራ አስታውቋል። አድማጮቻችን፣ አሁን ደግሞ የሀገር ውስጥ የውጭ መረጃዎቻችን እዚህ ጋር ገታ እናድርጋቸውና በስፋት ወደምንመለከተው ጉዳይ እናልፋለን። ባልደረባችን ቤዛቤት አራጌ ፍቅር በዱላ ይገለጻል ወይ ትለናለች። አድማጮች፣ ፍቅር በእንክብካቤ፣ በስጦታ፣ በቃላት ብቻ በብዙ ነገሮች ሊገለጽ ይችላል። ታዲያ ግን ዱላ እውነት የፍቅር መገለጫ ነው ወይስ ደግሞ ምን? እስኪ እናንተ ሀሳባችሁን 6979 ላይ አጋሩን። ባልደረባችን ቤዛቤት አራጌ ደግሞ ፕሮግራሙ እንደሚከተለው አዘጋጅታልናለች።
1: ዶክተር ዳዊት ወንድማገኝ በተጻፈው አለመኖር በተሰኘው መጽሐፍ ላይ ፍቅር የልጅነት ስሜት ነው፣ ልጅነት እውነት ነው፣ ስሜት ደግሞ የማይዙትና የማይቆጣጠሩት። ፍቅር የማይዙት የማይቆጣጠሩት እውነት ነው። ከተሰማ ሊክዱት የማይችሉ ከሌለ የማይፈጥሩትና ሊያስመስሉበት የማይችሉት እውነት። ያለ ፍቅር መኖር ደመና እንደመጨበጥ ነው። አለማፍቀር አለመኖር ነው። አለመኖር ደግሞ ያስፈራል። ፍቅር የተፈጠረው መኖር እውነት እንዲመስለን ይሆናል። ከጥቂት ዓመታት በኋላ እንደማንኖር፣ ከጥቂት ዓመታት በፊትም እንዳልነበረን እያወቅን አሁን መኖራችንን እውነት ብሎ ለመቀበል ማፍቀር አንዱ አስፈላጊ ነገር ነው። ፍቅር አለመኖርን ያስረሳል። መርሳትን የመሰለ ደግሞ ምን አለ? ከማፍቀር የሚገኝ ደስታ የራሱ ነው። ማፍቀር ምላሽ አይፈልግም። የግድ መፈቀርን አይሻም። ማፍቀር በራሱ ደስ ይላል። ቀኑን በመልካም ስሜት ሸፍኖ ሌሊቱን በመልካም ህልም ያሳርፋል ይላል። የፍቅርን ኃያልነት የማፍቀርን በረከት በደስታ በተዋጡ ቃላት አስቦ ጥቅሙን ሲተርክ መጽሐፉ

ፍቅር ጥልቅ ነው የፍቅር መገለጫዎች ደግሞ እልፍ ናቸው ወንድም ሆነ ሴቱ ፍቅሩን ለመግለጽ የማይቆፍረው ድንጋይ የለም እና ታዲያ ከፍቅር መገለጫዎች መካከል አንዱ ሲጎድል ግን ፍቅር የቀነሰ ይመስልና አምሮ በሐሳብ ጎርፍ ይሞላል በአንዳንዶች ዘንድ ደግሞ የፍቅር ሆነ የትዳር አጋሮቻቸው ጋር ደግሞ ዱላ የፍቅር መገለጫ ሆኖም ይታያል ባይብሉባው አንዴ ፊቷን ሲላት ደግሞም ከመድር አንስቶ መልሶ ከመድር ሲያገናኛት አሊያም ደግሞ ወዲህ ወዲያ ሲል ጎሸም እያደረገ ሲያልፍ

0: በዚህ ግድም ደግሞ ከብዙዎቹ አንዷ እሷ ንዴት ካፍንጫ ያለባት ሴት ስትናደድም ሲከፋትም ትዳሯን ቆንጠጥ አድርጋ ባሏን እንዲፈራት ያደረገችውም እጇን በኃይል ከጀርባው ብሎም ከደረት ማሳረፏ የፍቅር መገለጫ ሆኖም አይተናልም ሰምተናልም።
1: እኔስ ቢሆኜ ሚስቴ ያም ሳለቃ የሴት ወታደር ነች። በተጣላን ቁጥር ታስፈራ አራኛለች። የሴት ኮማንዶ ነች። ችድሮ ተምራለች። ካራቴ ታውቃለች። አንድ ቀን እንጃልኝ ትዘረረኛለች።
0: እናማ ይህም ሆኖ ለአንዴ ብቻ ተከስቶ አልፎ ዝም እንኳን እንዳንል አለመጎሸሙ ሲቀርባቸው ፍቅሩ የቀነሰ ፍቅሯ የወረደ መስሏቸው ሲብሰለሰሉም ይታያሉ። ለመሆኑ ዱላ የፍቅር መገለጫ ሊሆን ይችላል?
2: ባለው ነገር እኔ በፍጹም አልደግፍም። ግን አው ብዙ ሰዎች ይሄ ምናልባት እናቶች አሁን በፊት እናቶች ናቸው የድሮ ባለው ካልመጣ ወንድ ልጅማ ኮስተር ብሎ ካልመጣ ምን ባል መሆኑን ይታወቃል የሚባል ነገር አለ። ግን አሁን አላይ በእኛ አሁን በዚህ ባለው ጄኔሬሽንም አንዳንድ ሰው እንደዛ አይነት አመለካከት ያለው አለ።
3: ያ በዚያን ተማመን። ምክንያቱም አንድ ሰው ሲፋቀር በፍቅር ሲሆን እንጂ በምጥ አይደለም ተፋቀረና አንተው። ስለዚህ እኔ በፍቅር ጊዜ በዱላ የሚሰራተ ነገር ያለ አይመስለኝም። ይሄ እንደ አህያ መደብደብ እኔ ፍቅር ብዬ አልጠራም
4: ራሴ ማለት። ይሄ ፍቅር መገለጫ ነው ብዬ አላምንም። ምክንያቱም ዱላ ወይንም መጎነታተል ምናልባት መጎነታተል የፍቅር መገለጫ ሊሆን ይችላል እንጂ ዱላ ህመም እያመመሽ ፍቅርን ትገልጭበታል። እያሳመም ፍቅርን መግለጽ አይቻልም። ስለዚህ ድሮ ምናልባት የወንዶች አባባል ሊሆን ከቻለ ነው እንጂ ሴቶች ቢጠየቁ ይህን የሚሉ አይመስለኝም። እና እንደዛ እኔ አይጥመኝምም አልቀበለው።
2: ድማቃ ሴት ነበረ። በስነስርዓት እንዲህ ቢሮ ውስጥ ነው ኦፊሻል የምታወራው ማለት በቃ ቅር ብሏታይ። አሁንማ በጣም ትቶኛል፣ መማታቱንም ትቶኛል፣ ደጅ ደጅ ብሏል፣ ንቆኛል። የንቀት አይነት መገለጫ ምታረገዋል። እና ይሄ እንደ ልምድም የሚያረጉት አሉ ማለት በቃ ወንድ ልጅ ካልተማታ ባልነቱ በምን ይታወቃል የሚሉ አሉ።
5: መምታቱ ሁልጊዜ ማረግ አለበት ብዬ አላምንም፣ ግን አልፎ አልፎ ያስፈልጋል። ምክንያቱም እንዴት እንደሆነ ተቀድሽ አንዳንዴ ፍቅሩንም የሚገልጽበት መንገድ ያ ነው። ሲቀናም እኔ በማደርገው ነገር ቀንቶም መናገር ስለማይችል አንዳንዴ በምት ይገልጸዋል። ግን ሁልጊዜ መሆን አለበት ብዬ አይደለም፣ አልፎ አልፎ ግን ያስፈልጋል ብዬ አምናለሁ።
6: ፍቅር በዱላ አይገለጽም። ፍቅር ራሱን የቻለ ፍቅር ነው እንጂ የዱላ ፍቅር ፍቅር አይደለም። ይሄ እውነተኛ ፍቅር አይደለም። ዱላ ላህያ ነው። የሰው ልጅ በፍቅር የሚገለጸው በቃ ከውስጥ በሆነ በስጦታም አይገለጽም። ምክንያቱም ከውስጥ ያለ ፍቅር እንደሚወድሽ ውስጥሽ መረዳት አለበት እንጂ በመደብደብ በጥፊ በዱላ በእርግጫ ይሄ ፍቅር አይደለም። ይሄ ላህያ ነው። ለሰው አይፈቀድም።
7: አይ አይደለም፣ የፍቅር መገለጫ ሊሆን አይችልም። ምክንያቱም ሰውየው ብዙ ፍቅሩን የሚገልጽበት ነገር ሊኖር ይችላል። ግን መቶኝ እኔ ፍቅሩን ገለጸልኝ፣ እንደውም ሲመታኝ እየጠላሁት እሄዳለሁ። እሱ ምናልባት ከቤተሰብ የወረሰው ከዘር ከሚያየው ነገር ይሄ መስሎት ከሆነ ያው ያ ስህተት ነው። እኔ ባሌ ወይም ሚስት ለባሏ የምትገልጽበት ብዙ የፍቅር ቋንቋ አለ፣ ስጦታ አለ፣ እንደገና ደግሞ ደህንነቷን እንኳን የማይጠይቅ አለ። እንዴት እንደዋለች ምን እንደደረሰባት የት እንደደረሰች ሳይጠይቅ ግን እየመጣ የሚቀጠቀጣት ወይ ቀንቶ ነው ወይም ንዴቱ መውጫ እያረጋል።
0: ፍቅር ለየቅል ነው እንዲባል ሰዎች የራሳቸውን ሀሳብ አጋርተዋል። ነገር ግን ይህንን የድሮ የነበረ ብሂልን ማለትም በእናቶቻችን ጊዜ ያሳለፉትን ይህንን ስቃይ አሁንም አንዳንድ ሰዎች ቤት እንመለከተዋል ያሉንም አይጠፉም። ታዲያ እነዚህ ሰዎችም ምናልባት መጎሸሙ ሲቀርባቸው የሚከፉም እንደሆኑ ገልጸውልናል። ታዲያ ይህ አይነቱ ስሜት የሚከሰተው ከምን አንጻር ነው? የምንስ የስነ ልቦና ጉዳት ሊያስከትል እንደሚችል ጥያቄን አነሳን። የስነ ልቦና ባለሙያው አቶ ረዳይት ፈቃዱ ይህንን ብለውናል።
8: አንዳንድ ወንዶች ማፍቀራቸው የሚታወቀው ሲቀኑ ነው። ከሳይኮሎጂ አንጻር አንዳንዴ አቢዩዝ የሚያደርጉን ሰዎች የመውደድ ሜንታሊቲ አለ። በተለይ በአስተዳደግ ለምሳሌ አባት በጣም አቢዩዚቭ ከሆነ ካውንተር የሆነ ምላሹ ምንድን ነው? ያንን ሰው በደንብ መውደድ። ይሄ አንድ እንደ ኮፒንግ ሜካኒዝም ነው። አንጎላችን ከዛ ነገር መውጣት እንደማንችል፣ ከዛ አቢዩዚቭ ከሆነ ሪሌሽንሽፕ መውጣት እንደማንችል ሲያውቀው ሲረዳው፣ ሌላ አይነት መፍትሄ ሲያጣ ያንን ሰው ማፍቀርና ዲናየር የማድረግ ነገር ማለት ነው። ወዶኝ ነው እንዲሚያደርገኝ የሚል ኢድና ሱፐር ኢጎ ሲጣሉ ወይም ደግሞ እኛና ሪያሊቲው ስንጣላ ያንን ባላንስ የሚያደርገው ኢጎ ነው። ኢጎ ባላንስ ሲያደርግ አንደኛው የሚጠቀመው ሜካኒዝም ዲፌንስ ሜካኒዝም ይባላል። ለምሳሌ ርቦን ሊሆን ይችላል፣ ግን ሰው መጠየቅ አንችልም ወይ አፍረን ላንበላ እንችላለን። እና ኢጎ ባላንስ ሲያደርገው አይ ዳይት ላይ መሆን እኮ መልካም ነው፣ ለዚህ ለሰውነት ለአቋም ለቅርጽ ምናምን ብሎ አለመብላታችንን ለመልካም ነገር እንድናውለው ደረጃን ይችላል ማለት ነው። ሜካኒዝም ሊሆን ይችላል። ስለዚህ አሁንም እንደዚህ አቢዩዚቭ የሆነ ሪሌሽንሺፕ ሲኖር ዛ ነገር መፍትሄ መስጠት ሳንችል ስንቀር ወይም ደግሞ ከዛ ሪሌሽንሺፕ ራሳችንን ማግለል ሳንችል ስንቀር ኢጎ የሚጠቀመው ይሄ ሰው ወዶኝ ነው ስለሚያፈቅረኝ ነው ወይም ደግሞ ለኔ ካለው ፍቅር የተነሳ ነው ብሎ አንጎላችን ሊያምን ይችላል አይምሮአችን ሊያምን ይችላል ማለት ነው።
0: ፍቅርን በስጦታ ፍቅርን በአበባ ፍቅርን በማቀፍና በብዙ መልካም ነገሮች መግለጽ እየተቻለ አርጮሜን ዱላን እጅን መሰንዘርን ለፍቅር መገለጫነት መጠቀም አግባብ አይደለም። ፍቅርን ያጠፋል የሚለው የሁሉም ሐሳብ ነው።

በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ ስንቃችን ለከፍታችን

0: ልዩ ቅናሽ ከኢትዮ ሴራሚክስ። ባለፉት 30 ዓመታት በማይዋዥቅ ጥራቱ የሚታወቀው ኢትዮ ሴራሚክስ ከአውሮፓ፣ ኤዥያና መካከለኛው ምስራቅ ባስመጣቸው የሴራሚክስ እና የመታጠቢያ ቤት እቃዎች ላይ ለአጭር ጊዜ የሚቆይ ልዩ ቅናሽ አዘጋጅቶ ይጠብቆታል። በማንደራደርበት ጥራት አዲስ ያስገባናቸው የፖርሲሊንና ሴራሚክስ ምርቶች እንደዚሁም ጃኩዚ፣ ሳውና፣ ስቲም፣ ሻወር ቦክስ እና ሻወር ካቢኔቶችን በልዩ ቅናሽ እንሆ ብለናል። መላያችን በሆነው ነጻ የማማከር አገልግሎት ህንፃው አሊያም ቤቶ ድረስ በመምጣት ልምድ ባላችሁ የዘርፉ ባለሙያዎች የሚፈልጉትን ብቻ ሳይሆን የሚያስፈልጉትንም ጭምር እናማክሮታለን። የት ይመቾታል? ቦሌ ጃፓን ኤምባሲ፣ ፒያሳ አርዲበከንቱ፣ ጎርድሾላ አሊያም ካዛንቺስ ፊኒሽንግ ሞል እና ካዛዲስ ህንፃ በተጨማሪ ኡራኤል እና በስራተ ገብርኤል ቢመጡ በሁሉም የከተማችን አቅጣጫ ያገኙናል። ብቅ ይበሉ፣ የእድሉ ተጠቃሚ ይሆኑ። ለበለጠ መረጃ በ0938888888 ላይ ይደውሉልን። ምንጊዜም ጥራትና ውበትን እንደ አዲስ ከኢትዮ ሴራሚክስ።
1: ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ አዲሱ ዓመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን በአስተማማኝ የተከፈለ ካፒታል፣ የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያገኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ ዓመት።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የአስር በመቶ ጉርሻ ያገኛሉ።
1: አብራው ይቆዩ ገብረው እንደ ዳሽን ባንክ ያስፈው
0: መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያይ።
3: የባል ሰሞን ባይኔራቀው በልብ ይቀርባል፣ የተነፋፈቀው ይገናኛል። ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ከወዳጅ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 20 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10 በመቶ ጉርሻ አዘጋጅቶላችኋል። ምን ይሄ ብቻ! የባል ሸመታውንም ሲፈጽሙ በህብረት ባንክ ፖስ ማሽን በህብር ካርዱ ይክፈሉ። ወዲያውኑ የ5 በመቶ ተመላሽ ያገኛሉ። እስከ ጥቅምት 21 2019 ብቻ የሚቆየውን እድል ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎች ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ፣ በህብረት እንደግ።
4: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
5: ካቦድ ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንቺስ እና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ ዓመት።

0: ጥላለወጥ
1: አዲሱን አመት ቢያንጎ ዴሊቨሪ ጋር እዚህ አዲስ አመት ማንኛውንም እቃ ቢያንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከቢያንጎ ያገኛሉ። ማሳሰቢያ፣ ቢያንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በስድስት ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በሶስት ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
2: በአዲሱ አመት የጎመን ምንቸት ወጥቶ የስጋ ምንቸት ወደ ቤታችን የሚገባበት የየመስካችን መንገድ በስኬት የሚፈካበት ከራሳችን አልፈን ለሌሎች የምንተርፍበት ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነቢ ኢንተርናሽናል ባንክ ይመኛል። እንደ እስከዛሬ ሁሉ በበዓል ሰሞንም በሚያስፈልጉት ሁሉ ንብ ተራ የተሰኘውን ሁሉን አቀፍ ዲጂታል ባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ በአክብሮት ጭምር ነው። መልካም አዲስ አመት እንዴ ሚኒዬ፣ እሰይ አትፈሪ እንጂ በደንብ ጨፍሪ አባብዬ፣ ወደ ኪስዎ ለመግባት አይፍሩ እንጂ። ይሄን መሳይ የሞቀ ሳቅ አመቱን ሙሉ ከቤታችሁ ሳይደበዝዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ አመት። ነቢ ኢንተርናሽናል ባንክ ይሰራዋል ከልብ እንደ

0: የተከበራችሁ አድማጮቻችን ያዳመጣችሁ የምትገኙት በተወዳጁ ጣቢያ ብስራት FM 101.1 ወደ እናንተ እየደረሰ የሚገኘው ብስራት ማለዳችን ነው። ወደ ሌሎች መረጃዎች እናልፋለን። በማህበራዊ ሚዲያ የጥላቻ ንግግር ሲያሰራጭ የነበረው ግለሰብ በእስራት ተቀጣ። በሃዲያ ዞን ሆሳና ከተማ ነዋሪ የሆነው ተከሳሽ አቶ አንሺሶ ካጢሶ ሐሰተኛ የፌስቡክ ገጽ በመጠቀም በግል ተበዳዮች ላይ ያነጣጠረ የጥላቻ ንግግር በማሰራጨት ከፍተኛ የስነ ልቦና ጉዳት ማድረሱ ተረጋግጧል። አቃቤ ሕጉ በተከሳሹ ላይ የጥላቻ ንግግርና ሐሰተኛ መረጃ ለመከላከል ለመቆጣጠር በወጣው አዋጅ ቁጥር 1181 ህዝባር 2012 አንቀጽ 4 5 እና 7 ነው አንቀጽ 4 መሰረት ተደራራቢ 13 የወንጀል ክሶችን መስርቶ ለፍርድ ቤቱ አቅርቧል። ጉዳዩን ሲከታተል የቆየው የሆሳና ከተማ የመጀመሪያ ደረጃ ፍርድ ቤትም ድርጊቱን ሆን ተብሎ የተፈጸመ በመሆኑ በከባድ ወንጀል መድቦታል። ተከሳሹ ከተከሰሰባቸው 13 ተደራራቢ ወንጀሎች የክሶች ጥፋተኛ ሆኖ ተገኝቷል። እያንዳንዱ ክስ እስከ 1 ዓመት ከ6 ወር ቀላል እስራት የሚያስቀጣ ቢሆንም ፍርድ ቤቱ የግራ ቀኝ ቅጣት አስተያየቱን መርምሯል። ተከሳሹ ካቀረባቸው 7 የቅጣት ማቅለያ ምክንያቶች ከዚህ ቀደም በወንጀል ተከሶ አለመቀጣቱ፣ የቤተሰብ አስተዳዳሪና የሶስት ልጆች አባት መሆኑ እንዲሁም በበጎ አድራጎት ተግባራት ላይ ይሳተፍ እንደነበረ በማስረጃ በመረጋገጡ ሶስቱም ማቅለያዎች ፍርድ ቤቱ ተቀብሎታል። በመሆኑም ፍርድ ቤቱ ተከሳሹን ያርማል፣ ሌሎችንም ያስተምራል በሚል ባሳለፍነው ውሳኔ ተከሳሹ በአምስት ዓመት ቀላል እስራትና በ50 ሺህ ብር ገንዘብ እንዲቀጣ የተወሰነበት መሆኑን የሰምሃር አለባቸው መረጃ ያመላክታል። ወደ ውጪ ስናልፍ ደግሞ ማክሮን የሆርሙዝ ውጥረትን ለማርገብ ከኢራቁ ጠቅላይ ሚኒስትር አልዛይድ ጋር ተወያዩ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የኢራቁን ጠቅላይ ሚኒስትር አሊ አልዛይድን በፓሪስ አስተናግደዋል። ማክሮን በኤክስ ገጻቸው ላይ በወጡት መግለጫ በመካከለኛው ምስራቅ ሰላምና መረጋጋትን ማስፈን የፈረንሳይን ጥቅም ማስጠበቅ ጭምር ነው ብለዋል። ውጥረቱን ለማርገብ በመስራትና በሆርሙዝ ሰርጥ ለማራጭ መስመሮችን በማልማት የኤነርጂ አቅርቦታችንን ማረጋገጥ በነዳጅ ዋጋ ላይ ያለውን ጫና ማቃለል ነው ሲሉም ተገልጸዋል። አክሎም ከአጋሮቻችን ጋር ያለን የመከላከያና የደህንነት ትብብር ማጠናከር በሽብርተኝነት ላይ የሚደረገውን የማይቋረጥ ትግል አብሮ መቀጠል ማለት ነው ሲሉም ገልጸዋል። በመጨረሻም በናይጄሪያ በ26 ብቻ 10 ሺህ በላይ የዲፍቴሪያ ወይም የጉሮሮ ነቀርሳ ታካሚዎች መመዝገባቸው ተገለጸ። ናይጄሪያ በክትባት ሊከላከል የሚችለው የዲፍቴሪያ ጉብ ወይም የጉሮሮ ነቀርሳ ተላላፊ በሽታ ጋር ተያይዞ አስደንጋጭ መረጃ እየወጣ ሲሆን በናይጄሪያ የበሽታ መቆጣጠሪያና መከላከያ ማዕከል ኤንሲዲሲ ዋና ዲሬክተር ዶክተር ግዳዶ ኢድሪስ በአቡጃ ከመገናኛ ብዙሀን ጋር በነበራቸው ቆይታ ሀገሪቱ በፈረንጆቹ 26 ከ10 ሺህ በላይ የዲፍትሪያ ወረርሽኝ ጉዳዮች መመዝገባቸውን አስታውቋል። የጤና ባለሙያዎች እንደገለጹት ከተመዘገቡት አጠቃላይ የተረጋገጡት በኢንፌክሽኑ ከተያዙት ሰዎች መካከል 98 በመቶ የሚሆኑት ከ8 ግዛቶች ውስጥ ብቻ የተከማቹ ናቸው። እነዚህም ካኖ፣ ካዱና፣ ካትሲና፣ ቦርኖ፣ ባውቺ፣ ፕላቱ፣ ሶኮቶና ዛንፋራ መሆናቸውም ተመላክቷል። አድማጮቻችን፣ አሁን ደግሞ የክፍል 2 ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። መረጃዎችን ደግሞ በክብር ስሙልኝ የሚላችሁ ስንቄ ባንክ ነው። ስንቄ ባንክ ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሃነትን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርጎ የሚሰራው ስንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ስንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶችን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ 22 በላይ በሚሆኑ ቅርንጫፎች ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገት ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥ የነገ ስኬት ዋስትናችሁን ጨብጡ። ስንቄ ባንክ በአንድነት ወደ ስኬት።
1: ቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን፣ ስንደክም ምርኩዛችን፣ ለረዥም ጉዞ ስንቃችን፣ ለከፍታ

0: አድማጮቻችን የክፍል ሁለት ስፖርታዊ መረጃዎችን ሊነግረን አቤል አሻግሬዚ ስቱዲዮ ይገኛል። እንኳን ደህና መጣ አቤል፣ መቀጠል ትችላለህ።
1: በድጋሚ አመሰግናለሁ ኤደን። ውድ አድማጮቻችን በድጋሚ እንደምን አድራችኋል? የኢትዮጵያ አትሌቲክስ ፌዴሬሽን ወደ ኮፐንሃገን ለሚጓዘው ልዑክ ቡድን ዛሬ የክብረ ሽኝት እንደሚያደርግ አሳውቋል። በዴንማርክ ኮፐንሃገን ለሚካሄደው የዓለም አትሌቲክስ የጎዳና ላይ ሩጫ ሻምፒዮና አገራችንን የሚወክለው ድንቅ የልዑካን ቡድን ዛሬ አመሻሽ ላይ በታላቅ ድምቀት ይፋዊ ሽኝት ይደረግለታል። ከፊታቸው መስከረም 9 እስከ መስከረም 10 ቀን 2019 ዓ ም በዴንማርክ ኮፐንሃገን በሚካሄደው የዓለም አትሌቲክስ የጎዳና ልዩ ሩጫ ሻምፒዮና ላይ አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን ከፍ ለማድረግ ታጥቀው የተነሱት አትሌቶቻችን ወራትን እየፈጀው ከባድ ዝግጅታቸውን ማጠናቀቃቸውን የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። ይህንን ተከትሎ ዛሬ ማክሰኞ መስከረም 5 ቀን ከቀኑ 11 ሰዓት ጀምሮ ቦሌ በሚገኘው በታዋቂው ቀነኒሳ ሆቴል ደማቅ የሽኝት ፕሮግራም ይደረግላቸዋል። በስነስርዓቱ ላይ የስፖርት ሚዲያ አካላት፣ የፌዴሬሽኑ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት ለአትሌቶቹ የሀገር አድራ ባንዲራ በክብር የሚሰጣቸውም ይሆናል። በኮፐንሃገኑ የዓለም ሻምፒዮና ላይ ከ85 አገራት የተውጣጡ ወደ 500 የሚጠጉ የዓለም ምርጥ ሊቃና ሴቶች የሚሳተፉ ሲሆኑ የኢትዮጵያ ስብስብ ግን እንደተለመደው የዓለም አቀፍ ተንታኞችን ቀልብ ስቧል። በአሁኑ ወቅት የወንዶችም ሆነ የሴቶች የግማሽ ማራቶን የዓለም ክብረ ወሰን በዮሚፍ ቀጀልቻና በለተሰንበት ግዳይ አማካኝነት በኢትዮጵያውያን እጅ መገኘቱ ለቡድናችን ከፍተኛ የስነ ልቦና የበላይነትን ሰጥቷል። በዚህ ብሔራዊ ቡድን ስብስብ ውስጥ እንዳንጋፋው ሀጎስ ገብረህይወት፣ በቅርቡ የሲድኒ ማራቶን በበላይነት ያጠናቀቀው ወጥ አቋም ያለው ጀማል ይመር፣ እንዲሁም በሴቶች ፈጣን ሰዓት ያላት ልቅና አምባውና ጽጌ ገብረ ሰላማ የመሳሰሉ ብርቱ አትሌቶች ይገኙበታል። የዓለም አትሌቲክስ ተንታኞች እንደሚሉት የኢትዮጵያ ቡድን በዴንማርክ ምድር ብርቱ ተፎካካሪ ከምትሆነው ኬንያ ጋር የአንገት ለአንገት ፍልሚያ እንደሚያደርግና በጋራ ቡድን ታክቲክ በመታገዝ የወርቅ ሜዳሊያዎችን በመንጠቅ አገራቸውን እንደሚያኮሩ ትልቅ ግምት ተሰጥቷቸዋል። ከዋሊያዎቹ ስብስብ ውስጥ ነባር ተጫዋቾች ሲቀነሱ አዳዲስ ተጫዋቾች ብሔራዊ ቡድን መቀላቀላቸው ተነግረዋል። 2027 የአፍሪካ ዋንጫ ማጣሪያ ዝግጅቱን እያደረገ የሚገኘው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በስብስቡ ላይ ተጫዋቾች ቅነሳና አዳዲስ ጥሪዎችን ማድረጉን ቀጥሏል። አሰልጣኝ ዮሐንስ ሳሌ በትናንትናው ዕለት አጥቂው ታምራት እያሱ፣ የመስመር ተጫዋቹ ጸጋ ብግዛውና ደግፌ አለሙ ከስብስብ መቀነሳቸው የሚታወስ ሲሆን ከቀትር በኋላ ደግሞ ላለፉት 4 ሳምንታት ከቡድኑ ጋር ሲዘጋጅ የቆየው ዘንድሮ መቻልን የተቀላቀለው ተከላካዩ አማኑኤል ትርፉ ከስብስብ ውጭ መሆኑ ተገልጿል። በሌላ በኩል የብሔራዊ ቡድኑ ዝግጅት ለማጠናከር በውጭ ሀገር የሚጫወቱት እንደነ ከናን ማርክንና ጋቶች ፓኖም በትናንትናው ዕለት ስብስቡን የተቀላቀሉ ሲሆን ወልዋሎዎቹ ካርሎስ ዳምጦና በረከት ሳሙኤል እንደዚሁ የሲዳማ ቡናው ብርሃኑ በቀለ ቡድኑን እንዲቀላቀሉ ጥሪ ከደረገላቸው ተጫዋቾች መካከል ይገኙበታል። ወደ አፍሪካ ጉዳያችን ስናልፍ የ31 ዓመቱ አይቨሪ ኮስት የተጫዋች ሴኮ ፎፋና ራሱን ከብሔራዊ ቡድን ማግለሉ ተገልጿል። ተጫዋቹ እንግዲህ ከዚህ በኋላ በአይቨሪ ኮስት ብሔራዊ ቡድን እንደማይጫወት ነው ያሳወቀው። ከ2017 ጀምሮ ዞኖችን መወከል የቻለው ይህ ተጫዋች በ2023ም የአፍሪካ ዋንጫን ከአይቨሪ ኮስት ጋር ማሳካት ችሏል። ታዲያ ተጫዋቹ በ31 ዓመቱ ራሱን ከብሔራዊ ቡድን ማግለሉን ያሳወቀው። ወደ አውሮፓ መረጃዎቻችን ስና ትናንትና ምሽት የእንግሊዝ ፕሪሚየር ሊግ የመጨረሻ አራተኛ ሳምንት ጨዋታ በኤላንድ ሮድ ተደርጓል። ሊድስ ዩናይትድ ኒውካስል ዩናይትድን በሜዳው አስተናግዶ 4-1 በሆነ ውጤት ይህን ጨዋታ ድል ማድረግ ችሏል። በዚህ ጨዋታ ሉዊስ ሜሊ በራሱ መረብ ላይ ጄደን ቦግል፣ ካልቨርት ሊዩን እና ኖህ ኦካፎር የሊድስ ዩናይትድን አራት የማሸነፊያ ግቦች ሲያስቆጥሩ በዙማና ቱሬ ብቸኛውን የማስተዛዘኛ ግብ ለኒውካስል ዩናይትድ ማስቆጠር ችሏል። ትናንትና የአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ መጠናቀቁን ተከትሎ አርሰናል በ12 ነጥብ ሊጉን በበላይነት ሲመራ፣ ማንቸስተር ሲቲ በግብ ክፍያ አንሰው በተመሳሳይ 12 ነጥብ ሁለተኛ ደረጃ ላይ ይገኛሉ። ሊድስ ዩናይትድ በ8 ነጥብ ሶስተኛ፣ እንደዚሁ ሃል ሲቲ በተመሳሳይ 8 ነጥብ በግብ ክፍያ አንሰው አራተኛ ደረጃ ላይ ተቀምጧል። ከቨንትሪ ሲቲ፣ አስቶን ቪላ እና ፉላም በወራጅ ቀጠና ላይ የሚገኙ ሌሎች ቡድኖች ናቸው። ወደ ጣሊያን ሴሪ ስና ትናንትና በጣሊያን ሴሪ ጨዋታዎች ተከናውኗል። ኮሞ ፓርማን 2-1 በሆነ ውጤት አሸንፈዋል። ጃኮብ ራሞን እና ካይኪ ሁለቱን ግቦች ሲያስቆጥሩ ሮሜሮ ለፓርማ ብቸኛዋ ግብ ማስቆጠር ችሏል። እንደዚሁ ኢንተር ሚላን ከኋላ በመነሳት ከመመራት ተነስተው ኡድኒዜን 5-3 በሆነ ውጤት ድል ማድረግ ችሏል። ሮማ በዶኒኤል ማልና ኒኮሎ ፔሴሊ ሁለት ግቦች ታግዞ ቶሪኖን 2-0 ማሸነፍ የቻለበት ጨዋታ ሌላው በትናንትናው ዕለት የተደረገ ተጠባቂ ጨዋታ ነው። የስፔን ላሊጋ እንደዚሁ ትናንትና የአምስተኛ ሳምንት የመጨረሻ ሳምንት መርሃ ግብር ተደርጓል። ቪያሪያል በሜዳው ሪያል ቤቲስን አስተናግዶ ለአንድ ተሸንፏል። ቹቾና ናታን ለሪያል ቤቲስ የማሸነፊያ ግቦችን ሲያስቆጥሩ ጄራርድ ሞሪኖ ቪያሪያልን ከመሸነፍ ያልታደገች ብቸኛ ግብ ለቪያሪያል ማስቆጠር ችሏል። የስፔን ላሊጋ ስድስተኛ ሳምንት መርሃ ግብር ዛሬ ጅማሮን የሚያደርግ ሲሆን ምሽት 4:30 በስታዲዮ ማርቲኔዝ ቫሌሮ ኤልቼ በሜዳው ሪያል ማድሪድን የሚያስተናግድ ይሆናል። ሎስ ብላንኮቹ በ12 ነጥብ በላሊጋ ሁለተኛ ደረጃ ላይ የሚገኙ ሲሆን ይህን ጨዋታ አሸንፈው ባርሴሎና እስኪጫወት ድረስ ነጥባቸውን ከብሉግራናዎቹ ጋር ለማስተካከል ዛሬ ጨዋታቸውን የሚያደርጉ ይሆናሉ። በሳምንቱ መጨረሻ ራዮ ቫይካኖን 4-1 በሆነ ሰፊ ውጤት ማሸነፍ የቻሉት ጆዜ ሞሪኞ ብርን ይህንን ጨዋታ ያሸንፋሉ የሚል ከፍተኛ ግምት አግኝቷል። ራይ ቫይካኖ ከኢስፓኞል፣ ዲፖርቲቮ አላቬስ ከቫሌንሲያ ሌሎች ዛሬ የሚደረጉ ጨዋታዎች ናቸው። እንደዚሁ በእንግሊዝ ካራባው ካፕ አራተኛ ዙር ጨዋታዎች ዛሬ የሚደረጉ ሲሆን ቶተናም ከሊቨርፑል በአንፊልድ ሮድ የሚያደርጉ ጨዋታ በትልቅ ጉጉት የሚጠበቅ ነው። ሁለቱም ቡድኖች በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ያደርጓቸውን ጨዋታዎች ባቻ ውጤቱን ማጠናቀቅ የቻሉት ቶተናም ስፐርስ በአሰልጣኝ ሮቤርቶ ዲዘርቢ እየተመሩ በክረምቱ የዝውውር መስኮት የነቃ ተሳትፎን ማድረግ ቢችሉም እስካሁን ድረስ በፕሪሚየር ሊጉ አራት ጨዋታዎችን አድርገው ምንም ማሸነፍ አልቻሉም። ማሸነፍ ብቻ ሳይሆን ምንም አይነት ግብ ማስቆጠር አልቻሉም። ታዲያ ዛሬ ቦርድ ድራማት ምናልባት የመጀመሪያ ግባቸውን ለማስቆጠር በአንፊልድ ሮድ ጨዋታቸውን የሚያደርጉ ነው የሚሆነው። አሰልጣኝ አንዶኒ ኢራዮላም እንግዲህ በነጥብ ጨዋታ በአንፊልድ ሮድ ጨዋታ ድል ማድረግ አልቻሉም። በፕሪሚየር ሊጉ ከኖቲንግሃም ፎረስት እና ከፉላም ጋር በአንፊልድ ሮድ ጨዋታቸውን አድርገው በአቻ ውጤት ነው ማጠናቀቅ የቻሉት። ዛሬ እንግዲህ በነጥብ ጨዋታ በአንፊልድ ሮድ ድል ለማድረግ ጨዋታቸውን የሚያደርጉ ነው የሚሆኑት። በሀገር ውስጥ በአውሮፓ ሻምፒዮንስ ሊጉ ቀደም ሲል አትሌቲኮ ማድሪድን ማሸነፋቸው ይታወሳል። ዛሬ ምሽት አራት ሰዓት ላይ ሁለቱ ቡድኖች የሚያደርጉ ጨዋታ ይጠበቃል። በፖርት ማሮድ ስቴዲየም ኤፒስዊች ታውን አርሰናል የሚያስተናግድበት ጨዋታ ሌላኛው ተጠባቂ ጨዋታ ነው። በአሰልጣኝ ጋሪ ኦኔል የሚመሩት ኤፒስዊቾች በሳምንቱ መጨረሻ ክሪስታል ፓላስ ማሸነፋቸው ይታወሳል። ዛሬ ጠንካራውን አርሰናልን ያስተናግዳሉ። ይህ ጨዋታ የሚጠበቅ ነው። ዌስትሃም ዩናይትድ ከፉላም፣ ሬዲንግ ከብሬንትፎርድ ሌላ ተጠባቂ ጨዋታዎች ናቸው። የብራዚላዊ የቀድሞ የሊቨርፑልና የባርሰሎና ተጫዋች ፊሊፔ ኮቲኒዮ የብራዚሉን ክለብ ሳንቶስን በነጻ ዝውውር መቀላቀሉ ተገልጿል። ተጫዋቹ በሳንቶስ እስከ ዓመቱ መጨረሻ የሚያቆይ ሲሆን በየካቲት ወር ጀምሮ የተጫዋች ነጻ ወኪል እንደነበረም ይታወሳል። ኮቲኒዮ በ2024 ከአስቶን ቪላ ወደ ልጅነት ክለቡ ባስኮ ደጋማ ማቅናቱ የሚታወስ ሲሆን ባለፈው ዓመት መጠነኛ የሚባል የአእምሮ ሕመም አጋጥሞ ከክለቡ ጋር መለየቱ ይታወሳል። አሁን ላይ ወደ ሳንቶስ መጥቷል። ከኔይማር ጋር ዳግም መጫወት የሚችልበትን ምድል አግኝቷል። ባርሴሎና የራፊኒያን ኮንትራት ለማራዘም ማቀዱ በስፋት እየተነገረ ይገኛል። የካታሎኑ ክለብ ባርሴሎና የብራዚላዊ የመስመር አጥቂ ራፊኒያን ኮንትራት በማራዘም ጉዳይ ላይ ስራዎችን እየሰራ ይገኛል የተባለው የውድድር ዓመቱን በድንቅ ብቃት የጀመረው ይህ ተጫዋች በክለቡ ኃላፊዎች ጭምር ከፍተኛ አድናቆት እያገኘ ይገኛል። ይህንን ተከትሎ ክለቡ ባርሴሎና ክለቡ ከፍተኛ ደሞዝ ተከፋይ በማድረግ ኮንትራቱን እስከ 2029 ድረስ ለማራዘም ማቀዳቸውን ነው እንግዲህ ኤል ናሲዮናል ይዞት የወጣው መረጃ የሚያመላክተው። ይህ ተጫዋች ምናልባትም ከፍተኛ ተከፋይ ሊሆን የሚችልበት እድል ትልቅ እንደሆነ ነው መረጃዎች እያመላክቱ የሚገኙት። የ65 ዓመቱ የስፔን ብሔራዊ ቡድን ዋና አሰልጣኝ ሌዎስ ደላፎንቴስ ከ2030 ድረስ በላሮሃዎቹ ቤት ኮንትራታቸውን ለማራዘም መቃረባቸውን መረጃዎች እያመላከቱ ይገኛሉ። ዘ አትሌቲክ ይዞት በወጣ መረጃ መሰረት ከዓለም ዋንጫውን ካሸነፉ በኋላ ለበርካታ ሳምንታት አዲስ ስምምነት ላይ አዎንታዊ ግንኙነቶችን ሲያደርጉ መቆየታቸውና አሁን ላይ ኮንትራታቸውን ለማራዘም መቃረባቸው ተነግሯል። ኤደን፣ ካለን ሰዓት አንጻር ለክፍለት ያስኳቸው ስፖርታዊ መረጃዎች እኝን ይመስላሉ። ስለነበረን ቆይታ አንችንም አድማጮችንም እጅግ አድርጌ አመሰግናለሁ።
0: አመሰግናለሁ አቤል። አድማጮቻችን፣ በዕለተ ማክሰኞ ጠዋት 12 ሰዓት የጀመረው የማለዳ ፕሮግራማችን ይህንን ይመስል ነበረ። ማለዳውን እየመራሁኝ ኤደን ሽመለስ፣ ቴክኒኩን በመቆጣጠር ደግሞ ኤፍሬም ተክሎ አብረናችሁ ቆይታ አደረግን። የብስራት የቢዝነስ መረጃዎች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን ይሁንላችሁ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ሰላም ጤና ይስጥልን ክብራትና ክብራን እንደምናደራችኋል በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ራዲዮ ወድናንተ የሚተላለፍላችሁ የብስራት ቢዝነስ የመረጃ ሰዓታችን አሁን ጀምሯል። የብስራት ቢዝነስ የመረጃ ሰዓቱን እየመራው በዛብይት አራጌ አብራችኋለሁኝ። በክብር ደግሞ የሚያስደምጣችሁ የማለዳው አጋራችን ሁልጊዜም አንድርመጃ ቀዳሚ ሆነው ዳሽን ባንክ ነው። አዳዲስ ነገሮችን ከዳሽን ባንክ ሱፐር አፕ በዳሽን ሱፐር አፕ ሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀመረ። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችን ዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችሉትን የአጠቃቀም አማራጮችን አቅርቦላችኋል። ላይት ሞድና ሱፐር ሞድ። ላይት ሞድ ትንሽ ዳታ በመጠቀም ለመሰረታዊ የብር ዝውውርና ክፍያዎች ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎት በተጨማሪም የዕለት ከዕለት ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን አቅርቦላችኋል። የተሻሻሉትን የዳሽን ሱፐር አፕ አገልግሎቶች ለመጠቀም መተግበሪያውን ያዘምኑ። በተጨማሪም ከወዳጅ ዘመዶ ከባንካችሁ ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከሎትን ገንዘብ ሲቀበሉ ወይንም ሲመነዝሩ ከተደራሪ የውጭ ምንዛሬ በተመን በተጨማሪም የ10% የማበረታቻ ቦነስም ያበረክትሎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። ክብራትና ክብራን በዳሽን ባንክ በሁሉም ቅርንጫፍ የዕለቱን ምንዛሬ እንደሚከተለው እናስታውቃችሁ። አንድ የአሜሪካን ዶላር በ160 ብር ከ59 ሳንቲም ተገዝቶ በ163 ብር ከ80 ሳንቲም ይሸጣል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም ይሸጣል። ዩናይትድ አረብ ኤምሬትስ ድርሃም በ46 ብር ከ19 ሳንቲም ተገዝቶ በ47 ብር ከ11 ሳንቲም ይሸጣል። ዩሮ በ187 ብር ከ20 ሳንቲም ተገዝቶ በ190 ብር ከ94 ሳንቲም ይሸጣል። ክብራትና ክብራን ዝርዝር የቢዝነስ መረጃዎችን ባልደረባችን ሳምራይ ስዩም እንደሚከተለው ታስደምጠናለች። በድጋሜ ከኛ ጋር ቆዩ።
1: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳለኝ።
1: አዎ
2: ጓደኛዬ፣ የፋይዳፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክን ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆነው ይክፈቱ።
4: ፋይዳ ያለው
3: ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
0: የሳውዲ አረቢያ ነዳጅ ለዓለም ገበያ በስፋት በማቅረብ የሚታወቀው የነዳጅ መተላለፊያ መዘጋት የዓለምን የነዳጅ አቅርቦት ፈተና ውስጥ እንደጣለ እየተነገረ ነው። ኢስት ዌስት የሚል መጠሪያ ያለው የሳውዲ አረቢያ የነዳጅ ማጓጓዣ መስመር በድሮን ጥቃት ምክንያት መዘጋቱ የዓለም የነዳጅ አቅርቦት ቀውስን የበለጠ እንዳባብሰው ስጋት ፈጥሯል። ከኢራቅ መነሻውን አድርጓል የተባለው የድሮን ጥቃት ከተፈጸመ በኋላ ነው ሳውዲ መተላለፊያውን ለመዝጋት የተገደደችው። የሮይተርስ ዘገባ እንደሚያመላክተው መስመሩ በቀጣዮቹ ቀናት ውስጥ እንደገና ስራ ካልጀመረ ሳውዲ አረቢያ ለውጭ ገበያ የምታቀርበው የነዳጅ ክምችት ሊያልቅ ይችላል። ይህም በዓለም የነዳጅ አቅርቦት ላይ ትልቅ ትርጉም ያለው ነው። በነዳጅ መተላለፊያ መስመሩ እስከ 4% የሚደርስ የዓለማችን ነዳጅ ሲጓጓዝ በመቆየቱ ምክንያት በነዳጅ ዋጋ ላይም ጭማሪ ሊያስከትል ይችላል ተብሏል። ከምስራቁ የሳውዲ ክፍል ወደ ምዕራቡ አካባቢ የሚያልፈው ይህ የነዳጅ መስመር የሳውዲ ዋና የነዳጅ ማስተላለፊያ መስመር ነው። የነዳጅ ማጓጓዣው ከፋርስ ባህረ ሰላጤ ቀይ ባህር ወደሚገኘው ያንቡ ወደብ ጉዞውን ያጠናቀቃል። ሳውዲም በያንቡ ወደብ ነዳጁን ካራገፈች በኋላ በመርከቦቿ ጭና ለገበያ ታቀርባለች። ሳውዲ አረቢያ በቀን ወደ 4 ሚሊዮን በርሜል የሚጠጋ ነዳጅ በዚህ መስመር በማስተላለፍም ወደ ያንቡ ወደብ ስታደርስ ነበረ። ይህ መጠን ከዓለም ዕለታዊ የነዳጅ አቅርቦት ወደ 4% የሚጠጋ ነው። በመስመሩ መዘጋት ምክንያት የያንቡ ወደብ ያለው የነዳጅ ክምችት የሳውዲን የነዳጅ ሽያጭ ለብዙ ቀናት መሸከም አይችልም። በወደቡ ያለው ክምችት ከ5-7 ቀናት ብቻ የሚቆይ እንደሆነ ከምንጮች ሰማው ሲል ሮይተርስ ዘግቧል። ሳውዲ አረቢያ በተለያዩ ወደቦች ያከማቸችው ነዳጅ በርከት ያለ ቢሆንም በየቀኑ ከሚጫነው ነዳጅ አንጻር ለብዙ ቀናት ሊቆይላት አይችልም። የያንቡ የነዳጅ ማከማቻ አቅም 35 ሚሊዮን በርሜል ይገመታል። በግብጽ የሚገኘው የአይን ሱክና ወደብና በሜዲትራኒያን የሚገኘው ሲዲ ከሪር
5: ወደቦች የራሳቸው ማከማቻ ቢኖራቸውም አሁንም የሚፈጠረው ክፍተት ቀላል አይሆንም። አይንሱክ 18 ሚሊዮን በርሜል የሚሲሆን ሲዲ ክሬን ደግሞ 20 ሚሊዮን በርሜል ማጠራቀም ይችላል። ይሁንና በቀን 4 ሚሊዮን በርሜል ለምታቀርበው ሳውዲ የክምችት ብቻውን ብዙ ርቀት አያስወጣም። የነዳጁ መስመር ጉዳት ምን ያህል ከባድ ነገሮችን እንዳስተናገደና ጥገናው መቼ እንደሚጠናቀቅ ሳውዲ አረቢያ እስካሁን ዝርዝር መረጃ አልሰጠችም። ለሮይተርስ የተናገሩት ምንጮችም ለጥገና በሚያስፈልገው ጊዜ ላይ የተለያዩ ግምቶችን ሰጥተዋል። አንድ ምንጭ ጥገና ለማድረግ እስከ 5 ወይንም 6 ሳምንታት ሊፈጅ እንደሚችል ሲገልጽ፣ ሌላ ምንጭ ግን ጥገናው በፍጥነት ሊጠናቀቅ እንደሚችልም ገልጿል። የነዳጅ አቅርቦት ችግሩ የተከሰተውም የዓለም የነዳጅ ገበያ ቀድሞውኑ በከፍተኛ ጫና ላይ ባለበት ወቅት ነው። የፋርስ ባህረ ሰላጤ ሀገራት የነዳጅ ምርትና ማጓጓዣ በጦርነቱ ምክንያት በመቀነሱ የዓለም የነዳጅ አቅርቦት ቀውስ እየተጠናከረ መምጣቱ ይታወቃል። በቀን እስከ 20 ሚሊዮን በርሜል ነዳጅ ሲያቀርብ የነበረው የሆርሙዝ መተላለፊያም አሁን ከ6 እስከ 9 ሚሊዮን በርሜል ነዳጅ ብቻ ያልፍበታል። ዓለም አቀፍ የነዳጅ አቅርቦት በቀን እስከ 5.7 ሚሊዮን በርሜል ሊቀንስ እንደሚችልም ዓለም አቀፉ የኢነርጂ ኤጀንሲ ትንበያ ያመለክታል። ይህም ከዓለም አጠቃላይ የነዳጅ አቅርቦት ወደ 6% የሚጠጋ ነው። በነሐሴ ወር የተመዘገበው የሳውዲ አረቢያ የነዳጅ ምርትም በቀን ወደ 6.2 ሚሊዮን በርሜል ድረስ ወርዷል። ይህም በየካቲት ወር ከነበረው 10.9 ሚሊዮን በርሜል ምርት ጋር ሲነጻጸር ከፍተኛ ቅናሽን አሳይቷል። የነዳጅ አቅርቦት ችግር በዓለም አቀፍ የነዳጅ ዋጋ ላይ ተጨማሪ ጫና ሊፈጥር እንደሚችልም ይጠበቃል ተብሏል። የነዳጅ ዋጋ መጨመር ደግሞ የትራንስፖርት፣ የምግብ፣ የኢንዱስትሪ ምርቶች እና ሌሎች የአገልግሎት ዋጋዎችን ከፍ በማድረግ ዓለም አቀፍ የዋጋ ንረትን እንደሚያባብስ የምጣኔ ሀብት ባለሙያዎች እያስጠነቀቁ ይገኛሉ። በዚህም ሳቢያ የነዳጅ መስመሩ በፍጥነት ወደ ስራ አለመመለሱ በሳውዲ አረቢያ የውጭ ነዳጅ አቅርቦት ላይ ብቻ ሳይሆን በዓለም የነዳጅ ገበያ፣ በነዳጅ ዋጋ እና በአጠቃላይ በዓለም ኢኮኖሚ ላይ ተጨማሪ ጫና ሊያሳድር ይችላል።
6: ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆኖ ይክፈቱ።
7: ፋይዳ ያለው
6: ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
0: ሰምራይ ስዩም ለዝርዝር የቢዝነስ መረጃዎች እጅግ አድርገን እናመሰግናለን። ክብራትና ክብራን የዕለቱን የብስራት ቢዝነስ የመረጃ ሰዓት በክብር ያስደመጠን የማለዳው አጋራችን ሁልጊዜም አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ነበረ። አዳዲስ ነገሮችን ከዳሽን ባንክ ሱፐር አፕ። በዳሽን ሱፐር አፕ ሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀመረ። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችን ዳሽን የዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችሉትን የአጠቃቀም አማራጮችን አቅርቦላችኋል። ላይት ሞድና ሱፐር ሞድ። ላይት ሞድ ትንሽ ዳታ በመጠቀም ለመሰረታዊ የብር ዝውውርና ክፍያዎች ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎት በተጨማሪም የዕለት ከዕለት ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን አቅርቦላችኋል። የተሻሻሉትን የዳሽን ሱፐር አፕ አገልግሎቶች ለመጠቀም መተግበሪያውን ያዘምኑ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከሎትን ገንዘብ ሲቀበሉ ወይንም ሲመነዝሩ ከተደራዳሪ የውጭ ምንዛሬ በተመን በተጨማሪም የ10% የማበረታቻ ቦነስም ያበረክትሎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። ፕሮግራሙን እየመራሁኝ ቤዛቤት አራጋ ብራችሁ ቆዩኝ። ከቀጣይ የብስራት FM 101.1 ፕሮግራሞች ጋር መልካም ነው።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊያን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10 በመቶ ጉርሻ ያገኛሉ። አብራው ይቆዩ ናብራው እንደናሽን ባንክ ያስፈው ተስፋው ሰምሮይተው ካብራው ይቆዩ መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
2: ሶስት ከቻሪ ጋር ፈጣሪ ባልና ሚስት ሶስት ከቻሪ ጋር በቤተሰብ ላይ ተኮሩ ዝግጅቶች ይቀርቡበታል። የእናንተ ፍቅርና የተዳር ጉዳዮች ላይ ተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር ማክሲሙ ጧት ከሁለት ሰዓት እስከ ሁለት ሰዓት ተኩል ከብስራት ሬዲዮ ጋር በመተባበር ይቀርብላችኋል። ሶስት ከቻሪ ጋር

0: ሰላም ሰላም፣ እንደምን አደራችሁ። ሶስ ከቸሬ ጋር ተጀመረ። በተወዳጁ ጣቢያ ብስራት 101.1 እየተዘጋጀ የሚቀርብላችሁ ዛሬ የ2019 የመጀመሪያ ማክሰኞአችንን ልዩ ፕሮግራማችን ይዘን ቀርበንላችኋል። ውድ አድማጮቼ፣ በዓል እንዴት ነበረ? ዛሬም እንደገና ቀናችሁ ብሩህ ደስ የሚል የጀመራችሁትን የምትፈጽሙበት ትልሞቻችሁ፣ ፈቃዳችሁ፣ ያሰባችኋቸው ነገሮች በሙሉ ተፈጻሚነት የሚያገኙበት ደስ የሚል ቀን እንዲሆንላችሁ እመኛለሁ። የታመማችሁ የምትፈወሱበት፣ ጉዳይ ያላችሁ ጉዳዮቻችሁ የሚፈጸሙበት፣ ጉልበታችሁ የሚታደስበት ቆንጆ ቀን እንዲሆንላችሁ እየተመኘን የዛሬው መሰናዶ ይዘንላችሁ ቀርበናል። አቤሎ ስቱዲዮ ተዘጋጅቶ እየጠበቀን ነው። አቤል እንዴት አደረ? በድጋሚ እንኳን አደረሰ።
1: እንኳን አብሮ አደረሰ።
0: ዛሬ 2019 የመጀመሪያ ሮብ
1: የመጀመሪያ
0: ማክሰኞ በርሳት ተጀመረ። እድሜ የመጀመሪያው ማክሰኞ ፕሮግራም ነው። እንግዲህ አሁን ሶስተኛ ዓመታችን ህዳር ላይ ይመጣል። አድማጮች እንግዲህ በስራችን የተሰማቸውን ሀሳብ አስተያየቶች እንዲልኩልን በድጋሚ የቲክቶክም የዩቲዩብ ቻናልም አለ። በዛ ላይ በሬዲዮ የምትከታተሉን ውድ አድማጮች ያላችሁን ሀሳብ አስተያየት በዚህ ሁለት ሶስተኛ ዓመታችንን ይዘናል። እንግዲህ አገልግሎታችን ምን ስንቶቻችሁ ተደሰታችሁ፣ ስንቶቻችሁ ተጠቀማችሁ፣ በዚህ ላይ ያላቸውን ሀሳብ አስተያየት በዛ ፕሮግራም ላይ እንዲሁም ደግሞ ለምንሰጣቸው አድራሻ ሀሳብ አስተያየት መላክ ይችላሉ።
1: በጣም ጥሩ። እንግዲህ ከመሻገሪያ በኋላ ደግሞ ስንመለስ እዛ ሮና ጠቃለ ቆይታ እናደርጋለን ማለት ነው።
0: እሺ አቤሊ፣
1: አድማጮቻችን እየተከታተላችሁ የምትገኙ ሶስት ከቸሬ ጋር የተሰኘው ፕሮግራማችን ነው። ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። ከመሻገሪያ በኋላ ስንመለስ ወደ ዕለቱ ፕሮግራማችን እናልፋለን። መልካም ቆይታ።
2: ሶስት ከቸሬ ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሁፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን።

0: ተመልሰን መተናል አድማጮቻችን። ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር ያው ዛሬ የመጀመሪያው የ2019 ዓመት የመጀመሪያው ማክሰኞአችንም እንደመሆኑ መጠን አዲስ ዓመት ምን ያዝ ነው? እስቲ እንደው እንደመነሻ ባል እንዴት ነበር አንተ ጋር?
1: እኔ ጋር በጣም ቆንጆ ነበር። ያው ባለፈው እንዳልኩ ትንሽ ስራዎች ይበዙ ነበረ። ወደዛ ወደዚህ ብያለሁ። ያለችኝን ነገር ወደዛ ወደዚህ ብዬ ለማህበረሰቤ ይጠቅማሉ ብዬ የማስባቸውን ሰዎች ሳንሸራሽር ቆየው። የበዓሉን ዋዜማ ቤት ሆንን። ያው በማግስቱም የበዓሉን ቤት ነው ያሳለፍነው። ቆንጆ ጊዜ ነበር። እንግዲህ ዛሬ ምንድን ነው አድማጮቻችን እንዲሰሙት እንዲያስቡት፣ በዓል እንዴት አለፈ? ምን የትኛው ጋር ጎደለ? የትኛው ጋር ሞላ? እንዴት ነበረ ዘንድሮን በዓል አቀባበላቸው? ሲቀበሉት ከባለፈው ዓመት የተቆጩበት የትኛው ፓርት ነው? በየትኛውስ ተደሰቱ? የሚለውን ነገር ሁሉም አድማጮች ይህን ጥያቄ በያሉበት እንዲጠይቁ በዚህ አጋጣሚ አሳስባለሁ። ምክንያቱም በዓል በየዘመን ላያችን ላይ እየተቀየረ በሄደ ቁጥር የእኛ እድሜ ቁሞ አይጠብቀንም፣ አብሮ የሚሄድ ነገር አለ። ስለዚህ አንድ ቦታ እየረገጥን ከሆነ ቶሎ ብለን አስተሳሰባችን ቀይር ብለናል። አስተሳሰባችን ካልተቀየረ ሀሳባችን፣ እውቀታችን ካልተቀየረ ሀሳባችን፣ ሀሳባችን ካልተቀየረ ድርጊታችን አይቀየርም። ስለዚህ ይህንን አንድ ቦታ ባለህበት እርገጥ የሆነ ህይወት የምንኖር ሰዎች ቶሎ ብለን እውቀታችን ላይ እርምጃ መውሰድ አለብን። አንድ ነገር ላይ ሄደን እዛው የምንጠበጥብ ከሆነ የሚለወጥ ነገር የለም፣ ውጤቱ ራሱ ነው የሚሆነው። ስለዚህ የእውቀት ለውጥ ማድረግ አለብን፣ የአስተሳሰብ ለውጥ፣ የባህሪ ለውጥ ማድረግ አለብን። በቃ በዚህ መንገድ አሁን በየአመቱ ይህንን እያደረግኩ አልቀጥልም። ጥሩ ከሆነ ደግሞ እሱኑ እየጨመሩ መሄድ ያስፈልጋል። ምክንያቱም ይሄ ዘመን ከሌሎቹ ዘመናት አሁን ምን ነቃበት ቢሆን በጣም ደስ ይለኛል። ብዙ አይነት እድሎች ያለበትም ነው። በነገራችን ላይ በልዩ ልዩ ሶሻል ሚዲያዎች፣ የተለያዩ ሚዲየሞች፣ ሬዲዮ ብቻ ሳይሆን በጣም በብዙ መንገድ ሰው ልወቅ ካለ ሊያውቃቸው የሚገቡ እውቀትን የሚገበይባቸው እድሎች፣ መስመሮች እጁ ላይ ገብተዋል። በነዛ እድሎች ተጠቅሞ ምን አድርጌ ነው መኖር ያለብኝ የሚለውን ነገር ማሰብ አለበት። እየተጨነቁ ያሉ ሰዎች ጭንቀታቸው ምንም ያመጣው ነገር እንደሌለ ማወቅ፣ ምን ብሎ በጣም እያሰቡም እየተጨነቁ የሚኖሩ ሰዎች አሉ። በጣም በጭንቀት ህይወታቸውን ከቀን ወደ ቀን ከጭንቀት ወደ ጭንቀት የሚሻገሩ ሰዎች የእነሱ ጭንቀት ምንም እንደማያመጣ እያወቁ ማለት ነው። ባይብል እኮ ተጨንቆ ሰው ከቁመቱ አንዲት ስንዝር መጨመር አይችልም፣ ጸጉሩም አንዱን ነጩን አንዱን ጥቁር ማድረግ አይችልም ይላል። ስለዚህ ከጭንቀት ወጥተው በዓልን አሁን ተቀብለውት ከሆነ ከባለፈው ዘንድሮ መስተካከል ያለብኝን ነገር ማስተካከል አለብኝ ብለው እንዴት መቀጠል እንዳለባቸው ቀጣዩን ዘመን ማሰብ አለባቸው። ምክንያቱም ምንም ዘመን የሚሰጠን ነገር የለም። በተደጋጋሚ ተናግሬያለሁ። ቁጭ ብለን ነገ የሚሰጠንን ነገር እንዳለ የምንጠብቅ ከሆነ ሞኞች ነን። የማለውጠው ትናንትና ያልያዝነው ነገ የያዝነው ዛሬ ነው ያለን። በያዝነው ዛሬ ላይ የትናንትናውን ነገር የሰጠን ውጤት አውቀናል። ውጤቱ ከተደሰትን ደግሞ የሚያስደስተን ከሆነ እሱኑ መቀጠል ነው። ውጤቱና ኑሮን ህይወትን ያከበደብን ከሆነ የትናንትና ውጤት ከባድ ከሆነ መቀየር ያለብን ነገሮች አሉ። አቋሞቻችን መቀየር ካለባቸው መቀየር አለባቸው። ያንዳንድ ሰው አሁን ትናንት አንድ ሰው ደውሎልኝ ነበርና ከባለቤት ጋር አንድ ወር ሆኖናል ከተጣላን። እሷ ትልቁ መኝታ ቤት ናት፣ እኔ ትንሹ ከልጆቹ ጋር ነኝ ያለሁት። አንድ ወራችን ነው እና እባክህ ልትረዳኝ ነው የምፈልገው። ምንድን ነው መረዳ አልኩት። በቃ ያው አንተ ታውቅ የለም ወይ ኬዙን ከዚህ በፊትም ሰርቼዋለሁ የተወሰነ ነገር እና አሁንም እሱ ፋውል የሰራው ስለዚህ ምን ላድርግ ሲለኝ፣ የምታደርገው ነገር አዎ፣ አንተ መኝታ ቤት እሷ መኝታ ቤት ናቸው ያለችው፣ የተለያየ መኝታ ቤት። አሁን እናንተን ቤት ለመስራት እየመጣ ያለ ሰው የለም፣ እየመጣ ያለ መልአክ የለም። አሁን ማድረግ ያለብህ ቁጭ ብለህ ብትጠብቀው ችግሩን ታበሰብሰው ታከርመውና ታበላሸው ካልሆነ በስተቀር ምንም የምታደርገው ነገር የለም። የምታደርገው ነገር ተነስና በዳዴ ሄደ፣ በጉልበት ሄደ።

0: እህቴ ትንሳኤ የፋሽን ዲዛይንና የውበት ማሰልጠኛን ታቂዋለሽ?
1: በሚገባ።
0: ኮንፊደንስዋ ደስ ይላል። ሁሉም ያውቀዋል። እርሶስ? ትንሳኤ የፋሽን የውበት ማሰልጠኛ ተቋም በልብስ ቅድና ስፌት፣ በሴቶችና በወንዶች የፀጉር ስራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም በሜሽ ግሩም አድርጎ ብዙዎችን አሰልጥኖ ስራ አስቀጥሯል። አሁንም የእርሶ ተራ ነው። ቁጥር 1 ሳሪስ የገበያ ማዕከል 3ኛ ፎቅ፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት ሜሎዲ ካፌ ያለበት ህንፃ ላይ፣ ቁጥር 3 ጀሞ አንድ ነዲ ህንፃ ላይ እንገኛለን። ጠዋት ቀን ማታ ሁሌ ስልጠና አለ። ለበለጠ መረጃ 09

0: 0972022222 ይደገም እንዴ በ0977022222 አሁኑኑ ይደውሉ ፈጠን ወደ ትንሳኤ
1: Classic Advertising ላለፉት አመታት በህትመትና ማስታወቂያ ስራዎች በከተማችን አዲስ አበባና በክልል ከተሞች ልዩነት የፈጠረ ዘመኑን የቀደመ ማን ነው ቢባል መልሱ Classic Advertising በክላሲክ አድቨርታይዚንግ ዛሬም እንደ ትላንቱ ጥራታቸውን የጠበቁን የዲጂታል ህትመት ስራዎች ሶሻል ሚዲያ ማርኬቲንግና ማማከር ኮርፖሬት ብራንድ ኢንተሪየርና ዌብ ዲዛይን እንዲሁም ሌሎች አገልግሎቶችን ይሰጣል ከፍተኛ ጥራት ባላቸው ዩቪ ማሽኖች ሌዘርና ሲኤንሲ ማተሚያዎችን ጨምሮ ጥራታቸውን የጠበቁ የህትመት ስራዎችን ያቀርባል ለድርጅቶ የተለያዩ የህትመትና ኢንተሪየር ዲዛይኒንግ ጨምሮ ሌሎች ስራዎችን ማሰራት ሲፈልጉ ይደውሉልን ክላሲክን በመምረጦ ይደሰታሉ
2: አድራሻ መገናኛ መንገድ ትራንስፖርት ወረድ ብሎ ያገኙናል
1: ስልክ ቁጥር በ0911 53 1400 ወይም በ0911 9076 75 ላይ ይደውሉልን የርሶ የመለያ ምልክትን እንደሚወዱት ማኖር የኛ ግብ ነው ደረጃውን ለጠበቀ ስራ Classic Advertising. Yeah, baby, I'm a classic man.
3: አይኔን አላሽ
0: ቪዥን የአይን ህክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ማድረግ ይሻሉ ቪዥን የአይን ህክምና ማዕከል በቪዥን የአይን ህክምና ማዕከል ጤናዬን ለመጠበቅ
3: አይኔን አላሽ
0: እውነት ነው በቪዥን የአይን ህክምና ክሊኒክ ውስጥ ለስኳርና ደም ግፊት ህመምተኞች ልዩ ክትትል እናደርጋለን የህፃናት የአይን ምርመራን ተከናንበታል በአዋቂዎች የአይን ምርመራ ተመራጭ ሆነናል ግላኮማ ምርመራና ክትትል መለስተኛ የአይን ቀዶ ህክምና በቪዥን የአይን ህክምና ማዕከል ውስጥ እየተሰጠ ነው ከፊትዎ ጋር የሚስማማ በጥናት የተደገፈ የመነጽር ስራ ያስፈልጋዎታል ወደ ቪዥን የአይን ህክምና ክሊኒክ ጎራ በሉ ቪዥን የአይን ህክምና ማዕከል በ0909323232 ይደውሉ መገኛችን ቃሊቲ መናሃሪያ ፋሪድ ህንፃ ሁለተኛ ፎቅ ለአይኖ እኛ ለነሎ ቪዥን የአይን ህክምና ማዕከል
3: አይኔን አላሽ
4: እስኪ እስኪ ጫነው ጫነው ሆሎ በል እንጂ ቸኩ ያለው ፍጥነት ፍጥነት አራ ፍጥነት እንደዛ ስለቀስ እቃዎች እንዳይበላሽ
5: አባ ወዴት ልንሄድ ነው
6: እንዴ ጎረቤቴ ወዴት ነው
4: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ እርሶስ ወደ ራስዎ ቤት ሊገባ አላሰቡ ያቀኑ ሩቅ አይደለም ያወቀ ተጠቀመ እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል ልብ ይበሉ ለስድስተኛ ጊዜ የሚዘጋጀው በአዲስ አመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በዲዮን ሆቴል ይካሄዳል ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረ ከመስከረም 8 እስከ 10 በጊዮን ሆቴል ይብጡ ለዲያስፖራዎችም የቤት ባለቤት የሚያደርግ እድል ተዘጋጅቷል በአዲስ አመት አዲስ ቤት በአርክ ኢቨንት ኦርጋናይዘር
7: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል ይህ አዲስ ዘመን ደግሞ ፍካትን ተላብሷል እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ አመት ፍላጎት ማረፊያውን ያገኛል ያውም በፍጥነት ጥረት ሁሉ ፍሬን ያፈራል ያስፈለገን በቅርበት ይገኛል ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን ምን ያስፈልጋል የበዓል ቅናሹ ገበያ የአውደ አመት ሸመታው ሁሉም በዘመን ደጁ ድረስ ይመጣል እንኳን ለአዲሱ አመት አደረሰን ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም
0: ልዩ ቀን ነው ዛሬ ልክ የዛሬ 12 ዓመት በተወዳጁ ስራት ኤፍኤም 101.1 ግሩም ቃናዎች ሀብለን የጀመርንበት ዕለት ነው እንኳን አደረሰን እንኳን አደረሳችሁ እንላለን ክብራን አድማጮቻችን 12 ዓመት እንደቀልድ እንደዚህ ያለ ደረሰን መጪው ዘመን ደሞ ስለ ሀገራችን በአለማችን ሰላም የሰፈነበት ፍቅር የሰፈነበት የልባችን መሻት የሚሞላበት ይሁንልን ዘን እየተመኘን እንኳን ለ12ኛ ዓመት የልደት በዓላችን አደረሳችሁ አደረሰን እንላለን ነው ግሩም ቃና ከጀመረ ከተወዳጁ በስራት ኤፍ ኤም 101.1 እድሜ ጋር እኩል 12 ዓመታት ሆነን ደፈነን ረጅም እድሜን አብረን ዘልቅ ዘንድ እንመኛለን ለሁላችንም የስኬት ዘመን ይሁንልን ከፍ ይበል ሄኖክ አበባ

የሬዲዮ መስመራቹ ተወዳጁ በስራት ኤፍኤም 101.1 ሜጋሄርዝ ላይ ይገኛል። የሄኖክ አበበ ስራ ከስር ይሄዳል። እነሆ በተወዳጁ በስራት ኤፍኤም 101.1 ሀብለን ፕሮግራም ከጀመረን 12 አመት ከአምስት እለት ሆነን መስከረም አንድ ነበር የጀመርነው እና ረጅም እድሜና ስኬት ለሁላችንም እንመኛለን። ይህ ፕሮግራም ይሳካ ወደ እናንተ ይደርስ ዘንድ አጋር የሆኑ ድርጅቶች ውስጥ አንዱ ትንሳኤ ውበት ማሰልጠኛ ማዕከል ነው። በልብስ ቅድና ስፌት፣ በሴቶችና ወንዶች ጸጉር ስራ፣ በሜካፕና ጥፍር፣ በስፔሻልና ሹሩባ በአይላሽና ሂና ግሩም አድርጎ ያሰለጥናል። ቁጥር 1 ሳሪስ የገበያ ማዕከል ከባቡር መሻገሪያው ፊት ለፊት፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ላይ ይገኛሉ። ቁጥር 3 ጀሞ 1 የትራፊክ መብራቱ ከመድረሳችሁ በፊት የታክሲ መጫኛና ማውረጃው ጋር ነዲ ህንፃ ያለበት ቦታ ላይ ታገኟቸዋላችሁ። ሁሉም ለትራንስፖርት ምቹ ናቸው እያሏችሁ ነው። ለ10 የግሩም ቃና አድማጮች ገላን ኮንዶሚኒየም እና ጀሞ አንድ ዘመናዊ የአበሻ ጥልፍን መማር ካሻችሁ የ2500 ቅናሽ አድርገን እየጠበቅናችሁ ነው እና ነው እያሉ ነው። በ0977022222 ደውሉላቸው። ሌላኛው አጋራችን ክላሲክ አድቨርታይዚንግ ነው። የአድቨርታይዚንግ ስራ ሲያሻችሁ ስትፈልጉ አሁንም ቀዳሚ ምርጫችሁ ክላሲክ አድቨርታይዚንግ ይሁን። አድራሻቸው መገናኛ መንገድ ትራንስፖርት ወደ ለም ሆቴል ስትሄዱ ለም ሆቴል ከመድረሳችሁ በፊት በስተቀኝ በኩል ታገኟቸዋላችሁ። በ0911531400 ላይ ደውሉላቸው። የአይኖን ጤና በመጠበቅ እውቅናን ያተረፈውና በብዙዎች ዘንድ የሚመረጠው ቪዥን የአይን ሕክምና ማዕከል አንደኛው አጋራችን ነው። በተለይ ደግሞ ከጨቅላ ህጻናት ጀምሮ በልዩ እንክብካቤ ህጻናት የአይን ሕክምናን ተክነንበታልና ኑ እያሉ ነው። በተጨማሪም ደረጃውን የጠበቀ ከፊት ቅርጽ ጋር የሚስማማ አስተማማኝ ኦሪጂናል መነጽሮችን በቅናሽ ዋጋ ታገኛላችሁ። አድራሻቸው ቃሊቲ ክፍለ ከተማ ፊት ለፊት በሚገኙ ፋሪድ ህንፃ ሁለተኛ ፎቅ ላይ ይገኛሉ። በ09 አሁንም በድጋሚ 0932323232 ቪዥን የአይን ህክምና ማዕከል ብሎ መደወል ይቻላል። አጋሮቻችን ክብረት ስጥል እናመሰግናለን። ዛሬ መስከረም አምስት ነው። ተማሪዎች የሚጀምሩበት ዕለት ነው እና በዛሬው ዕለት ትምህርታቸውን ለምትጀምሩ መልካም የትምህርት ዘመን እያለን ኤፋችን ተማር ልጄ ዝግጁ ነው? እሱን እስቲ እንጋብዛችሁ ደግሞ ለእናንተ

ጊዜው ካፍታ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ

እያለ ሲመክረኝ እየተማረረ አይ ልጅነት እኔ ግን ውሻዬን አቅፌ እጫወት ነበረ ቢመክረኝ አልሰማው ብስጭቱ ባሰ ስቶኝ ገባ ከቤት

0: ይብደ ሰታሉ አድራሻ መገናኛ መንገድ ትራንስፖርት ወረድ ብሎ ያገኙናል ስልክ ቁጥር በ0911 531400 ወይም በ0911 907675 ላይ ይደውሉልን የርሶ የመለያ ምልክትን እንደሚወዱት ማኖር የኛ ግብ ነው ደረጃውን ለጠበቀ ስራ ክላሲክ አድቨርታይዚንግ
1: ቪዥን የአይን ህክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ማድረግ ይሻሉ ቪዥን የአይን ህክምና ማዕከል በቪዥን የአይን ህክምና ማዕከል ጤናዬን ለመጠበቅ እውነት ነው በቪዥን የአይን ህክምና ክሊኒክ ውስጥ ለስኳርና ደም ግፊት ህመምተኞች ልዩ ክትትል እናደርጋለን የህፃናት የአይን ምርመራን ተከናንበታል በአዋቂዎች የአይን ምርመራ ተመራጭ ሆነናል ግላኮማ ምርመራና ክትትል መለስተኛ የአይን ቀዶ ህክምና በቪዥን የአይን ህክምና ማዕከል ውስጥ እየተሰጠ ነው ከፊትዎ ጋር የሚስማማ በጥናት የተደገፈ የመነጽር ስራ ያስፈልጋዎታል ወደ ቪዥን የአይን ህክምና ክሊኒክ ጎራ በሉ ቪዥን የአይን ህክምና ማዕከል በ0909 0932 3232 ይደውሉ መገኛችን ቃሊቲ መናሃሪያ ፋሪድ ህንፃ ሁለተኛ ፎቅ ላይኖ እኛ ለን

መስከረም ጠባ ተወዳጁ ስራት ኤፍኤም 101.1ም 12 ዓመት ሞላው። አደይም ፈነዳ ቴዲ ታደሰ መስከረም ሲጠባ ያለ ነው። ከፍ ይበል ቴዲ ታደሰ።

የሬዲዮ መስመራችሁ ተወዳጁ ብስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። ግሩም ቃናዎች ነን። እንዲህ ያለን ልንሰናበት ነው። ይህ ፕሮግራም ይሳካ ወይም ወደናንተ ይደርስ ዘንድ አጋር የሆኑ አሉ። ሌላም መልእክት አለን። ከደብረ ከርቤ ዳግማዊ ጎልጎታ አንድነት ገዳም በ90ኛው መቶ ክፍለ ዘመን የተገደመ ጥንታዊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገዳም ነው። ደብረ ከርቤ ዳግማዊ ጎልጎታ አንድነት ገዳም ይሰኛል። ከደብረ ብርሃን የ3 ኪሎ ሜትር ርቀት ላይ ብቻ ይገኛል። ገዳማውያንን ማገዝ፣ የበረከት ስራ መሳተፍ ካሻችሁ በኢትዮጵያ ንግድ ባንክ 1024 45761737፣ በአቢሲኒያ ባንክ 29223387 ላይ ማገዝ መርዳት ትችላላችሁ። ለበለጠ መረጃ ደግሞ በ0947888585 ላይ ደብረ ከርቤ ዳግማዊ ጎልጎታ አንድነት ገዳም ብሎ ደውሎ መረጃ ማግኘት ይቻላል። ከአጋሮቻችን ውስጥ አንዱ ቪዥን አይን ሕክምና ማዕከል ነው። ቪዥን አይን ሕክምናም ለማግኘት በ09 አሁን በድጋሚ 0932323232 ደውሉላቸው። ትንሣኤ ውበት ማሰልጠኛ ማዕከልን ለማግኘት ደግሞ በ0977022222 ላይ መደወል ብቻ ነው ከእናንተ የሚጠበቀው። ክላሲክ አድቨርታይዚንግ ከሆነ ደግሞ ምርጫችሁ የአድቨርታይዚንግ ስራ በ0911531400 ላይ ደውሎ መረጃ ማግኘት ይቻላል። አጋሮቻችን ክብረት ይስጥል፣ እናመሰግናለን። እኛም በማስከተል እንግዲህ የእግር ኳስ ተንታኙ መንሱር አብዱልቀኒ ከዘላለም ሙላቱ ጋር በመሆን እግር ኳሳዊ ትንተናዎችን ወደ እናንተ ያደርስላቸዋል። ከእግር ኳስ ትንተና መልስ ለዳግማዊ ነቃ ጥበብ ስቱዲዮን ያስረክባሉ። በታሪክ ነገራን ዝናን ያተረፈው ዳግማዊ ነቃ ጥበብ ከአጋፋሪ ጋር በመሆን ታሪክ ነገራን እያስኮመኮማችሁ ለዲጄ ኪንግስተን እነሱን በተራቸው ስቱዲዮን ያስረክባሉ። ዲጄ ኪንግስተን ከባልደረቦቹ ጋር ወዝወዝ እያደረጋችሁ ከአዳዲስ መረጃዎች ጋር እንዲህ ያለ ብቻ ምን አለፋቸው። የተወዳጁ ብስራት ኤፍኤም 101.1 ፕሮግራሞች እስከ ሌሊቱ 6 ሰዓት ይቀጥላሉ። በነገራችን ላይ የሬዲዮ መስመራችሁን ተወዳጁ ብስራት ላይ አደርጋችሁ ምንድን ነው የተጋበዝኩት ብላችሁ እየጠበቃችሁ ላላችሁ ከስር ሙዚቃው ከፍ ይላል። ቴድሮስ ግሩም ፕሮግራሙን በመምራት አብሬያችሁ ቆየው። ኤፍሬም ተክሉ ደግሞ ቴክኒኩን በሚገባ በማሳለጥ አብሮን ዘለቀ። ሁላችሁንም ክብረት ይስጥልን፣ እናመሰግናለን። ስለ ሀገራችን አብዝተን አብዝተን ጸልይ። ሰላም ለምድራችን። ቻው።

0: بسرعات يجي بيان كرات
1: انت ارسعت يدهتي غرد وليلي
2: اشي ما هلو اكستي اما ما فلقاش
1: هلو سابلي انكوانا درسش او اني ما دناني سمتشال دمو يسارا سرقهود نوارو سنت مدري لك تشليش
2: اما انكوانا درساتو لتان لبرندي برمرا درقشوك
1: اسكي بالبيتشنا قناني داني እንኳን አደረሰ ወንድሜ
3: ሄሎ እንኳን አደረሰሽ
1: እንኳን አብሮ አደረሰን እሺ በክስንት ብር አገኘህ ባክህ
2: አማ ገበያ ጥናት አረክሹኩ
1: ዝም በል ዳንዬ እኔ ምልህ በተሰብ ሁሉ ሰብሰብ ብሏል አይደል
2: አረ ጓደኞቼን ሰላም ብዬ ለምጣበት
1: ናቲ አይኔን ይያየኝ ነው ቻው በቃ እኔ ምልህ ዛሬ እንዴት ብሩ አላለቀም
2: ሳፋሪኮም ጥፋ አድርጎልን ነው
4: በአዲስ አመት ግንኙነቶን ያጠናክሩ የሳፋሪኮም የአዲስ አመት ስጦታ የሳምንት ወይም የወር ጥቅል ሲገዙ እጥፍ የደምጽና የዳታ ስጦታ ያገኛሉ ጥቅሎቹ ከሳፋሪኮም ወደ ቴሌ ለመደወል ያስችላሉ አሁን ወደ ኮከብ 777 መሰላል ይደውሉ ሳፋሪኮም ኢትዮጵያ ባብሮነት ወደ ካስ
5: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጂፕሰምን ይዘንሎት መጥተናል ለግንባታው በትስራ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርቲፊኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ በሚሸፍነው ካሬ ብዛት ከፍተኛ መሆኑ በነጻቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል ታይም ጂፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ ሲሚንቶ ያሽዋ ወጪ ብሎም የጊዜ ብክነት ይገላግሎታል እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት አምስተኛ ፎቅ ለበለጠ መረጃ በ0943 57 57 57 ወይም በ6774 አጭር መስመር ይደውሉልን ታይም ጂፕሰም የግንባታው ውበት
6: እንኳን አደረሰን እንኳን አደረሰን እንኳን
7: አደረሰን ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ አመት በሰላም አደረሳችሁ ይላል አዲሱ አመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል ቡና ኢንሹራንስ ለህይወቶና ለ ንብረቱ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያገኙ ልዩነታችን አገልግሎታችን ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ አመት
6: እንኳን አደረሰን አባደረሰ
8: አመት ያንጎ ዴሊቨሪ ጋር እዚህ አዲስ አመት ማንኛውንም እቃ ያንጎ ዴሊቨሪ ላኩ ትንሽም ሆነ ትልቅ እኛ እናደርሳለን የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ አመት ስጦታ ከያንጎ ያገኛሉ ማሳሰቢያ ያንጎ መረጃ አገልግሎት ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል ቅናሹ አዲስ አበባ እስከ መስከረም 4 2019 ዓ.ም ተመረጥ ድረስ ይቆያል አዲስ ተጠቃሚዎች 6 ዴሊቨሪዎች ላይ 25% ወይስ 150 ብር ቅናሽ እና በሁሉም ተጠቃሚዎች በሶስት ዴሊቨሪዎች ላይ 15% ወይስ 100 ብር ቅናሽ ያገኛሉ
0: ብስራት ኢትዮጵያውያን ኩራት
9: ብስራት ስፖርት ብስራት ስፖርት ብስራት FM 101.1

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ይህ የዕለተ ማክሰኞ የብስራት ስፖርት ፕሮግራማችን ነው። ተጀምሯል፣ እስከ 5 ሰዓት ድረስ ይቆያል። የፕሮግራሙ ዋና አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ፣ አጋሮቻችንም እስከ ፕሮግራማችን ፍጻሜ ከኛ ጋር ናቸው።
1: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ፣ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ረሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዎች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት። አያቶች ነን የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞውም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50 ሺህ በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያዬ።
2: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ፣ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ ባይሶ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ ሶሲ ሶያ
1: አምስት አመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ
3: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወርሃዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወትዎን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር።
1: ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሱንም ያድሱ። አድራሻችን 0 ኪሎ ሜትር ከሚሊኒክ አደባባይ ከፍ ብሎ ሶራምባ ሆቴል።
0: የቤቱን ድካም ለማቅለል፣ ጊዜውን ለመቆጠብና ምርታማነቱን ለመጨመር እነሆ ምርጥ መላ ከጊዮን ጋዝ። ለመኖሪያ ቤቶች የጋዝ ሲሊንደር ባለ 3፣ 6 እና 12 ኪሎ ግራም ሙሉ ዕቃ ሽያጭ እንዲሁም ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ታንከር አቅርቦት፣ የመስመር ዝርጋታና የጋዝ አቅርቦት በተመጣጣኝ ዋጋ ያቀርባል። ንጹህ የኃይል አቅርቦት፣ ፈጣንና ከፍተኛ ጉልበት፣ አስተማማኝ ልኬትና ደህንነት መለያችን ነው። ምርቶቻችን በጎተራ ከወሎ ሰፈር ወደ ቄራ በሚወስድ መንገድ ከወንጌላዊት ህንፃ ፊት ለፊት ወይም አጎና ያሬድ ቤተ ክርስቲያን አጠገብ ምስራቅ ምግብ ማቀነባበሪያ ግቢ ውስጥ በሳሊተ ምረት በቤተ ክርስቲያኗ የገበያ ማዕከል በሀያት 49 ሳይት አንድ ኮንዶሚኒየም ከመቄዶንያ 500 ሜትር አለፍ ብሎ በጀሙ አንድ ኪሩ አካባቢ ማርኪዩዝ አካዳሚ ፊት ለፊት ያለው ኮንዶሚኒየም ብሎክ 117 በገላን ከሴንቸሪ ጀነራል ትሬዲንግ ፒኤልሲ 50 ሜትር ገባ ብሎ ባለው ኮንዶሚኒየም ብሎክ 129 እና በቦሌ ቡልቡላ እኒ ሪል ስቴት አጠገብ ወይንም ወደ ቱሉ ዲምቱ በሚወስደው መንገድ መስቀለኛ በስተግራ 10 ሜትር ገባ ብሎ ባለው ኮንዶሚኒየም ብሎክ 127 እንዲሁም በተለያዩ የጊዮን ጋዝ ማከፋፈያዎችና ሱፐርማርኬቶች ያገኛሉ። ሲሊንደሮቻችን ቀለማቸው ቀይ GGC ጊዮን ጋዝ በሚል በቢጫ ፕላስቲክ የታሸጉና ኪሎአቸው አስተማማኝና
4: የደህንነትና የፍተሻ መስፈርቶችን ያሟሉ ናቸው። ቀዩ ሲሊንደር ጂጂሲ በሚል ቢጫ ፕላስቲክ ካልታሸገ ኪሎው ጎዶሎ የፍተሻ መስፈርቱንም ያላሟላ ነውና ይጠንቀቁ። ሆቴሎች፣ ድርጅቶችና ፋብሪካዎች ምርታማነቱን ለመጨመር ብቃታቸው በተረጋገጠ ባለሙያዎች የሲሊንደርና ታንከር አቅርቦትና ዝርጋታ አገልግሎታችን ተጠቃሚ እንዲሆኑ እንጋብዛለን። ለበለጠ መረጃ በነጻ የስልክ መስመር 6317 ላይ ይደውሉ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። ጊዮን ጋዝ።
1: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር።
5: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
6: አበባዬ አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ህልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የህልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውም ዋናው። በአፍሪካውያን ለአፍሪካ የተሠራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።
7: አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977-60-60-60 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኙ። አያት ዞሮ መግቢያይ።
8: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
9: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን።
10: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
9: አንቺ ከደወልሽልኝ በኋላ ነው የሰራሁት።
10: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
9: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
10: ጥብሱም፣ ቀይ ወጡ፣ ክትፎም ሶሲ ሲያያ ነው።
9: አዎ ላበሳሰልም በጣም ቀላል ነው።
10: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
9: በዛ ላይ በፕሮቲን የበለጸገ ነው።
10: እሺ የት ነው የማገኘው?
9: በየሱቁና ሱፐርማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ።
10: ባለሱቅ
11: ሶሲ ሶያ ስጠኝ
12: አለ። በደቃቁ በአንኳሩ
10: ሁለቱንም አይነት ስጠኝ።

ከነዚህ አጋሮቻችን ጋር በትብብር የማክሰኞ መስከረም 5 ቀን 2018ን በስራ ስፖርት ይዤ ቀርቤያለሁ። ክብራትና ክብራን አድማጮቻችን እንደምን አረፈዳችሁ? የእንግሊዝ ፕሪሚየር ሊግ ለትልቅነቱ የሚመጥን ዳኝነት ማግኘት ያልቻለው ለምን ይሆን? የሊጉ የዳኞች ቦርድ ጥረት ለምን ውዝግቦችን ሊያስወግድ አልቻለም? ቫር ከጥቅሙ ይልቅ ጉዳቱ እየበዛ ይሆን ወይ? የፕሮፌሽናል ዳኞች ቦርድ ስህተት መሆናቸውን አምኖ ይቅርታ የሚጠይቅባቸው አጋጣሚዎች የመብዛታቸውን ጉዳይና ጣጣውን እንመለከታለን። እንደዚህ በልዩ ትኩረትና ክትትል ግምገማ በብዙ ዝግጅት ዳኞች ለውድድሩ ብቁ ናቸው ይባል እንጂ በውድድሩ ላይ ግን ዓለም በዳኝነቱ ደስተኛ አይደለም። በሜዳ ላይ የሚፈጸሙ የዳኝነት ስህተቶችን ማንም ይቀበላል? ሰውኛ ስህተቶች የቪአሩ ግን ለብቻ ነው መታየት ያለበት። 2 ደቂቃ ተኩል ፈጅቶ ደጋግሞ በብዙ ቴክኖሎጂና ከተለያየ የቀረጻ አንግል ሁኔታው ታይቶ ህጉን ደንቡን መመሪያውን ጠንቅቆ የሚያውቅ አንድ ፕሮፌሽናል ዳኛ እንዴት የተሳሳተ ውሳኔ ያሳልፋል? እንግሊዝ ፕሪሚየር ሊግ ካለው ስምና ዝና ተቀባይነት አንጻር ዳኝነቱ ግን የውድድሩን ያህል ትልቅ አይደለም የሚለው ነገር በተለይ ሰሞኑን በዚህ ሳምንት መጨረሻ በማንቸስተር ደርቢ ላይ የታየው አሳፋሪ የተባለ ስህተት እያስወቀሰው ይገኛል። ይህን የተመለከተ ፕሮግራም ይዤ የቀረብኩት ዳኞቹ እንዴት ነው የሚዘጋጁት? እንዴት ነው ክትትል የሚደረግባቸው? በምን አይነት ቴክኖሎጂ ምን አይነት ግምገማዎች ይከናወኑባቸዋል? እንዴት ነው የሚዘጋጁት? በአካል፣ በአእምሮ፣ በቴክኒክ፣ በታክቲክ። ዳኝነትም ታክቲክ አለው። በዛ ሁሉ ተዘጋጅተው ሲያበቁ ነው ይሄ ሁሉ ስህተት የሚፈጸመው። እና ዝግጅቱ ምን ይመስላል? ፖሊሲውስ ራሱ የእንግሊዝ ፕሪሚየር ሊግ ዳኝነት በአጠቃላይ የዳኞቹ ቦርድ የሚከተለው ፖሊሲስ አሁን ላለው ይሄ ግልጽነት የሚባለው ነገር አሁን ላለው ውዝግብ እና ስህተቶች ለመብዛታቸው ምክንያት አይሆንም ወይ? ያው የዳኝነት ጉዳይ የሁሉም ደጋፊዎች ጉዳይ ነው አይደል? ሁሉንም ደጋፊዎች ብትጠይቁ እኛ በዳኛ እንበደላለን ነው የሚሉት። ምክንያቱም የምትደግፈው ቡድን የዳኝነት ውሳኔ ሲጎዳው እሱ ብቻ ነው የሚታየ፣ ስትጠቀም እሱ አይታይም። ልክ በዚህ ዊኬንድ ላይ እንደሆነው ማለት ነው። በማንቸስተር ደርቢ የሲቲው አሰልጣኝ ማሬስካ ጎሉ ትክክል ነው አሉ። ትክክል ነው ብዬ ነው ማምነው አሉ። ፊል ፋደን መውጣቱን በቀይ ካርድ ደግሞ ትክክል ነው፣ እሱ ቀይ ካርድ ይገባዋል አሉ። ግን ለኤንዞ ፈርናንዴዝም ቀይ ይገባ ነበር አሉ። ዩናይትዶችን ብጠይቁ ደግሞ ፈርናንዴዝ አይገባውም ነው የሚሉት። እና በጎሉ ደግሞ ተበድለናል፣ ያው የተበደለውም ተበድለናል ይላል፣ የተጠቀመውም ተጠቅመናል አይልም፣ ትክክል ነው ነው የሚሉ። በተቃራኒ ደግሞ ውሳኔዎች አጌንስት ከሆኑ አይ ልክ አይደለም፣ እኛ ጋር የተፈጸመው ነገር አይገባም የሚል ነገር መነሳቱ አይቀርም። አሁን የትኛው የእንግሊዝ ፕሪሚየር ሊግ ክለብ ነው ደስተኛ? የትኛው ማን ነውስ ቅሬታ ያላቀረበ? ነገሩ ብዙ ነው እና በጥልቀት ብንመለከተው እስከ ሲዝኑ ማጠናቀቂያ ድረስ ገና ብዙ ውዝግቦች ከፊት ለፊታችን ሊኖሩ እንደሚችሉ መረዳት እንችላለን። እስቲ በዚህ ርዕስ ላይ በዝርዝር ልግባበት። እያደመጣችሁ የምትገኙ ብስራት ስፖርት ነው። አዘጋጁ እኔ መንሱር አብዱልቀኝ ነኝ። ተረኛው ቴክኒሻን ደግሞ ኤፍሬም ተክሉ በቴክኒኩ እየረዳኝ እስከ ረፋዱ 5 ሰዓት ድረስ ከአጋሮቻችን ጋር አብረን እንዘልቃለን። በመላው ዓለም ደግሞ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል እያደመጣችሁ ትገኛላችሁ። ከ609,000 የላቁ ሰብስክራይበርስ አሉት። አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ ከሆናችሁ ላይክ፣ ሼር ብታደርጉልን ተደራሽነታችን ይሰፋልናልና እንደሰታለን። ከልብ አመሰግናለሁ አብራችሁን ስላላችሁ። እስቲ እንመልከተው በትልቁ ዳኝነቱ ትልቁ ሊግ የሚመጥነውን ዳኝነት ለምን አላገኝም? ዳኝነት ሁል ጊዜም የዳኝነት ጉዳይ ርዕስ ሆኖ መቅረቡ በእንግሊዝ ፕሪሚየር ሊግ አዲስ ነገር አይደለም። አሁን ደግሞ በተለይ የቪአር አፈጻጸም በየጊዜው የደንብ ማሻሻያዎች እየተደረገለት ጣልቃ ገብነቱ እየሰፋ እንዲመጣ በተደረገ ቁጥር
var እንደ ስሙ ረዳት መሆኑ ሳይሆን እንደ ስሙ በረዳትነቱ ጠቅሞ ሳይሆን እንደ ቴክኖሎጂው መርቀቅ እንደሚሰጠው ፍጽምና ላለው ዳኝነት ይሰጣል እንደተባለው ድጋፍ ሆኖ አልተገኘም። VR ውዝግቦችንም ማስከተሉ አዲስ ነገር አይደለም። የዳኛ የአርቢትሮች የረዳቶቻቸው ውሳኔ እንከን የለሽ እንዲሆን የማይደረግ ጥረት የለም። በቴክኖሎጂ በሉ በሰው ዝግጅትም በባለሙያ ምልመላ በስልጠና በክትትል በግምገማ በየሳምንቱ ተኝተው አያድሩም። አለቆቻቸው ተኝተው አያድሩም። ነገር ግን በመላው ዓለም የሚገኝ 700 ሚሊዮን ቤት የሚደርሰው ፕሪሚየር ሊግ በተከታታዮቹ ዘንድ አሁን በዚህ ረገድ አርኪ ሆኖ አልተገኘም። ሁሉ ግዜ ቅሬታ ይቀርብበታል። በማንቸስተር ደርቢ ዩናይትድ የስህተት ጎል ተጸደቀበት። በዚህ ጨዋታ ማንቸስተር ሲቲ የፊል ፋደን ቀይ ካርድ ባይቃወም ብሩኖ ፈርናንዴስ ተመሳሳይ ቅጣት ይገባው ነበር ሲል ቅሬታ አቀረበ። አርሰናል ከሰንደርላንድ ጋር ሲጫወት የተሰጠበት ፍጹም ቅጣት ምት ምንም እንኳን ዴቪድ ራያ ፍጹም ቅጣት ምቱን ቢያድነው በሚካኤል አርቴታ ወቀሳ ቀርቦበታል። እንዲያውም አርሰናል ለዳኞቹ ቦርድ አቤቱታ ሊያቀርብ እንዳሰበ በቀጣዮቹ ሰዓታትም ሊያቀርብ እንደሚችልም በዚህ ላይ ተዘግቧል። ፍጹም ቅጣት ምቱ ቢቆጠር ኖሮ በዛ ጎል አርሰናል ተሸንፎ ቢሆን ኖሮ ሊያደርስ የሚችለውን ጭቅጭቅ አስቡት። ጨዋታውን አርሰናል አሸንፏል 2-0። ፍጹም ቅጣት ምግን ተሰጥቶበት በዛ ጨዋታ ውሳኔውን የጎዳው እንጂ በግብ ጠባቂው ብቃት ጎሉ ሳይቆጠርበት ቀርቷል። ውሳኔው ግን ጎርቶኛል ይሄ ነገር መቀጠል የለበትም የሚል ቅሬታ ነው። ሌሎችም ክለቦች እና ብራይተን ሌሎችም ጥያቄዎች አሏቸው። እና የአርቢትሮች የሜዳ ላይ ውሳኔ ስህተት የተለመደ ነው። የቪአር ስህተት መደጋገም ግን ለፕሪሚየር ሊግ አሳፋሪ ነው። ይሄን ለሚያክል ሊግ አሁን እዚህ ጋር እኔ ብዙ ዳኝነቱ ላይ ወቀሳ መሰንዘር አልፈልግም እንደምታውቁት። ግን የማልወቅሰው ሰውኛ ስህተቶች ሜዳ ላይ ያሉ ስህተቶች ዛሬ ብንወቅሳቸው ነገ መደገማቸው ስለማይቀር ሰዋዊ የሆኑ ውሳኔዎች በሜዳ ላይ አርቢትሮች ስለሚወስኑ ነው። የቪአር ውሳኔ ግን ይለያል። ቪአር ጊዜም ተወስድበታል። በቴክኖሎጂ ትታገዛል። ደጋግመህ ትመለከተዋለህ። ብቻኛ አንድ ሰው አይደለም፣ ረዳትም አለ። ከዳኛው ከአርቢትሩ ጋር ሜዳ ላይ ካለው ጋርም ከቪአር ማዕከል በጣም ሩቅ እኮ ነው። እዛ በየስቴዲየሙ አይደለም ያለው፣ ለንደን ያለው ማዕከሉ። ከማዕከሉ ብቻ በማይቆራረጥ የኮሙኒኬሽን መንገድ ስለሚገናኙ ይነጋገራሉ። በሜዳ ላይ እንደምናየው ነው። ተጫዋቾች ሲወሯቸው አርቢትሮች ቆይ ይሏቸዋል። በእጃቸው ምልክት እየሰጡ ቆይ ዝም በል ይሏቸዋል። እያዳመጡ እየተነጋገሩ ነው እና ተማክረው የሚወስኑት ውሳኔ ነው። በተለይ የቪአር ውሳኔዎች የቪአር ማዕከል ያለው የቫር ዳኛውን ነው የሚመለከተው። ምክንያቱም አርቢትሩ አሁን ለማንቸስተር ደርቢ ማይክል ኦሊቨር ሜዳ ላይ ሆነው የኢንሲደንቱን ሪፕሌይ ዳግማዊ ትዕይንት ማየት አይችሉም። የሚችሉት ወደ ስክሪኑ እንዲሄዱ በቪአር ዳኛው ከተላኩ ብቻ ነው። እሳቸው ራሳቸው እንኳን ሊሂድ ብለው የሚወስኑት አይደለም። በቫሩ ዳኛ እና በእሳቸው መካከል ያለው ውሳኔ ሳይመሳሰል ሲቀር ወይም አጨቃጫቂ ሲሆን፣ አሁንም የመጨረሻ ውሳኔ አርቢትሩ ስለሆነ አርቢትሩ ወደ ስክሪኑ ሄደው አወዛጋቢ ውሳኔዎችን እንዲወስኑ ይደረጋል እና የስ ኖ መሆን አለበት መሆን የለበትም መጽደቅ አለበት አይ መሻር አለበት፣ በእነዚህ አማራጮች ብቻ ነው ወደ ስክሪኑ የሚሄዱትና ወዲያውኑ መወሰን አለባቸው። መቼም 5-6 ደቂቃ መፍጀት የለበትም እንደ አንዳንድ ውሳኔዎች። አንዳንዴ 4 ደቂቃ ድረስ ይቆያል። አሁን ቪአር ማዕከል ውስጥ በርከት ያሉ ስክሪኖችና የተለያየ
ከተለያየ አንግል የተቀረጸ የቪዲዮ ፉቴጅ አለ። አርቢትሩ ከየትኛው ማን ነው የዳኛው የቪአር ዳኛው ከየትኛው አንግል ያለውን ቪዲዮ መጠቀም ይችላል። አርቢትሩ ያኔ ቆሞ ይጠብቃል ውሳኔው። ብቻውን አይደለም አብሮት ደግሞ ረዳት ቪአር አለ። ይሄ ሁሉ ሆኖ የቪአር ስህተቶች ሲፈጸሙና የገዛ እነሱኑ ዳኞቹን የሚቆጣጠሩ አካል አይ ተሳስተናል ይቅርታ ሲል ይቅርታ ትህትና ነው ተብሎ የሚተው አይደለም። ይሄ ለሊጉ በጣም አሳሳቢ ነው። በጣም አሳሳቢ ነው። እና ግን ውድ አድማጮች ይቅርታ መጠየቁ ነገሩን ያባብሰው ይሆን? ይቅርታ መጠየቁ በራሱ በግብረ ገብ በመርህ ትክክል እኮ ነው። ግን ካለፈው የውድድር ዘመን በፊት ባሉት ዓመታት በፕሪሚየር ሊግ በትልልቅ ሊጎች ላይ አላየንም እንደዚህ አይነቱን ነገር። እና እንደዚህ ጭራሽ የአርቢትሮቹ ቦርድ ግልጽ ሲሆን ውዝግቦች እየባሱ እንጂ እየቀነሱ አልመጡ። እና አሁን ክርክር እየተነሳ ነው የዚህ PGMOL Professional Games Match Official Limited የሚባለው ዳኞችን የዳኞቹ የበላይ አካል ማለት ነው። አሁን ስሙን ቀይሯል ፕሮ ሬፍ ብሏል ከዘንድሮ ከዚህኛው ሲዝን ወዲህ። ስሙን ቢቀይርም ባህሪው ያው ነው። እና የዚህ ፕሮ ሬፍ ወይ PGMOL ፖሊሲ በራሱ መለወጡ ችግር አምጥቷል፣ ችግሮችን እያባባሰ ነው የሚገኙ የሚሉ ክርክሮች እየተነሱበት ነው። በደንብ ላብራራላችሁ ቆይ። በመጀመሪያ እንወቀው እስቲ PGMOL አሁን ፕሮ ሬፍ ተብሏል። ፕሮፌሽናል ጌም ሬፍሪስ ለማለት ነው። የእንግሊዝ ፕሪሚየር ሊግን ዋናውን ሊግ፣ የእንግሊዝ ፉትቦል ሊግን ሁለተኛው ሶስተኛውና አራተኛው እርከን ላይ ያሉ ዲቪዚዮኖች፣ እነዚህም ፕሮፌሽናል ዲቪዚዮኖች ጨዋታዎችን የሚዳኙ አርቢትሮች በዚህ በፕሮ ሬፍ ስር አሉ። በይበልጥ ደግሞ የፕሪሚየር ሊግ ዳኞች፣ የቶፕ ፍላይት ዳኞች ለብቻ ኤ ሊስት የሚባሉ ዳኞችን ደግሞ እንደዚሁ ማኔጅ ያደርጋል። የፕሪሚየር ሊግና የኤፍኤል ውድድሮችን ብቻ ሳይሆን የኤፍኤ ውድድሮችንም ኤፍኤ ካፕ ለምሳሌ ኮሚኒቲ ሺልድ የመሳሰሉትንም የሚዳኙ አርቢትሮች የሚመረጡት በዚህ በፕሮ ሬፍ ወይም በPGMOL የሚሾሙበት የሚሻሩበት የሚሰለጥኑበት ሲያጠፉ የሚቀጡበት ወይም የሚታገዱበት ቁጥጥርና ግምገማ የሚደረግበት በዚህ ተቋም ስር ነው። ቁጥጥር ስር ሆኖ ነው የሚሰሩት። ምክንያቱም እንደ ስማቸው ፕሮፌሽናል ዳኞች ናቸው። ሌላ ስራ የላቸው። ክፍያውም ጥሩ ነው። ጥቅማ ጥቅሙም ከፍ ያለ ነው። እና ይህ ተቋም ፈንድ የሚደረገው ለአርቢትሮቹም ደሞዝ የሚከፈለው ለረዳቶቹም ጭምሩ ለቪአር ዳኞቹ ደሞዝ የሚከፈለው ጥቅማ ጥቅሙ የሚከበርላቸው ከዚሁ ከውድድሩ ነው። የፕሪሚየር ሊግ ዳኞች ከፕሪሚየር ሊጉ ከሚመደብላቸው በጀት ነው ክፍያው የሚፈጸው። ማለት ፕሪሚየር ሊጉ ነው የሚከፍላቸው። እንግዲህ ይሄ ፕሮፌሽናል ጌም ማች ኦፊሻል ሊሚትድ ወይም PGMOL ከ2026-27 ከዘንድሮ ውድድር ዘመን ጀምሮ ፕሮ ሬፍ ተብሎ በሌላ ስያሜ ተጠርቷል። እና ከዚህ በኋላ PGMOL ላንል ነው። አሁን የሚመራው በሆዋርድ ዌብ ነው። እኚህ የቀድሞ አርቢትር ከኦገስት 2022 ጀምሮ የPGMOL አባል ሲሆኑ አሁን መሪነቱን ይዘዋል። መሪነቱ ካለፈው ውድድር ዘመን መጀመሪያ አንስቶ ነው። እና የ55 ዓመቱ ዌብ አሁን የአርቢትሮች አለቃ ቺፍ ተደርገው ነው የሚወሰዱት። እሳቸው ራሳቸው ከ2003 እስከ 2014 ድረስ ፕሪሚየር ሊግን በዳኝነት ያገለገሉ እውቅ አርቢትር ነበሩ። እሳቸው ብቻ አይደሉም፣ ራሳቸው ለ35 ዓመት በዳኝነት የኖሩ የቀድሞ አርቢትር ልጅ ናቸው። አባትየውም ራሳቸው 35 ዓመት የዳኙ ናቸው። የቤተሰብ ነው ዳኝነት። ከጡረታ በኋላ እንኳን ፊሽካቸውን ከሰቀሉ በኋላም አሁንም የዳኝነት ጉዳይ አልተዋቸውም። ወደዚሁ አርቢትሮች ጉዳይን የሚያስተዳድረው ተቋም ውስጥ ገብተው በኋላም ይኸው መሪ ሆነዋል። ከ2005-2014 የፊፋ ኢንተርናሽናል አርቢትር እንደነበሩ ይታወሳል።
እንግዲህ ለምንድን ነው ስለ ሃርድ ዌብ ማውራት የፈለኩት? ፕሮሬፍን የሚመሩ ተሿሚዎች የራሳቸውን ፖሊሲ ተግባራዊ እንዲያደርጉ ይፈቀድላቸዋል። እንደ አስተዳዳሪ ማለት ነው፣ እንደ ማናጀር፣ እንደ ቺፍ። እና ሃርድ ዌብ ግልጽነት ትራንስፓረንሲ የፕሮሬፍ ፖሊሲ መሆን አለበት የሚል ጠንካራ አቋም ይዘው ነው የመጡት። ግልጽነት ማለት የእግር ኳሱ ስቴክሆልደርስ ሁሉ የጉዳይ ባለ ድርሻዎች ሁሉ የዳኝነቱ ነገር በድብቅ ሳይሆን በግልጽ የሚወሰን እንደሆነ እንዲያውቁ፣ አርቢትሮችም የሚመካከሩት ሳይቀር እንዳስፈላጊነቱ ይፋ ተደርጎ ደጋፊዎች እንዲሰሙት ሚዲያው እንዲያውቀው እንዲደረግ እስከዚህ ድረስ የዘለቀ ግልጽነት እንዲኖር ይህንን ፖሊሲ ይዞ መጡ። ሬፍ ካም ይባላል አይደል? የአርቢትሮቹ ካሜራ ተገጥሞላቸው ነው ጨዋታው የሚዳኙት። ወዲያ ወዲህ የሚሉት ከጭንቅላታቸው ጋር እናያለና እዚህ ጆሮአቸው ጋር ያ ካሜራ ነው። አንዳንዴም ጨዋታ መሐከል ላይ የሬፍ ካም ይያሉ ላይቭ ያሳዩናል። አርቢትሩ እንዴት ነው ሁኔታውን የሚመለከተው? ኢንሲደንቱን አንድ ነገር አንድ ፋውል ቢፈጸም አንድ ቦታ ላይ ምን ያህል ርቀት ላይ ነው ያለው? እይታው ራሱ የአርቢትሩን እይታ የሚያሳይ ካሜራ። ሬፍ ማይክ የሚባል ደግሞ አለ፣ ማይክሮፎን ማለት የአርቢትሩ ማይክሮፎን ከአፉ ጋር በቅርበት የተለጠፈው። እሱ ደግሞ ከቪአር ማዕከል ጋር ካሉት ረዳቶቹ ጋር እና ከመስመር ዳኞቹ ጋር የሚነጋገርበት ሲሆን፣ አሁን ደግሞ ሌላ ስራ ተጨምሮለታል። አስፈላጊ በሆኑ ኢንሲደንቶች ላይ ጨዋታው መሐከል ላይ የቪአር ለምሳሌ የስክሪን ቼክ ከተደረገ በኋላ ስቴዲየም ውስጥ ላሉ ታዳሚዎች የውሳኔውን ማብራሪያ አርቢትሩ እንዲሰጥ ተደረገ። ይሄ እንግዲህ ፊፋም የሚሰራበት ነው። ዓለም ዋንጫ ላይ ታይቷል። በስታዲየም ውስጥ ማብራሪያ መስጠት በራሱ አርቢትሩ በምን ምክንያት ያንን የቪአር ቼክ እንደወሰነበት ለደጋፊዎች፣ ለተመልካቾች፣ ለሚዲያው የሚናገርበት ነው። በግልጽ ይታያል። እና በአንዳንድ ተቾች በኩል ይሄ ነገር ከልክ ያልፋል የሚል ነገር ያስነሳ ነው። ለአንዳንዶቹ ደግሞ አይ አስተማሪ ነው፣ ጥሩ ጥሩ አርቢትሮች እንዲመጡ፣ ዳኝነት የበለጠ ጥራት እንዲኖረው፣ ግልጽነት እና የአርቢትሮቹ ምክንያታዊነት ለሚዛን እንዲቀርብ መደረጉ ተገቢ ነው፣ አስተማሪ ነው ይላሉ። ይህንን የሚቃወሙ ታዲያ በዘመኑ ዳኞች ላይ ጫና አብዝቷል ብለው ይሟገታሉ። ሃርድ ዌብ የአርቢትሮቹ አለቃ ሌላ ያመጡት ነገር ደግሞ በተለይ ይበልጥ ደግሞ አሁን እያወዛገበ የሚገኘው ይሄ ጉዳይ ነው፣ ጥፋትን በአደባባይ ማመን ከጨዋታው በኋላ። ይህንን አሁን ለምንድን ነው ስራ ላይ ዋለው ዌብ የሚሉት? ከመጋረጃ በስተጀርባ ያለን ቁጣ፣ ብስጭትን እና አለመተማመንን ይቀንሳል የሚል ነው። ማንቸስተር ዩናይትድ በብቸኛው ጎል 1-0 ተሸነፈ አይደል? በብቸኛው ጎል ያቺ ብቸኛ ጎል ደም የተቆጠረችው በቪአር ስህተት መሆኑ ተቋሙ አመነ። ይሄ ባይሆን ኖሮ ባያምን ኖሮ ይቅርታ ባይጠይቅ ኖሮ ዩናይትድን በኦልትራፎርድ ቢሮዎች በኩል ያሉ የሚመለከታቸው አለቆች፣ የቡድኑ ኃላፊዎች፣ ተጫዋቾች ሁሉ በቅሬታ ሲብሰለሰሉ በአርቢትሮቹ ቦርድ ላይ ቂም ሲቋጥሩ ነው የሚቆዩት። ይህንን የተደበቀውን ቁጣ ለማብረድና የበለጠ መቀራረብን ለመፍጠር መተማመን እንዲኖር አለመተማመንን ለማስወገድ ያስችላል በሚል። ይህንን በተቃራኒ የሚከራከሩ ደግሞ ምን ይላሉ መሰላችሁ? የሃርድ ዌብ ይሄ ፖሊሲ ጭራሽ አሁን ሁሉም ዳኞችን በጥርጣሬ እንዲመለከት፣ ውሳኔዎችን ሁሉ በጥርጣሬ እንዲመለከት አድርጓል ይላሉ። የማንቸስተር ደርቢ ከተጠናቀቀ በኋላ ባሉት
3 ሰዓታት ውስጥ ነው ቦርዱ ለማንቸስተር ዩናይትድ ይቅርታ የጠየቀው። በጨዋታው ላይ ግን ላይቭ ውሳኔው ትክክል ነው ብሎ ነበር። ወይም የውሳኔው ትክክለኛነትን ማብራሪያ አቅርቦ ነበር በኤክስ ገጹ ላይ ማች ሴንተር። አስባችሁታል? ከዚህ በኋላ ትክክለኛ ውሳኔ ቢወሰን እንኳን አይ በኋላ ይቅርታ ሊጠየቅበት የሚችል ስህተት ሊሆን ይችላል ብለን እንድናምን ያደርገናል። 100% እንዳትተማመን ያደርጋል። በሌላ በኩል ደግሞ ኦኬ እሺ ጥፋት ተፈጽሟል ይቅርታ ተጠይቋል ውጤቱ አይቀለበስም። ሶ ምንድነው ትርጉሙ ይቅርታ መጠየቁ? ውጤቱ አይቀለበስም። ማንቸስተር ዩናይትድ 1-0 ተሸነፈ። በቃ ሲቲ 3 ነጥብ አግኝቷል። ያቺ ብቸኛ ጎል አሁን እኮ በጣም ያከራከረው እኮ መለያ ጎል ስለሆነች ተሸናፊውን የለየች አንድ ጎል ብቸኛ ጎል ህግ ወጥ ናት ተባለ። ማን ያለው? ሚዲያው አይደለም ራሱ የአርቢትሮቹን ጉዳይ የሚከታተለው አካል ተሳስቻለዋል። ኦኬ ስለዚህ 3 ነጥብ በህግ ወጥ መንገድ ተገኘ ማለት ነው ለሲቲ። እንግዲህ እንደ ቦርዱ አገላለጽ አይደል እንዴ አይነት አንድምታ አለው። በእንግሊዝ ፕሪሚየር ሊግ ቲቪ ላይ አንድ ክርክር ነበር። እኚህ ዴርሞልት ጋላከር የሚባሉ የቀድሞ አርቢትር በአርቢትር ተንታኝነት በዳኝነት ጉዳዮች ተንታኝነት ይሰራሉ በስካይ ስፖርትስም በፕሪሚየር ሊግ ቲቪ ላይ። እድሜያቸውን 69 ደርሷል። ከ1992 እስከ 2007 ድረስ የፕሪሚየር ሊግ አርቢትር ነበሩ። ከ1994 እስከ 2023 ድረስ የፊፋ አርቢትር ነበሩ። አሁን የስካይ ስፖርትስ እና የፕሪሚየር ሊግ ቲቪ የዳኝነት ጉዳይ ተንታኝ ናቸው። ህጉን ደንቡን መመሪያውን በደንብ ያውቁታል እነዚህ ዳኞች። ይልቅስ ስህተታቸው አሉሳቸው። ታዲያ ይሄን ሁሉ ካወቁ በቪአር ጊዜ ወስደው መወሰን ሲያቅት ሲሳሳቱ ካየን ከምን የተነሳ ነው ሲባሉ ስለ ብቃታቸው አይደለም ዴርሞት ጋላገር የተናገሩት፣ የትኩረት ማነስ ነው የሚሉት። አብሯቸው የሚወያየው ተወያዩ ታዲያ ነው ይሄን አልቀበልም። በቃ ስራቸው ይሄ ከሆነ ስራቸው ትኩረታቸው መሰብሰብ ሆኖ ሳለ ትኩረት ስለተበተነ ነው እየተሳሳቱ ያለው የሚለው ነገር ተቀባይነት የለውም እያለ ሲሞግታቸው ነበር። እሳቸው የቀድሞ አርቢትርም ስለሆኑ ለአርቢትሮች ያው ስስ ልብ ይኖራቸዋል። ግን እንደዚህ አይነቱ የማይታበል ስህተት እንዴት ነው ሊገለጽ የሚችል? እና ተከራካሪው ምን አላቸው መሰላችሁ? ኦኬ ሺ ማይክል ካሪክ አሁን ከባድ ጫና ውስጥ ገብቷል እና አንድ ጎል በዳኛ በቪአር ስህተት አንድ ጎል ጸድቆበት ስራውን ቢያጣስ ስንት ዳሜጅ ነው ያለው? እንደዚህ ያለ ስህተት የማያፈራርሰው ነገር የለም እኮ። አሁን የብራይተን እና አስቶን ቪላ ጨዋታ እንደዚህ ውዝግብ አስነስቷል በአንድ ኢንሲደንት። ቆይ እሱ ጋር መጣለው በማብራሪያ። ግን 4-0 ስላሸነፈ ብራይተን ጉዳዩ ያን ያህል አላወዛገበም። እዚህ ጋር ግን ይኸው 700 ሚሊዮን ቤት የሚያየው ጨዋታ ከእንግሊዝ ፕሪሚየር ሊግ እኮ እንደ ማንቸስተር ዩናይትድ ዓለም አቀፍ ብዙ ደጋፊ ያለው ክለብ የለም። አንደኛ ነው ከፕሪሚየር ሊግ በደጋፊ ብዛት በዓለም አቀፍ ደጋፊ ብዛት። እና እንደ አጋጣሚ በዚህ ውሳኔ የተበደለው ዩናይትድ ሆነ። ሆን ተብሎ ባይሆንም ግን የተበደለው ልበል ዩናይትድ ሆነ። እና ደርቢ ስለሆነ ደግሞ የተመልካቹ ቁጥር ጨምሯል። ገለልተኛ ተመልካች የአርሰናል የሊቨርፑልም የቼልሲ ደጋፊዎችም የሚመለከቱት ጨዋታ እና ዓለም ሁሉ አይኑን በጣለበት ይህን በመሰለ መድረክ ላይ ለፕሪሚየር ሊጉ መጥፎ ማስታወቂያ ሊሆን የሚችል የዳኝነት ስህተት ተፈጸመ እና የዳኞቹ ቦርድ ደግሞ ተሳስቻለሁ ይቅርታ አድርጉልኛል። አያችሁ ግልጽነቱ በራሱ የራሱ የሆነ መዘዝ አለው። ከልክ በላይ ግልጽ መሆን አያስፈልግም። እንደዚህ በየጨዋታው ላይ አከራካሪ ኢንሲደንቶች ካሉ አሁን ሰዓታት መጠበቅ አለበት ማለት ነው። ቆይ እስቲ ቦርዱ ይቅርታ ይጠይቅ ይሆን? ቦርዱ ዝም ይል ይሆን? ለግምት ትሆናል አሰራሩ። እና ይሄ ግልጽነት የሚባለው ነገር ስህተቶችን ገልጦ ለአደባባይ ያበቃል ያሰጠዋል እንጂ በዳኞች ላይ አለመተማመን እንዲሰፋ ጥርጣሬ እንዲበዛ ያደርጋል። የጣሊያን ሴሪያ

የሐሳብ ልውውጡ ድምጹ ይፋ ይደረግልን የሚሉ አሉ። ምክንያቱም ከዚህ በፊት ድምጾችን ይፋ ሲያረቅ ቆይቷል። አይሄ ፒጂኤም ወይ ና እንደዚህ ሲሆን ደግሞ ኦዲዮ ራሱ ይፋ የሚሆነው በማግስቱ አይደለም፣ ሁለተኛው ሶስተኛው ቀን አይደለም፣ ከሳምንታት በኋላ ወይ ከብዙ ቀናት በኋላ ነው ቀስ ብሎ ነው የሚወጣው። ይሄ ለደጋፊዎች ጥሩ ስሜት አይፈጥርም፣ ፍራስትሬሽን ይፈጥራል። በፍትህ እንዳትተማመን ያደርጋል። ሜዳ ላይ ርትዕ የለም ብለህ እንድታምን ያደርጋል። በተለይ ደግሞ በዩናይትድ ወገን ኮንክ ተበዳይ ኮንክ። ለነገሩ ሲቲም እኮ ተበድሏል፣ እዚህ ተበድያለሁ ብሎ ነው ይፋ ይግባኝ አላቀረበም እንጂ ባሰልጣኙ እንዴ ኤንዞ ፈርናንዴዝስ እንደው ልክ ነው ፋደን ቀይ ካርድ ይገባዋል፣ ፈርናንዴዝ መቀጣት አልነበረበትም ወይ አለበት የሚል አቋም ይዟል ሲቲ። የኔ ልጅ ተቀጥቷል የእሱ ልጅ አልተቀጣም የሚል ሮሮ አቅርቧል። ግን በይፋ ለፒጂኤምኤል የቀረበ ቅሬታ አይደለም። አሁን የሰንደርላንድ እና የአርሰናል ጨዋታ ላይ የተሰጠውን ፍጹም ቅጣት ምት ሚኬል አርቴታ ከጨዋታ በኋላ ነው ብዙ ያለበት። እንደውም የዴቪድ ራያን ብቃት እንዲያደንቅ ቢጠየቅ እንዲያብራራ ቢጠየቅ መጀመሪያ አይ ቆይ ስለ ፍጹም ቅጣት ምቱ ስለ ኢንሲደንቱ እናወር አይገባም በሚል ነው አልቀበልም፣ ይሄን በፍጹም አልቀበልም ሲል የነበረው እና አሁን በዜናዎች ላይ አርሰናል ይኸው ፒጂኤምኤል አሁን ምድ ፕሮሬፍ ተብሏል፣ ለፕሮሬፍ ለዳኞቹ ቦርድ ይግባኝ እንትን ሊያቀርብ ነው። አይሻርም እኮ ጨዋታ አይደገምም። ከዚህ በኋላ ግን አይም ኮንሰርንድ እያለ ነው፣ ይሄ ነገር ያሳስበኛል እያለ ነው አርሰናል። በተለይ ትልልቆቹ ቡድኖች ውድ አድማጮች እንደዚህ አይነት ቅሬታ የሚያቀርቡ ከሆነ ለሊጉ ጥሩ አይደለም። በጣም ዓለም ለሚወደው ፉክክር ጥሩ አይደለም። መተማመን አለብህ በዳኝነቱ። ቪአር 2 ደቂቃ ወሰደ 3 ደቂቃ ወሰደ ማትተማመንበት ከሆነ ሶ ምን ይጠቅማል? ምን ይጠቅማል? ደግሞ እንግሊዝ ፕሪሚየር ሊግ ሁለት አይነት የዳኝነት የቪአር ሲስተም ነው የሚጠቀሙ። አንድም እሱም ጎርቶት ይሆን ወይ አንድ መከራከሪያ መነጋገሪያ እሱ ነው። አንደኛው በፊት ሲጠቀምበት የነበረውን የቪአር ሲስተም ነው። ሁለተኛው ደግሞ ይሄ ዩኤፋ በቻምፒየንስ ሊግ ላይ እጅግ ስኬታማ በሆነ መንገድ የሚጠቀምበት የሰሚ አውቶሜትድ ኦፍሳይድ ሲስተም አለ አይደል? እሱን ይጠቀማል። ሁለት አይነት ነው የሚጠቀመው። አለ የሚባል ቴክኖሎጂ ፕሩቭን ይሆን ተሞክሮ ያዋጣ ሁሉ ፕሪሚየር ሊግ ስራ ላይ ለመዋል ወደኋላ ይል። ሀብታም ሊግ ነው፣ የገንዘብ ችግር የለበትም፣ የደንበኛ ብዛቱ አንደኛ ነው በመለዋል። በተቻለ መጠን ይሄን ነገር እንከን የለሽ ለማድረግ ያደረገው ጥረት በቴክኖሎጂ ረገድ አሁን ሁሉን የሚያረካ ነው ተብሎ አይታሰብም። ግን እንዴት ነው አርቢትሮች የሚዘጋጁት? መዘናጋት አለ ወይ? የቀድሞ አርቢትር የአርቢትሮች ጉዳይ ተንታኝ ጋላከር እንዳሉት የትኩረት መበተንስ እንዲመጣ ዝግጅቱ ይፈቅዳል ወይ? እንዴት እንደሚዘጋጁ እኮ አንድ በአንድ አንድ ዶክመንት ስመለከት ነበር። እዛው ከፒጂኤም ወይል አካባቢ ወጣ ይሄ አሁን ፕሮ ሬፍ የተባለ ሰው። ዳኞች እንደዚህ በዚህ ልክ ተዘጋጅተው እንደዚህ የሚሳሳቱ ከሆነ ዝግጅታቸው እንደ ሰሚ ፕሮፌሽናል እንደ አማተር ቢያረጉትስ ምን ያህል ይሳሳቱ ይሆን? አካላዊ ልምምዱ በጣም ከባድ ነው። ፊዚካል ኤክሰርሳይዙ በጣም ከባድ ነው። ዳታ መር የሆነ ምዘና አለባቸው። ሁሉ ነገር በእይታ አይደለም፣ በኦብዘርቬሽን ብቻ አይደለም፣ በዳታ ነው። አሯሯጥህ፣ ሶምሶማ፣ የልብህ ምት፣ የእይታህ እንቅስቃሴ ሁሉ ነገር ሜዠረብል ነው። ተለክቶ ነው የሚቀርበው፣ ክትትል የሚደረግበት። አእምሯዊ ስራዎች በብዛት ይሰራሉ ለዝግጅት። ያም ቢሆን ይገመገማል። በከፍተኛ ፍጥነት ሩጫ ላይ እና ከዛም ከፍ ባለ በማፈትለክ ሩጫ ላይ ይለያየዋል። ሃይ ስፒድ ራን እና ስፕሪንት የሚለውን እነ ኦፕታም

0: ከፋፍሎ ነው የሚያዩት ይሄን ነገር። እንዲያውም ከተጫዋቾቹ በላይ የሚያስመዘግቡ አርቢትሮች አሉ። በእድሜ አርቢትሮቹ ሊበልጡ ይችላሉ። ግን አስቡት አንድ ዳኛ የመሃል ዳኛ በጨዋታ ላይ 14 ኪሎ ሜትር 15 ኪሎ ሜትር ከዛም በላይ ሊሸፍን ይችላል። ምክንያቱም ኳስን ተከትሎ ሩጫ አለ በተጫዋቾች ዘንድ። አርቢትሮቹ ግን ይሄኛውን ቡድን ሲያጠቃ ያኛውን ቡድን ሲያጠቃ ይሮጣሉ። ዲያጎናል ሩጫ አለ ግዴታ። ና ብዙ ስፕሪንት አለው። በጨዋታ ላይ ከተጫዋቾች የበለጠ አርቢትሮች በማፈትለክ ሩጫ ስራቸውን ይሰራሉ። ኳሱ ባለበት ቦታ ጥፋቱ በሚፈጸምበት አካባቢ የመገኘት ግዴታ አለባቸው። ለምሳሌ ማይክል ኦሊቨር አስተውላችሁ ከሆነ በዚህ በማንቸስተር ደርቢ ላይ ባልሳሳት 3 ነው 4 ኳስ ኢንተርሴፕት አድርገዋል ራሳቸው። በዛ ምክንያት ኳሱን አንጥረው እንደገና አስጀምረዋል። 2 3 ይሁን 4 አልቆጠርኩትም ግን የተደጋገመ ነው ኮትሮ በተለይ። ጨዋታውን ስናስተላልፍ የካፍ የአርቢትሮች ኢንስትራክተር የሆነው ኢንስትራክተር ሽፈራው ይሄ ሊሆን የሚችለው ማይክል ኦሊቨር በኢንሲደንቱ አጠገብ ቶሎ ቶሎ ስለሚገኝ ነው አሉ። በኳሱ አካባቢ ስለሚገኝ ነው አሉ። ቅብብል በሚደረግባቸው ቦታዎች በቅርብ ርቀት ስላለ። እስቲ አስቡት ጨዋታው ላይ ታች ይላል። ጨዋታው ቦክስ ቱ ቦክስ ብቻ አይደለም፣ ጎል ቱ ጎል፣ ኢንድ ቱ ኢንድ። በእያንዳንዱ ኢንሲደንት በቅርበት መገኘት ማለት እግር ኳስ ተጫዋቾች እንኳን እንደዚህ አይጠበቅባቸውም። ተከላካይ እኮ ዞኑ ውስን ነው። እንደ ስዊፕ እያደረገ ቢሄድ እንኳን እስከ ላይ እስከ መሃል ሜዳው መስመር አካባቢ ድረስ ነው። በጣም ብዙ የሚያጠቃ ቡድን የፖሴሽኑን ሬት የሜዳው ፊተኛው አታኪን ሰርድ አካባቢ ካደረገ ተከላካዩ እኮ ሶምሶማ ነው የሚያደርገው፣ ወክ ሊያደርግ ይችላል። ሜሲ አርቢትሮችን ያህል ይሮጣል እንዴ? አርቢትሮች ግን በዚህ በኩል ፊዚካሊ ከተጫዋቾችም በላይ በስፕሪንት በኩል ዝግጁ መሆን አለባቸው። የእድሜ የምን ጉዳይ እዚህ ጋር ከግምት ውስጥ ይገባል። እርግጥ በዳኝነት ግን ከኳስ ጋር በኮንታክት እየተጋጨ እየተንሸራተትክ እየወደቅ እየተነሳ ስትሰራውና እንዲህ ስትሰራው አንድ አይደለም። ይሄኛው ቀለል ይላል እና በዚህ በፕሮሬፍ ምዘና በሃይ ስፒድ ሩጫ፣ በማፈትለክ ሩጫ፣ በእነዚህ ሜትሪክስ ከተጫዋቾች በላይ የሚያስመዘግቡ አርቢትሮች አሉ። ስለዚህ ፊዚካሊ ዝግጁነታቸው አለቆቻቸው ስለወደዷቸው ሳይሆን ዳታ ድሪቭን ነው፣ ዳታ ላይ የተመሰረተ ነው። ያንን ማታሟላ ከሆነ አለቀ፣ ልትዳኛ ትችል እና ይህ ግምገማ ሳምንታዊ መሆኑ ነው የሚገርመው። እንደ ኩፐር ቴስት ሲዝኑ ከመጀመሩ በፊት በሀገራችን እንደሚደረገው በኢትዮጵያ ፕሪሚየር ሊግ እና በሌሎች ውድድሮች ላይ ውድድሩ ሊጀመር አካባቢ እንደሚደረገው ኩፐር ቴስት አይደለም። እሱም አለ፣ ግን ይሄ እነዚህ አርቢትሮች ከሌሎች የሚለዩት ሙሉ ሰዓት ሰራተኞች ፕሮፌሽናሎች ናቸው፣ ሌላ ስራ የላቸው። በቻምፒየንስ ሊግ ላይ የሚዳኙ ስንት የፖሊስ መኮንኖች አሉ? ስንት የጤና ሰራተኞች አሉ? ዳኝነትንም በዛ ከፍ ባለ ውድድር ላይ እየሰሩ ማለት ነው። እነዚህኞቹ እንደዛ አይደሉም። ማይክል ኦሊቨር ስራ ቢባል ፉትቦል ሪፈሪ ነው የሚሉ መታወቂያቸው፣ ሌላ ስራ የላቸው። ፊሽካቸውን እስኪሰቅሉ ድረስ ወይ በቃኝ ብለው እስኪወጡ ድረስ ጫናው ካልሰበራቸው በስተቀር ይሰራሉ። ክፍያውም ጥሩ ነው እርግጥ። ስለዚህ በየሳምንቱ በግምገማ ውስጥ ነው ያሉት፣ በየሳምንቱ በዝግጅት ውስጥ ነው ያሉት፣ በየቀኑ በልምምድ ውስጥ ነው ያሉት። የጂፒኤስ እና ባዮሜትሪክስ ትራኪንግን ይጠቀማሉ። የጂፒኤስ ትራኪንግ ብዙ ጊዜ የምናየው ማን ላይ ነው? እግር ኳስ ተጫዋቾች በተለይ በሲዝኑ መጀመሪያ አካባቢ ወደ 100% ፊትነስ እንዲመጡ ማሊያቸውን ሲያወልቁ የጂፒኤስ ቀበቶችን ደረታቸው ላይ አስረው እናያለን አይደል? እዛ ውስጥ ያለ ቺፕ ይወጣና ዳታው ኮምፒውተር ላይ ይገለበጣል። የተጫዋቹ እያንዳንዷ ደቂቃ ላይ ያለው ፊዚካል ምዘና ዳታው እዛ ላይ ይፈሳል፣ በዛ ይታያል። እና እንደው እንደወረደ ብቻ ምን ያህል ሮጥክ፣ ምን ያህል ተራመድክ፣ ምን ያህል ሶምሶማ አረክ ብቻ አይደለም፣ ብዙ ነው ጉዳዩ። አካላዊ ዝግጅቶች ሲከናወን የጂፒኤስና ባዮሜትሪክስ ትራኪንግ መጠቀም በተጫዋቾች የተለመደ ነው። ይሄ ግን አርቢትሮችም ይጠቀማሉ። እንደውም ፉትራፕ ቴክኖሎጂ የሚባል አለ። በጣም የሚያስገርማችሁ ልንገራችሁ። የፕሪሚየር ሊግ ዳኞችን የሚገመግሙበት የሚያዘጋጁበት ፉትራፕ ቴክኖሎጂ የእግራቸው አሯሯጥን ፍጥነትን እና የድካም ደረጃን ለመቆጣጠር እግራቸውን ብቻ የሚከታተል እግር ላይ የሚታሰር ነገር በዝግጅት ጊዜ የፉትራፕ ቴክኖሎጂም ስራ ላይ ይውላል። ይሄ በየሳምንቱ ክትትል የሚደረግበት ነው። ልብ በሉ እና ቀደም ካሉ ጨዋታዎች የተወሰደ ዳታን ያው ፕሮሬፍ ይወስድና በዚህ ላይ የተንተራሰ ክትትልና ግምገማ ደግሞ ያደርጋል። ለምሳሌ ማንቸስተር ደርቢ ላይ መስመር ዳኞች፣ ረዳቶቹ እና አርቢትሩ በዚህ ኢንዲቪጁዋላይዝድ በሆነ ክትትል ውስጥ ይገባሉ። ኢንዱራንሳቸው ይታያል። ይሄ ስፕሪንት አቅማቸው ይታያል። በሩጫ አቅጣጫ የመቀየር አሯሯጣቸው ይታያል። በጣም ወሳኝነት አለው ለዳኞች። እግር ኳስ ተጫዋቾች የዳኞችን ያህል አቅጣጫ አይቀይሩም በሩጫ። ቨርቲካል ሩጫ ብዙ ጊዜ አይመከርም እኮ ለአርቢትሮች። ዲያጎናል ነው የሚባለው። በሜዳው አግድሞች ነው የሚሮጡት። ክሪስ ክሮስ በኤክስ ይሮጣሉ። እና ይሄ እያንዳንዱ ይኸው በሩጫቸው ላይ ያላቸው ኢንዱራንስ ይታያል። አቅጣጫ አቀያየራቸው ይታያል። መዛነፍ የለበትም እዚህ ጋር። ምክንያቱም የፕሪሚየር ሊግ ፉክክር ወዳጆቼ የአፍታ የስፕሊት ኦፍ ሰከንድ ፉክክር ጉዳይ ነው። ባለፈው የኤቨርተኑ ተጫዋች ማይልስ ማን ነው የቀድሞ የአርሰናል ተጫዋች ማን ዩናይትድ ላይ ጎል ሲያስቆጥር ነግሬያችኋለሁ አይደል? 97 ኪሎ ሜትር በሰዓት ነው ኳሱ ሲሄድ የነበረ እና ከፍጹም ቅጣት ምት ሳጥን ውጪ ነው እዛ አካባቢ ኳሱ ተመትቶ ከተመታበት መረቡን እስኪነካ ድረስ 0.9 ሰከንድ ነው የፈጀው። አንድ ሰከንድ አይሞላም። አንድ አጥቂ ኳስ ይዞ በፍጥነት እየገፋ ሄዶ ቶሎ ለመወሰን ካልቻለ ተጋጣሚ ካጨናገፈበት በቃ የማጥቃት ልፋቱ ገደል ገባ አይደል? ውጤታማነቱ እዚህ ጋር 0 ይሆናል። ይሄ የሚወሰነው በፍራክሽን ኦፍ ሰከንድ ልዩነት ነው እንጂ በሰከንዶች ልዩነት አይደለም። በብዙ አጋጣሚዎች ላይ ማለት ነው። ባደገኛ ክልል ሲገቡ አጥቂዎች ከኳስ ጋር እና እዚህ ጋርም አርቢትሮች ከዚህ ረገድ ነው መዘጋጀት ያለባቸው። ኢንዱራንሳቸው ወሳኝነት አለው። የአሯሯጥ አቅጣጫ የመቀየር ብቃታቸውም አብሮ መታየት አለበት። ይሄም ከፍ ባለ ደረጃ ላይ ካልደረሰ እንደዚህ አይነቱን ጨዋታ መዳኘት አይችሉም። ስለዚህ ፒጂኤም ዌል ወይም ፕሮሬፍ ምንድን ነው የሚያደርገው? በየሳምንቱ መጀመሪያ ላይ የአርቢትሮቹ ቡድን ቀደም ያለውን ጨዋታ ይወስድና የዳኙት ዳኞች ረዳቶቹም አርቢትሩም ቪአር ዳኛውም ፐርፎርማንሱ ይከለሳል። ክሪቲካል የሆኑ ውሳኔዎች ይተነተናሉ። መሻሻል የሚገባቸው ቦታዎች ላይ ትኩረት ይደረጋል። የማንቸስተር ደርቢ ላይ ማይክል ኦሊቨር ከምናቃቸው አወዛጋቢ ጉዳዮች ውጪ ያሉትንም መሻሻል ያለባቸው ቦታዎች ላይ ትኩረት እንዲያደርጉ ይደረግና ተክሳጽም ካስፈለገ ተክሳጽ ይገጥማቸዋል። መሻሻል ያለባቸው ጉዳዮች ካሉ እንዲሻሻሉ ይመከራሉ። እና በዚህ የዳኞች ቦርድ ውስጥ ፕሮፌሽናል ሬፍሪስ ግሩፕ የሚባል አንድ ደግሞ ሌላ ንዑስ ቡድን አለ። በዚህ በፒአርጂ አባላት በመደበኛነት ወይ በግንባር በስብሰባ ወይም ደግሞ በኦንላይን ስብሰባ በየሳምንቱ ይገናኛሉ። ሁሉንም ዳኞች ይጨምራል። አርቢትሮቹ በዚህ ስብሰባቸው ላይ ተሞክሯቸውን ነው የሚለዋወጡት። በዚህ ጨዋታ ላይ እንዲህ አይነት ነገር ገጥሞኛል እንድታውቁት ያብራራሉ። እንማርበት ከዚህ ሁሉም ተሞክሮን ሪፖርት ማድረግ አለበት በየሳምንቱ። ግን ውድ አድማጮች እንዲህም ሆኖ አሰራሩ ዳኝነቱን እንከን የለሽ ሊያደርገው አልቻለም። ለምሳሌ የእይታ ጉዳይ ይገመገማል በባለሙያዎች። ፕሮሬፍ የራሱ የአይን ስፔሻሊስቶች አሉት፣ የእይታ ስፔሻሊስቶች አሉት። ከአይን ጤንነት ከእይታ ብቃት አንጻር አርቢትሮች በቃ ፍጹም ብቁ ሆነው እንዲገቡ ነው የሚደረገው። ምክንያቱም ይሄ የስንት ቢሊዮን ዶላር ኢንዱስትሪ ነው ውድ አድማጮች። ጨዋታ ዝም ብሎ ቀልድ አይደለም። ጨዋታ እንደምንለው የህፃን ጨዋታ አይደለም። በጣም ኮስተር ያለ ሲሪየስ ቢዝነስ ነው። ስለዚህ በዚህ የውድድር ዘመን የመጀመሪያው የጨዋታ ዕለት ላይ የተፈጠረውን ተመልከቱ። የዚሁ የአርቢትሮች ቦርድ ሌላኛው ደግሞ ወሳኝ የሆነ ንዑስ አካል ኬኤምአይ የሚባል አለ። ኪ ማች ኢንሲደንትስ ወይም ወሳኝ የጨዋታ ክስተቶችን የሚገመግም አምስት አባላት ያሉት ቡድን እና አምስቱ አባላት አንድ ከፕሪሚየር ሊግ በተወካይነት ይመጣል፣ አንድ የዳኞች ተወካይ አለ፣ ሶስቱ ደግሞ ገለልተኛ የሆኑ የቀድሞ ተጫዋቾች ወይም የቀድሞ አሰልጣኞች ናቸው። አምስት አባላት አሉት፣ አምስቱ እነዚህ ናቸው። እነዚህ ኬኤምአይ ወይም ኪ ማች ኢንሲደንትስ ፓነል የሚባለው ወሳኝ የጨዋታ ክስተቶች ላይ ልዩ ትኩረት አድርጎ ግምገማ ይገመግምና ውሳኔ ያሳልፋል። ለምሳሌ የፔናልቲ ይሰጠን ፍጹም ቅጣት ምሳጥን ውስጥ ጥፋት ተፈጽሞብኛል እና ይሄ ጥፋት ፍጹም ቅጣት ምት ሊሰጠኝ ይገባ ነበረ የሚሉ አቤቱታዎችን፣ የቀይ ካርድ ቻሌንጆችን፣ የኦፍሳይድ ውሳኔዎችን። እነዚህ ናቸው ኬኤምአይ የሚባሉት። ሌሎችም መሰል የሆኑ ውሳኔዎች እና የሊጉ ኬኤምአይ ፓነል ታዲያ በእንግሊዝ ፕሪሚየር ሊግ የመጀመሪያው ሳምንት ከ21ዱ ኬኤምአዮች በ10ሩ ጨዋታዎች ላይ ከታዩት 18ቱ ትክክል ነበሩ ብሎ ወስኗል። ከ21 18ቱ ትክክለኛ ውሳኔ የተላለፈባቸው ናቸው ማለቱ ነዋርድ ዌብን የሚያስደስት ነው። የቪአር ክለሳዎች ሁሉ 100% ትክክል ነበሩ አለ። እንግዲህ ዊክ ዋንን ነው ምላችሁ፣ የመጀመሪያው የፕሪሚየር ሊጉ ሳምንት 10 ጨዋታዎች። ነገር ግን የብራይተን እና የአስቶን ቪላ ጨዋታ 4-0 የተጠናቀቀው ግምገማው እንደሚለው አይደለም። ያው 4-0 ብራይተኖች አሸነፉ። ነገር ግን ብራይተኖች የፍጹም ቅጣት ምት ጥያቄ አቤቱታ ነበራቸው። ጆን ማጊን በኢብራሂም ኦስማን ላይ በፈጸመው ጥፋት ፍጹም ቅጣት ምት ይገባ ነበር የሚል ጥያቄ ነበራቸው ብራይተኖች። ግን 4-0 ስላሸነፉ ብዙ ውዝግብ አልፈጠሩም። ቢመጣም አምስተኛ ጎል ነው። አርቢትሩ ፒተር ባንክስ ነበሩ እና የዚህ ፓነል አብላጫ ውሳኔ ጉዳዩ ቅጣት ምት የሚገባው ቢሆንም clear and obvious error በሚል ግልጽና የማያሻማ በቃ የሚያስማማ ስህተት ባለመሆኑ የቪአር ጣልቃ ገብነት አያስፈልገውም ብለው ተስማምተዋል። ከአምስቱ ሶስቱ፣ ሁለቱ ግን ተቃራኒ ናቸው። እዚያ እንኳን ነው ታምኖባቸው እንደዚህ አይነቱ ነገር እንዲገመግሙ የተቀመጡት ሰዎች አምስቱም አምስት አይነት አምንድለው አምስቱም በአንድ አይነት ሐሳብ ላይስማሙ ይችላሉ። እና ይህ የወሳኝ የጨዋታ ክስተቶች ኮሚቴ በራሱ እርስ በርሱ አይስማማም። በየሳምንቱ እኮ ይገመገማል። በየሳምንቱ በሁኔታዎች ላይ 100% መስማማት የለም። እና የዳኞች ላይ ያለው ጫና ይሄ ነው። ይሄንን ስናይ ነው የሚገባን በደንብ። ያው አምስት ሰዎች እንኳን ያውም እኮ ከሰዓታት ከቀናት በኋላ እነዚህ ኢንሲደንቶች ተሰብስበው መጥተው በቪዲዮ ደጋግሞ አይተው ከዚያ ከአምስቱ አይስማሙ። ከግራ ከቀኝ ከፊት ከኋላ የካሜራ አንግሎችን ተጠቅመው እንኳን አይስማሙ። ስለዚህ ያው በደም ሳሳው ካየን በደምጽ ብልጫ በዚህ ፓነል ላይ የፒተር ባንክስ ውሳኔ ትክክለኛ ነው ብሎ ነው ያመነው ይሄ ኮሚቴ። የተቃወሙ ቢኖሩም ግን በብልጫ ነው የሚሄደው በደምጽ ብልጫ። እና ዳኝነት ውድ አድማጮች ግላዊ እይታን ይጠይቃል። አርቢትሮች በግላዊ እይታ ከኛ የተሻሉ ስለሆኑ ነው በዚህ ኃላፊነት ላይ የተቀመጡት፣ የሚከፈላቸውም ለዚህ ነው። እና የቫር የቪአር ጣልቃ ገብነት ደግሞ በውስን ሁኔታዎች ላይ ይፈቀዳልና በቫር ይደገፋሉ። አሁን እዚህ ጋር ከቅርብ ጊዜ ወዲህ እንግዲህ ዓለም አቀፍ እግር ኳስ የመጨረሻው የመወሰን ስልጣን አሁንም ከአርቢትሩ ላይ የተወሰደ ባይሆንም ግን ሌላ ረዳት አርቢትር አመጣ፣ ቫር የሚባል የቪዲዮ አሲስተንት ሬፈሪ። በየጊዜው ይሻሻላል የቫር ደንብ፣ በየጊዜው ይሻሻላል የቫር ቴክኖሎጂ። እንዲያውም እግር ኳስ ዳኝነቱን ፍጹም ለማድረግ በጣረ ቁጥር ውዝግቦች እየጨመሩ ነው የመጡት። ቪአር ስራ ላይ በኋላ ቁጥር ያሳየን ነገር ምንድነው? በቀደሙት ዘመናት የነበሩ ጨዋታዎች ሁሉም ትክክለኛ ውጤቶች እንዳልሆኑ ነው የተረዳ ነው። ሁሉም እሺ፣ ሁሉም አጋነንኩስ ብዙዎቹ ለምሳሌ ቪአር ስራ ላይ ቢኖር ኖሮ 1982 ዓለም ዋንጫ ላይ 2010 ዓለም ዋንጫ ቆይ ተውት፣ ሌላው የፍራንክ ላምፓርድ ጎል ትጸድቅ ነበር። ይሄ ኢግል አይ የሚባለው የጎል ላይን ቴክኖሎጂ ስራ ላይ ውሎ ቢሆን ኖሮ እንግሊዝ ያቺ ጎል ትቆጠርላን ነበር ጀርመን ላይ። በግልጽ ነው ከመስመር ያለፈ አልፎ ነው ወደ ውስጥ የነጠረው አይደል? እንደውም በኋላ ለመጣው ለጎል ላይን ቴክኖሎጂ ምክንያት የሆነው ያ ጎል ነው። ያው የእንግሊዞቹ እግር ኳስ ዓለም አቀፍ ተጽዕኖ ከፍ ያለ ስለሆነ ከባድ ስለሆነ ፊፋ እንደዚህ አይነት ቴክኖሎጂ እንዲጠቀም አስገደዱ። በሪፕሌይ ሲታይ ግልጽ ነው። በዛ ሰዓት ግን ቪአር የሚባል ነገር ስለሌለ ማን ይንገራቸው? አርቢትሩ አጸደቁት ቀጠሉ። ወይም ሃንድ ኦፍ ጎድ የ1986ቱ የአርጀንቲና እና የእንግሊዝ ጨዋታ ላይ ዲየጎ ማራዶና ያስቆጠረው ያቺ ጎል ጎል አትሆንም ነበር። ጎል መሆን የማይገባት ጎል እንደሆነች የታወቀው ግን በኋላ ጨዋታው ተጠናቆ እንደገና አርቢትሩ መልሰው በሪፕሌይ ሲያዩት ነው። መወሰን አይቻል፣ መቀልበስ አይቻል። አሁንም ዘ ፋይናል ዲሲዥን የመጨረሻ ውሳኔ የአርቢትሩ መብት ሆኖ ሳለ ግን ቴክኖሎጂ ደገፋቸው። ሌላ እንግዲህ ምን ከዚህ በላይ ምን እንደሚመጣ አላቅም። ከመስመር ዳኞች ጋር የሚነጋገሩበት ዲቫይስ ተገጠመ። ረዳት ዳኞች ከጨዋታ ውጪ ሲሆን ባንዲራቸውን ሲያነሱ እንደው ባንዲራውን መነሳቱን ባያይ እንኳን አርቢትሩ ምልክት እንዲሰጠው በሚል የባንዲራው ዱላ ላይ ጠቅ የምትደረግ ነገር አለች። ለአርቢትሩ ጥዝ ጥዝ ጥዝ እያለ ምልክት ይሰጣል። ከጨዋታ ውጪ ነው። በቃ የማይጠቀሙ አሁን የዳኞች ጊር በስቷል። እንደምታዩት ይሄ ቫኒሽንግ ስፕሬ ፊሊቱንም ይጠቀማሉ። ከኋላ ሻጥ አድርገው ነው የሚያጫውቱት። እጃቸው ላይ እዚህ ትከሻቸው አካባቢ የሚታሰረው ዲቫይስ ለኮሚኒኬሽን ለዚህ ለተግባቦት ባትሪ ሲያልቅና ሲቀየር እናያለን አይደለ? ይሄ እጅጌያቸው ከፍ ተደርጎ ውጥርጥር ብሎ ነው የሚሮጡት። እንደ ቀኑ አርቢትሮች አይደሉም። ጀስት ፊሽካና ካርድ ስክሪፕቶ ይዞ ብቻ መሮጥ አይደለም። እንደዚህም ሆኖ ግን ያው ጭቅጭቁ አልቀር እና ግልጽነቱ እንዲያውም የበለጠ ውዝግብን ይቀንሳል ሲባል አሁን በመላው ዓለም ፕሪሚየር ሊግ ከሚሰጠው ልዩ ትኩረት አንጻር የደጋፊ ስሜትም ከፍ እያለ መጥቷል። በዚህ በማህበራዊ ሚዲያ ዘመን የፕሪሚየር ሊግ ዳኞች የበለጠ ፕሬዠር ውስጥ እንዲገቡ የሚያደርግ ነው የፒጄም ዌል ውሳኔ፣ የፒጄም ዌል ፖሊሲ ልበል። ግልጽነቱ ራሱ አጨቃጫቂ ሆኗል። አሁን እሺ አይሽሩት ነገር ከዚህ በኋላ የሻራችሁት እኮ ገመናችሁ እንዳይጋለጥ ነው ሊባሉ ነው። በቀጠሉ ቁጥር ግን ጭራሽ ደጋፊዎች አሁን ጥርጣሬያቸው አደገ። አሁን ለሚቀጥሉት ጨዋታዎች ላይ እንደዚህ አይነት ኢንሲደንት ሊያጋጥም ይችላል። ጨዋታው ከተጠናቀቀ በኋላ በቃ ውጤቱን ይዘን ብቻ ነው የምንሄደው። ከዛ በነገሮች ግን እርግጠኞች አንሆንም። በውጤቱ እርግጠኛ እንሆናለን፣ ምክንያቱም አሁንም የማንቸስተር ሲቲ 1-0 ማሸነፍ የሚሰረዝ አይደለም። በህዳግ ግን ከታች በህግ ወጥ ጎል ነው ያሸነፈው ተብሎ ሊጻፍ ነው ማለት ነው። አሁንም ለሚቀጥሉ ጨዋታዎች ላይ ይሄ ለዓለም ሆኖ ምንድነው ዋስትናችን? የዓለም እግር ኳስ ደጋፊ ዋስትና የለውም። ይሄ በቃ በጥርጣሬውስ ገብቶ ቀርቷል። ምንም ብታደርገው ከዚህ በኋላ ወይ 3 4 አመት ጽድት ያለ ምንም እንከን የለሽ ዳኝነት ካላየ በስተቀር መጠራጠሩ አይቀርም። እና ኮንስፓይረሲ ቲዮሪ የሴራ ንድፈ ሐሳብ ትንተናዎች ላይም አሁን ደጋፊዎች ከቀደመው ትውልድ የበለጠ ብዙ ጊዜያቸውን እንዲያጠፉ ያደርጋል። በቅርብ ጊዜ ደግሞ የፕሪሚየር ሊግ ዳኞች የነበሩ በኋላ ገመናቸው ሲጋለጥ ደግሞ የተባለውን የሆነውን ታስታውሳላችሁ አይደል? አንዱ ፕሮፌሽናል ዳኛ ይሄንን ሁሉ ቁጥጥር ለካ ሲያመልጥ የነበረው ኮኬን እንደሚጠቀምም አምኗል። በኋላ ግን ከጨዋታ በፊት ነው በኋላ ነው እዚህ ግልጽ አይደለም። አምኗል ሳይሆን ምንድነው ቪዲዮ ተገኘበት እንጂ ከዛ እዚህ ሚዲያ ላይ ማልገልጸው ሌላ ጸያፍ ታሪክ ይዞ ወጣ ሰውየው። በዚህ ምክንያት ነው እንደዚህ መደረገው ከኛ ባህል ጋር ማሄድ ነገር እሱን ተውት። ሌላም አርቢትር እንደዚሁ በጨዋታ መሐከል ላይ የሆነ ጋሲን ጌም ነው ምንድነው በውሳኔዎች ላይ ተጽዕኖ ሊያሳድርባቸው የሚችል ነገር እንዲህ አይነት ጸባይ እንዳላቸው ተናገሩ። ሰሞኑን አንድ ፖድካስት ላይ እንደዚሁ አሁንም እንደ ማይክል ኦሊቨር ሄንስ ያደረጉ ቢሆንስ የሚል ጥርጣሬ ያሳድርም ወይ ታዲያ? ይሄን ስትሰው ግን የአርቢትሮቹ ቦርድ ግን ፕሮሬፍ ይሄን ያህል ነው ጥንቃቄው በየዕለቱ በየሳምንቱ ከጨዋታ በኋላ ከጨዋታ በፊት ክትትሉ ግምገማው ልዩ ነው። ስለዚህ አሁን ያው በዚህ ግምገማ ምክንያት እኮ ነው የማንቸስተር ሲቲን የኤርሊንግ ሃላንድን ጎል እንዲጸድቅ ያደረጉት የቪአር ዳኛና ረዳታቸው በዚህኛው በመጪው ሳምንት መጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታ ላይ እንደማይመደቡ ተነግሯቸዋል። ከኢንተርናሽናል ብሬክ በኋላ ሊጉ ሲመለስ ያኔ እንደገና ጉዳያቸው ተገምግሞ ውሳኔ እንደሚሰጣቸው ተነግሯቸው ታግደዋል። እገዳ ተጥሎባቸው በአንድ በኩል አርቢትሮቹ በጣም ያሳዝናሉ። እንዴ ይሄን እንቅልፍ የሚያስተኛ አይደለም። ያለ እድሜያቸው ኮሪታየር የሚያደርጉ አርቢትሮች አሉ። አሁን ማጫወት እየቻሉ አንቶኒ ቴይለር በቅርቡ በ47 ዓመታቸው በቃኝ ብለዋል። ላጫውት ቢሉ ቀጣይ ጨዋታዎች ላይ ያላቸው ፐርፎርማንስ ከነትችቱ በፕሪሚየር ሊግ እያጫወቱ እንዲቀጥሉ የሚያደርግ ነበር። በኢንተርናሽናል መድረክ ላይ እንግሊዝን ከሚወክሉ 2-3 አርቢትሮች አንዱ ናቸው። ይበቃኛል አሉ። ምክንያታቸው ግልጽ ነው። የቤተሰብ ጫና እንደሚኖርባቸው አልጠራጠርም። ለማን ብለህ ነው ከዚህ በኋላ የምትሰራው? በቃ ለፓሽን ይሄን ያህል ከሰራህ ይበቃል። ከባድ የሆነ ጫና ውስጥ ነው የሚኖሩት። ከባድ የሆነ የሚዲያ ክትትል ውስጥ ነው የሚኖሩት። ይሄ በቤተሰባቸው ላይ ጫና እንዳሳደረ በአደባባይ ማልታየም ወይ በዩሮፓ ሊግ ፍጻሜ ጆዜ ሞሪኒዮ የሮማ አሰልጣኝ ቡድናቸው ከተሸነፈ በኋላ በስቴዲየሙ ፓርኪንግ መኪና ማቆሚያ ቦታ አርቢትሩን አግኝተዋቸው እንዴት እንዳሳቀቋቸው በልጃቸው ፊት በልጆቻቸውና በቤተሰባቸው ፊት ጆዜ ትልቅ ሰው መሆን አቃታቸው። እዛ ጋር አርቢትሩን ለብቻ ቢያገኙ ቢወቅሱ ይሻላል። ቤተሰብን አሳቀቁ እና ፕሪሚየር ሊግ አሉኝ ከሚላቸው ዳኞች አንዱ ነበሩ። ግን በብዙ የፕሪሚየር ሊግ ደጋፊዎች ዘንድ ደግሞ ቴይለር ጥንካሬያቸው ሳይሆን ድክመታቸው ነው የሚታየው የነበሩ። ኧረ እሱ እኛን ይበድላል እሱ ለኛ አይሆንም የሚሉ አሉ እዚህኛ ሀገሩ እንኳ አይ ቢበቃኝስ ብለው ሌላ ስራ ሰርቼ ማደር እችላለሁ እኮ ዞር ብለዋል አካላዊ አእምሮአዊ ድካሙ ቀላል አይደለም 831 ፕሮፌሽናል ጨዋታዎችን የዳኙት ሰውዬው ከዚህ ውስጥ 432ቱ የፕሪሚየር ሊግ ጨዋታዎች ናቸው እነዚህ የፕሪሚየር ሊግና የዓለም ዋንጫ ጨዋታዎች ከፍ ያለ ፕሮፌሽናል ጨዋታ ማለት ነው እና እሳቸው እንደሚሉት ጫናው ከባድ ነው በተጨማሪ ደግሞ ተፈጥሯዊ ሆነ የኢነርጂ መውረድ ያጋጠመኝ እንደሆነ እየተሰማኝ ነው እና በዚሁ ከቀጠልኩኝ የበለጠ ጫና ውስጥ ገባለሁ ነው ነገሩ ኢነርጂ እየከዳቸው ከሄደ ፍላጎታቸው ከቀነሰና አካላዊ ጉልበታቸው እየተዳከመ ከሄደ እንዲያው ነው እንከን የማያጣው ስራ ላይ በሌላ ጫና ደግሞ ቤተሰባቸው መከራ ሊያብሉ እና አሁን በቱርክ እግር ኳስ ፌዴሬሽን ውስጥ የኢሊት አርቢትሮች ጉዳይ ዳይሬክተር ሆኖ ተሹመዋል ሄደው እዛ ቁጭ ብሎ ሳይሯሯጡ ቢበሉ ይሻላቸዋል አርቢትሮችን እየገመገሙ እያስተማሩ ይሄ ሜንታል ፊዚካል ጫና የሌለው እና ደግሞም ከአደባባይ የሚሰውርህ ነው ዳኝነት ግን የአደባባይ ጉዳይ ማንም አንቶኒ ቴይለርን ማያውቅ የፕሪሚየር ሊግ የአርሰናል የማንቸስተር የሊቨርፑል የቼልሲ ምናምን የሲቲ ደጋፊ የለም እኛ ሀገር እና ይህን ፕሮግራም የሚያዳምጡ ደጋፊዎች አርቢትሩን ስታያቸው ምንድን ነው የሚሰማችሁ ብዬ በጠይቃችሁ ጥሩ ስራቸው አይደለም ትዝ የሚላችሁ ይሄ ሰውዬ እኮ ያኔ እንደዛ አይነት ውሳኔ ወስኖ ቡድኔን በድሎ ነው የምትሉት አስባችሁታል ወዲያ ወዲህ ሲሉ አለም ላይ ሊያጋጥማቸው የሚችለው ከስራ ውጭ ሆኖ እንኳን አንተ ነህ ቡድኔ እንዲሸነፍ ያደረግከው አንጀቴን ያሳረርከው እያሉ ሊሰደቡሉ ይችላሉ በየመንገዱ በአደባባይ የሚያጋልጥ ስራ ስለሆነ እንደዚህ ላለ ጥቃት ይዳርጋል እና ቪአር መጣ ዳኝነትን እንከን የለሽ አላደረገም ቪአርም በሌሎች ቴክኖሎጂዎች በሚሻሻሉ ደንቦችም ተጠናከረ አሁንም ውዝግቡ ቀጥሏል አርቢትሮቹ ረዳቶቻቸው የቪአር ዳኞች ትሬኒንጋቸውን ይበልጥ ኢንቴንስ አረጉት ክትትሉ የበለጠ በረታ ግምገማው የበለጠ ተጠነከረ አሁንም በእግር ኳስ ሜዳ ላይ ግን በዳኝነት መጨቃጨቃችን አልቀረም አሁንም አርሰናል አሁንም ማን ዩናይትድ አሁንም ማንቸስተር ሲቲ ቅሬታ ማቅረባቸውን አላቆሙ ሚኬል አርቴታ በሰንደርላንዱ ጨዋታ ኤዝሪ ኮንሳ ፈጸመ የተባለውን ጥፋት የማይመስል ውሳኔ ነው ያለው ዳን ባላርድ ላይ የፈጸመው ጥፋት በማች ሴንተር በዚህ በቅድም በጠቀስኩት ፕሮፌሽናል አርቢትሮችን በሚቆጣጠረው ቦርድ ውስጥ በራሱ ብዙ ልዩነቶችን ፈጥሯል ውሳኔው አንዳንዶቹ ትክክል ነው ብለዋል አንዳንዶቹ ትክክል አይደለም እነሱ ተረጋግተው አይተው እንኳን የቪአሩ ዳኛ ስቱዋርት አትዌል የተባሉት ልምድ ያላቸው ዳኛ ነበሩ የመጎተት ጥፋት በመሆኑ ፍጹም ቅጣት ምት ይገባዋል ብዬ አምኛለሁ አርክቶኛል ምክንያቱ ብለዋል ነገር ግን እዛ ማች ሴንተር ቀደም የነገርኳችሁ በኤምኬአይ ደግሞ በወሳኝ የጨዋታ ክስተቶች ግምገማ ላይ ያሉት ደግሞ በዚህ 100% ሊስማሙ አልቻሉ ሻምፒዮኑ አርሰናል አሰልጣኙ ሚኬል አርቴታ ይሄን በአደባባይ ከጨዋታ በኋላ ተናገረ አርሰናል እንደ ክለብ ደግሞ ለቦርዱ አሁን ይሄ ነገር አሳስቦኛል የሚል ደብዳቤ ማመልከቻ ሊያስገባ እንደሆነ ሰማን እና ሁሉም ጥያቄ አለ እንዴ ያልን ያዘገመን መቀጠል አለብን ስለዚህ በጨዋታው ለመዝናናት ምንድነው ማድረግ ያለብን ደጋፊዎች እርግጥ በሽንፈት ሊዝናኑ አይችሉም አለ ስቃይም አለው ዳኝነት ማን ነው ደጋፊነትና እንደው በቃ እሱን ትተን ዝም ብለን በጨዋታው እንዝናና ብላችሁ የተሸነፈው ቡድን ደጋፊ ላይቀበልኝ ይችላል ግን ከዚህ እውነታ ጋር ነው ፕሪሚየር ሊግ እየሄደ ያለው ሲዝን ተጀምሯል ሲዝን ተቋርጦ እንደገና ዳኝነቱ በአዲስ ግምገማ በአዲስ ዳኞች ይምጣ አይባልም በቃ በዚሁ መቀጠል ነው ያለብን እና ሰውኛ ስህተቶችን መቀበል ግን ግድ ይለናል ሰዎች ስለሆኑ ዳኞች። የቪአሩ ጉዳይ ግን እናንተ አይደላችሁም ራሱ ፕሪሚየር ሊግ ያፈረበት ጉዳይ ነው። 2 ደቂቃ ተኩል ፈጅቶባቸዋል ማንቸስተር ደርቢ ላይ የነበሩት የቫር ዳኛ 2 ደቂቃ ተኩል ክለሳ ቪዲዮ ሪዋይንድ ፎርዋርድ ያረጉ ቀጥ ያረጉ ፖዝ ያረጉ እየተመለከቱ የመጨረሻው ሳኒያቸው የተሳሳተው አለቆቻቸው ይቅርታ ጠየቁ አሳጧቸው ለአደባባይ ተላልፎ ነው የተሰጡት። ስለዚህ ታገዱ ጊልቲ ተባሉ። በመጪው ቅዳሜና ውድ ጨዋታዎች ላይ እሳቸው በቫር አይሾሙም ማለት ነው። በምንም አይነት ዳኝነት አይሾሙም እሳቸውና ረዳታቸው። ቢታጠብ ሽንፍላ ነው የዳኝነት ጉዳይ አይጠራም የሆነ እውነቱ።
1: እንኳን ለአዲሱ ዓመት አደረሰን። ዲጂታል ቆብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓለማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል ቆብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የቆብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቀርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ ቆብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን ቆብ ይጀምሩ። ዲጂታል ቆብ መተግበሪያውን ያውርዱ አለያም በቴሌ ብር፣ ሲቢኢ ብር ፕላስ፣ ዳሽን ሱፐር አፕ እና ኤምፔሳ ላይ ያገኙታል። ለበለጠ መረጃ ወደ 6091 ይደውሉ። ልዩነታችን ዋስትናችን ዲጂታል እቁባችን። መልካም አዲስ ዓመት።
2: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።
3: ሶራምባ ሆቴል ለደንበኞቹ ምቾት ሁሉም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ ያዘ። በደንበኞቻችን ዘንድ በጣም ከሚወደደው የባህል የምግብ አዳራሻችን ምግብ መጠጡ እንዲሁም የባህል የሙዚቃ ምሽት እጅግ ዘመናዊ የሆነው ጂምናዚየማችን ሁሉንም የሚያሟላ መሳሪያዎችን ያዘ። ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መተው ይዝናኑ። የሳውና፣ ስቲም፣ የሞሮኮ ባዝ እንዲሁም ማሳጅና የሴቶችም የወንዶችም የጸጉርና የውበት ሳሎኖችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችንም በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሶንም ያድሱ። አድራሻ 0 ኪሎ ሜትር ከምኒልክ አደባባይ ከፍ ብሎ ሶራምባ ሆቴል።
1: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ዲዮን ጋዝ የዘመናዊ ቤተሰብ ምርጫ። የቤቶን የሆቴሉንና የፋብሪካውን የኃይል ፍላጎት በሙሉና ሟላለን። አሁንም ልብ ይበሉ። የጊዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 6 እና 12 ኪሎ ግራም ጀምሮ በጊዮን ጋዝ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በጊዮን ጋዝ። ለተጨማሪ መረጃ በነጻ የስልክ መስመር 6317 ይደውሉ። ዲዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።
4: ዲዮን እንደ ጅረቱ ኃያል ነው ጉልበቱ።
3: ሄኖሲስ ይለያል የምንለው በመክንያት ነው። እንዴት ካሉ ከመያበድረው ላይ ብቻ ከ14.5 በመቶ ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን ለቤት እስከ 16 ሚሊዮን ለንግድ እስከ 3 ሚሊዮን ብር ይብድር አገልግሎት ከመስጠቱን ባሻገር ያለምንም የቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን ይብድር አገልግሎትን አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት አመት በሼር መጠን 91 በመቶ ትርፍ ማካፈል ይችላል ሲሆን እስከ 25 በመቶ የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባም አገልግሎት ለርሶ አቅርቧል። በቄራ ጀሙ መገናኛና ቱሉዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎችም ቅርንጫፎች ለመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር።

0: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዮች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት። አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞውም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15 በመቶ ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50 ሺህ በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25 በመቶ የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያ።
1: የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ።
0: ዋናው ስፖርት
1: አያት ዞሮ መግቢያ።
0: ሶሲ ሶያ ዲጂታል ቁ ቴሌብር ሶራምባ ሆቴል ጊዮን ጋዝ ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር
1: አጋሮቻችን እናመሰግናለን። ውድ አድማጮቻችን የዛሬው ብስራት ስፖርት ተጠናቋል። አብረናችሁ የቆየነው የፕሮግራሙ ዋና አዘጋጅ መንሱር አብዱልቀኒ፣ እኔም የፕሮግራሙ መሪ ዘላለም ሙላቱ። ነገ በተለመደው ሰዓታችን ረፋድ 3 ተኩል ላይ በሌሎች ርዕሰ ጉዳዮች እንገናኛለን። መልካም ቀን። ቻው።
2: እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አረ ፍጥነት እንደዛ ስለቃስ እቃዎች እንዳይበላሽ
3: አባ እና ወዴት ልንሄድ ነው
4: እንዴ ጎረቤቴ ወዴት ነው
2: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦች እርሶስ ወደ ራስዎ ቤት ሊገባ አላሰቡም ያቀኑ ሩቅ አይደለም ያወቀ ተጠቀመ እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በዲዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር
5: ክፍላክ ቁጥር ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ስም ካርድ ካቻ ብቻ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥር ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
6: አዲሱን ዓመት ከያንጎ ዴሊቨሪ ጋር። እዚህ አዲስ ዓመት ማንኛውንም እቃ በያንጎ ዴሊቨሪ ይላኩ። ትንሽም ሆነ ትልቅ እኛ እናደርሳለን። የዴሊቨሪ አገልግሎታችን ላይ እስከ 25% ቅናሽ አገኙ። እንዲሁም ድለኛ የሆኑ ዴሊቨሪዎች ልዩ የአዲስ ዓመት ስጦታ ከያንጎ ያገኛሉ። ማሳሰቢያ፣ ያንጎ መረጃ አገልግሎት ነው። ማድረስ አገልግሎቱ በሶስተኛ ወገኖች ይከናወናል። ቅናሹ በአዲስ አበባ እስከ መስከረም 4 2019 ዓ.ም ድረስ ይቆያል። አዲስ ተጠቃሚዎች በስድስት ዴሊቨሪዎች ላይ 25% ወይም እስከ 150 ብር ቅናሽ እና በሁሉም ተጠቃሚዎች በሶስት ዴሊቨሪዎች ላይ 15% ወይም እስከ 100 ብር ቅናሽ ያገኛሉ።
7: ብስራት የኢትዮጵያውያን ኩራት።

0: አዲስ 1879 በአዲስ 1879 ሚዲያና ኮሙኒኬሽን ተዘጋጅቶ በተወዳጁ ብስራት ነጋሪ ተወግ 101 ላይ የሚቀርብ የንፋስ ድምጽ ዝግጅት ነው። አዲስ 1879 1879
1: ይህ የአዲስ 1879 ሙሽት ነው። የተወሰነ ቦታ የሌለህ በሁሉ የመላህ አምላካችን ሆይ በፈቃድህ ያስጀመርከኝን ያስፈጸምከኝ ይህንንም እንድናገር የፈቀድክልኝ ምስጋና ላንተ ይሁን ሲሉ የተናገሩት ልዑል ተፈሪ መኮንን ናቸው። ሚያዝያ 19 ቀን 1917 ዓ.ም የተፈሪ መኮንን ተማሪ ቤት ሲመሰረትና መጀመሪያ ሲከፈት የኢትዮጵያ መንግሥት አልጋውራሽና ባለሙሉ ሥልጣን እንደራሴ ልዑል ተፈሪ መኮንን በተናገሩት ዲስኩር የትምህርትን አስፈላጊነት ለሕዝቡ አበሰሩ። እነሆ በዓመቱ የትምህርት ጅማሮ ወቅት ይህንን ታሪክ እንመለከተዋለን። ስለ ኢትዮጵያ ታላቅነትና ቀደምትነት ይልቁንም በአረመኔ ተከባ ስለ ሃይማኖቷና ስለ ነጻነቷ እየተጋደለች የቆየች መሆኗን እንኳን እኛ ገንዘባችን ገንዘቧና የውጭ አገር የዓለም ሕዝብ ሁሉ የአገሯን መልካምነት የታሪኳን ታላቅነት በቃልም በመጽሐፍም ሲናገሩት የምንሰማው ነው። ነገር ግን ለኢትዮጵያ ሆነች ነው እንጂ ነበር ምን ይጠቅማታል? በመንግሥታቸው ጽናት ባናኗሯቸው ሥርዓት ፍጹም ተስፋ እንዳላቸው እንደ ዓለም ሕዝቦች ሁሉ በአፍሪቃ ነጻነቷን ይዛ ለቆየችው ለኢትዮጵያ የምትደረጅበትን ለመንግሥቷ ጽናት ለሕዝቧ ድሎት የሚሆናትን ዕውቀት ፈልጎ አግኝቶ ሥራ መሥራት ነው። ሥራም ለመሥራት አስቀድሞ መሣሪያን ማበጀት ነው። ለኢትዮጵያ ነጻነትና ጽናት ወሰኗን ጠብቆ አሳፍሮ አስከብሮ ለማኩራትና የሕዝቧ ልብ የታመነ ኃይል እንዲኖረው ለማድረግ መሣሪያው ትምህርት መማር ነው። ከዚህም ቀደም ሕዝባቸው በእውቀት እንዲሰለጥን ዳግማዊ አጼ ምኒልክ የተማሪ ቤት እንዳቆሙ ሰው ሁሉ የሚያውቀው ነው። ለመማርም ትጋትና ቅን ልቦና ያስፈልጋል። ተማሪ ቤት ለማቆምና ልጆቻቸው ያልሆኑ ተማሪዎች መርዳት ልጆቻቸውንም እንዲማሩ ማድረግ ኢትዮጵያን ለሚወድ ሁሉ ይገባል። በንግግር አሁን ማንም ሰው ሲጠይቁት አገሬን ኢትዮጵያን እወዳለሁ የማይል ሰው የለም። ይህ እስካሁን የአፍ ልማድ ብቻ ነው እንጂ ወዳጄ የሚሉትን ሰው በችግሩ ካልረዱት በተጨነቀ ጊዜ ካልደረሱለት የወዳጅነቱ ምልክት እምን ላይ ነው? አሁንም ለሀገሬ ኢትዮጵያ ወዳጅ ነኝ የሚል ሰው ሁሉ የወዳጅነቱን ምልክት ለማሳየት ለተማሪ ቤት መርዳትና የሚቻለውም ተማሪ ቤት መስራት ልጁን ማስተማር የሚገባ ነገር ነው። ይህንንም የሚያደርጉ ሁሉ በእውነት የሀገራቸውን ፍቅር ገለጹ ማለት ነው። የልጆቹንና የወገኑን መማር የሚወድና ለተማሪ ቤትም የሚረዳ ሰው መጀመሪያ ራሱ ይጠቀምበታል። ሁለተኛም በልጁ በወገኑ ጥፋት ሳይጸጸት ደስ ብሎት ይኖራል። ሦስተኛም ለሀገሩ የእውነተኛ ፍቅር እንዳለው ይገልጽበታል። እናንተም በዚህ ተማሪ ቤት ዛሬ የሰበሰብኋችሁ ልጆች፣ ወደፊትም ለተማሪ ቤት የምትገቡ ሁሉ ዕውቀት ለሰው የምትጠቅም እንደሆነች በብዙ መጽሐፍ እንደተጻፈ ታውቃላችሁ። ወደፊትም የምትማሩት ነው። ዕውቀት የተጨበጠች ማንም የማይወርሳት ገንዘብ ናት። የሰማያዊውንም አዋጅ የማታስፈርስ ከጥፋትም የማታደርስ ሚዛን የሌላት አልማዝ ናት። በሰው ልብ ያልታሰበ የእግዚአብሔርን መንግሥት የምታወርስ በመከራም ጊዜ ጠበቃ ናትና እግዚአብሔር እንደዚህ ለተባለች ጥበብና ዕውቀት ያብቃችሁ። ይህችንም የዕውቀት ምግብ ሰጥታ የምታሳድጋችሁን ተማሪ ቤት በጥበብ አድጋችሁ በአእምሮ የምትጎለምሱበት ጊዜ እግዚአብሔር እንደየድላችሁ በሚሰጣችሁ ዕውቀት የሀገራችን መሳሪያ ናትና እንዳትጠብ እንዳትሰፋ እንዳትወድቅ እንድትበረታ እንድትረዷት እለምናችኋለሁ። ተማሪ ቤት የመረረችውን ያህል ትጣፍጣለችና ያላችሁትም የምትመጡትም ምክሬን ሰምታችሁ ለተማሪ ቤቱ ያቆምሁትን ደንብ እንድትፈጽሙ እለምናችኋለሁ በማለት ሚያዝያ 19 ቀን 1917 ዓመተ ምሕረት ልዑል ተፈሪ መኮንን የተፈሪ መኮንን ትምህርት ቤት መከፈትን አስመልክቶ ይህንን ታሪካዊ ንግግር እንዲህ አቀረብነው። ትምህርት አይጠገብም። የማይጠገበውን ትምህርት ለመማር የተዘጋጃችሁ በሙሉ መልካም የትምህርት ዘመን።

ሰላም ጤና ይስጥልን አድማጮቻችን እንደምን አረፈዳችሁልን እንደምን ከረማችሁልን ያለሽቦ ቃል በሚያስተላልፈው ንፋስ ድምጽ እንደ መጽሐፍ እየተገለጠ የሚደመጠው በዩቲዩብ ላይ በርካታ የታሪክ መረጃዎችን በማስቀመጥ ቁም ነገር አለኝ አድምጡኝ የሚለው ሁሉ አመክሩ ወዘሰናይ አጽንኡ በማለት ሁሉን ፈትኑ መልካሙን የሚያዙ ብሎ ሀገርኛ ታሪኮችን የሰነቁትን አንብቡኝ ታሪክ አለኝ መረጃ አለኝ የሚሉትን ያነበበ ተጠቀመ በማለት ታሪክን ነውን ከነበር የምታጣቅሱበትን ቅጽ 1 2 እና 3 መጽሐፍን ለንባብ ያበቃው ያዲስ 1879 የቀን ቅመሟ የዕለተ ማክሰኞ የታሪክ ድርሳን ዝግጅታችን እንዲህ ተጀምሯል። በዛሬው ዝግጅታችን እንደተለመደው የመረጃው አገልግል በሁነኛ ባለሙያ ተዘጋጅቷል። በግብር ስርዓቱ ላይ በርከት ያሉ የታሪክ ማስታወሻዎችን ሰንቆ ለካ ይህም አለ የእውነት ይገርማል ይህም ተደርጓል የምር ይደንቃል የሚያስብሉ መረጃዎችን ይዘን መጥተናል። ለሁሉም ስለሁሉም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ የሚለው ማክሰኞ የግብዣችን ነው። በቆይታችን የምናስተናግዳችሁ ዳግማይ ነቃጥበብና የዚህ ዝግጅት ደግሞ የበላይ ጠባቂ አጋፋሪ በአማን ነው። አጋፋሪ በአማን በርጩማው ላይ ተቀምጦ ሰሌን ባርኔጣውን አድርጎ አንበርጭቃውን ተቀባብቶ ዳማከሴውን እያሸተተ በኮዳው ውሃውን ባገልግሉ እትያዩ የቋጠሩለትን ሽፍንፍን ይዞ እዚህ ብስራት ነጋሪ ተወግ 101.1 አባመላ እልፍኝ ተገኝቷል። ከልፍኙ በርጩማ ላይም ተቀምጦ በ0912743274 ላይ የናንተን የተከበራችሁ አድማጮቻችንን አስተያየት የተቀበለ ውድ አድማጮች ብሎ ባለፈው ሳምንት በድንገተኛ ደጋ በተለያዩ ምክንያቶች በሞት ያጣናቸውን ውዶቻችንን ለአንድ ደቂቃ እናስባቸዋለን። ትናንት በሙያችሁ ደከመኝ ሰለቸኝ ሳትሉ ሰርታችሁ በሞት ያጣናችሁ ውዶቻችን ዛሬ በሞት ብትለዩንም ሁሌም እናስባችኋለን እናስታውሳችኋለን ነፍስ ይማር

በሞት ያጣናቸውን ውዶቻችንን ነፍስ ይማር ብለን እንዲህ ካሰብናቸው በኋላ ዝግጅታችንን አቃፍ ደግሞም በዚያ ላይ ተከፍ ያደረጉትን አጋሮቻችንን ሁሉን በተግባር ስልጠና እየሰጠ የሚገኘውን TTI የሞባይልና የኮምፒውተር ማሰልጠኛ ተቋምን የሁሉም ምርጫ የሆነውን አቢሲኒያ ባንክን ሁሉም ኃይል ከርሶ ጋር ነው የሚለውን ሮሃ ፓወርን ገቢያችሁ ይስፋ ወራታችሁ ጨምር ብሎ ምርቃቱን ከሰጠ በኋላ ውድ አድማጮች ብሎ አዲሱ የትምህርት ዘመን ተጀምሯል ወላጆች የልጆቻችሁ ክትትል ከዛሬው ይጀምር ብሏል አጋፋሪ የአመቱ የትምህርት ዘመን እነሆ ተጀምሮ ተማሪዎች ወደ ትምህርት ቤት መሄድ ጀምረዋል የሚለው አጋፋሪ ወላጆች ከዛሬዋ እለት ጀምሮ ልጆቻችሁ ላይ ክትትል ማድረግ በሰዓቱና በጊዜው በትምህርት ገበታቸው ላይ እንዲገኙ ማስቻል በወራንዴ በትምህርት ቤታቸው እየተገኛችሁ ከመምህራኖቻቸው ጋር መነጋገርን መልመድ ይኖርባችኋል ብለዋል አጋፋሪ ከበሉ ከጠጡ የሚለው አነጋገር አሁን መቅረት አለበት ክትትሉ የበለጠ ያስፈልጋል ብሎ ወላጆች በመጨረሻው ሰዓት ልጄ እንዲሆነ እንዲያሆነ ከመለት ዛሬውኑ ቁጥጥሩን አጥብቁት የናንተ ክትትል ማድረግ ልጆቻችሁን ተጠቅሟቸዋላችሁ እንጂ አትጎዷቸው በማለት አድማጮች እናንተስ ምን ታዘባችሁ ምን ተመለከታችሁ ያያችሁ

0: ዟንም ሸንኮራውንም ገዝቼ አባብዬ መልሳለሁና በትምርት ግን ዋናው ቁም ነገሩ የመጀመሪያውን ምዕራፉ ላይ በደንብ ከያዘ ግድ የለም በኋላ ያስቸግረናል
1: መስመር ሚያዝ ነው። ሌላኛው አጋራችን ሮሃ ፓወር ነው። ሮሃ ፓወር አንዴ ስልኮን ይመለከቱት ብሏል። በዚህ ስልክ ቻርጅ ቀኑን ሙሉ ይውላሉ። ከዋሉ ሰየው፣ ካልዋሉ ግን ገና ቀኑ ሳይጋመስ የስልኮ ቻርጅ ሊጋመስ ይችላል። እስቲ አስቡት፣ ይሄ ስልክ ምን ያህል ነገር ይጠብቀዋል? ገበያ ሄዶ ክፍያ ይከፍላል፣ ነዳጅ ይቀዳል፣ የምግብ የሻይ የቡና ሂሳብ ይከፍላል፣ አስቸኳይ የሥራ ስልክ መልእክት ይጠብቀዋል፣ በፕሮግራም ላይ ፎቶና ቪዲዮ ያነሳል፣ ለሥራ ለጉዳይ ቀጠሮ ቦታ ያደርሳል እና ይሄ ሁሉ በዚህ ቻርጅ ሊሆን አይችልም። ስልኮ ከመዝጋቱ በፊት ሮሃ ፓወር ባንክ ኪራይ ከተፍ ብሏል። ሮሃ ፓወር ስቴሽን ያሉበት ቦታ ላይ 500 ብር ብቻ ሲዘው ፓወር ባንክ ይከራዩ። አዎ 500 ብር ብቻ። ሲጨርሱ ያስያዙት 500 ብር ዋስትና በቴሌብር ይመለስልዎታል። አዎ እስክንተዋወቅ እስክንግባባ እነሆ ነጻ ስጦታ ከሮሃ ፓወር መጥቷል። ሮሃ ፓወር ኃይል ሁሌ ከርሶ ጋር ነው ብሏል። ይህን ያደረገው ሮሃ ፓወር ብቻ ነው። ኃይል ሰጥቶ በነጻ የሚያንበሸብሽ
0: ወዳጅነታችንን በዚህ እናጠናክረ ብሏል ሮሃ ፓወር። እንግዲህ ወዳጅነታችንን ካጠናከርን በኋላ ወደ መስመሩ በደንብ ስንገባ ደግሞ ሁላችንም በሚያስፈልገውን ክፍያ እየከፈልን ተገቢውን ደግሞ የኃይል አገልግሎት እንጠቀማለን እያለ ይገኛል።
1: ሮሃ ፓወር የጀመረው ጅማሩን በመብራቱ የሚመጣ ለሶስት ወር ያንበሸብሻል ምለት
0: እንዳያያዙ ወደፊት ሊመጣ ይችላል።
1: ስሙ እንደዛ ነው። ሮሃ ፓወር ኃይል ሁሌ ከርሶ ጋ ነው። ከዚህ በኋላ ስልኬ ሊዘጋ ነው፣ ስልኬ ቻርጅ የለውም ማለት አይቻልም። ስለዚህም ኃይሌ ግራንድ ሞል፣ ኃይሌ ግራንድ ሆቴል፣ ኃይሌ ግራንድ ሆቴል፣ ጫካ ቡና፣ ኩሪፍቱ እና አዳማ ታገኙታላችሁ። በተለያዩ ቦታዎች ላይ በቅርቡ ይመጣሉ። ሮሃ ፓወር ኃይል ሁሌም ከርሶ ጋር ነው። ስልኬ ዘጋ አይሰራም፣ ሮሃ ፓወር መጥቷል። በቅርብ ቀን ደግሞ መረቃቱን እናደርጋለን። ያ ቀን መቼ ነው እነግራለን። ከልባታችን በኋላና ዝግጅታችንን አቀፍ ደግሞ በዚያ ላይ ድግፍ ካደረጉት በኋላ ተመልሰን እንመጣለን። አብራችን ቆዩ። ይህ የአዲስ 1879 የታሪክ ማስታወሻ ነው። ጆን ማርካኪስ አጤ ምኒልክ ለትምህርት ያላቸውን ፍላጎት በተመለከተ እንዲህ ሲል ጽፏል። ምኒልክ ዘመናዊ ትምህርት ቤትን በመክፈት በኢትዮጵያ ውስጥ ዘመናዊ የትምህርት ዘር የዘሩ ናቸው። ትምህርት ቤቱም የተሰራው ንጉሠ ነገሥቱ በሰጡት የግል ገንዘብ ነው ሲል ጽፏል። አጤ ምኒልክ ከውጭ ይልቅ በውስጥ ያለው ክርክር ያስቸግራቸው ስለነበር ያን ሁሉ አሸንፈው በስማቸው የሚጠራውን ትምህርት ቤት የሙሴ ኤልግ መኖሪያ ቤት በነበረችው ውስጥ በአዲስ አበባ ከተማ ለመጀመሪያ ጊዜ ከፍተዋት ማስተማር እንደተጀመረ በ1898 ዓመተ ምሕረት አዋጅ አስነገሩ። አዋጁም እንዲህ ይል ነበር። አዋጅ ሞአንበሳ ዘእምነገደ ይሁዳ ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ። እስካሁን ማንም የእጅ ሥራ አዋቂ የነበረ ሰው በውርደት ስም ይጠራ ነበር። ስለዚህም ማንም ሰው ለመማርና ለመሰልጠን የሚደክም አልነበረም። በዚህ ጎጂ በሆነ ሁኔታ ብንኖር ቤተ ክርስቲያኖች ይዘጋሉ፣ ይልቁንም ክርስቲያን አይገኝም። በሌሎች አገሮች እያንዳንዱን ነገር ብቻ መማር ሳይሆን አዲስ ነገሮችም ይሰራሉ። ስለዚህ ከዛሬ ጀምሮ ለወደፊት ወንድ ልጆችና ሴት ልጆች ሁሉ ከስድስት ዓመታቸው በኋላ ወደ ትምህርት ቤት እንዲገቡ ይሁን። ልጆቻቸውን ለማስተማር ለማይተጉ ቤተሰቦች ወላጆቻቸው ሲሞቱ ንብረታቸው ለልጆቻቸው መሆኑ ቀርቶ ለመንግሥት ይተላለፋል። ተማሪ ቤቶችንና አስተማሪዎችን የሚያዘጋጀው መንግሥት ነው ብለው ተናግረው ነበር። በዚያን ጊዜ ልጁን የሚያስ

0: አዲስ 1879 ተመልሷል። እዚህ ልፍኛችንም እጅጉን የተከበሩ አጋፋሪ በአማን ተገኝተዋል። ክብርነቱ
1: ሁሉንም አድማጮቻችንን ከልብና አመሰግናችኋለን። በእያሉበት ሆነው አዲስ 1879 እንደ 2018 ሲያደርጉት እንደነበረው በ2019ም የቀጠሉን የማድመጥ አብሮነት አስተያየቶችን የመግለጽና ከእንደገና ደግሞ በሐሳቦች ላይ ተግባብቶ ደግሞ ወደተሻለና ወደላቀ ነገር የመሸጋገር አመት ሆኖ ዘንድሮም እንዲሁ ስለተገናኘና አመሰግናለን። አብሮነታችሁ አሁንም እስከ ኩለቀን ይዝለቅንላለን። አስተያየት ከሰጡን መካከል ቹቹ ከኳስ ሜዳ ትምርት ተጀምሯል። በዛ ላይ ግን አሁን ቤት ያከባቢ ሱቅ አለ ስኩዌር ሉክ 50 ሉክ 150 ብር ሲሸጥ አይዋል። በጣም ይከብዳል። ይሄ በእንደዚህ አይነት ልክ በመትሄድበት ጊዜ አሁን እንዳትጨርስ ደብተሩን ግማሹ ለአንደኛው መንፈቅ አመት ግማሹ ለአንደኛው መንፈቅ አመት ወለ ነው አስፈርመ የምትሰጣ እና ስለዚህ እዚ ላይ ሊታሰበት ይገባል። ይሄ የትምርት ግብአት ላይ ታስቦበት ለልጆች ቅናሽ የሚያገኙበት አሁን የአውዳመት ጊዜ ወይም ያመት ባል ጊዜ ለዶሮ ለእንቁላሉ ለስጋው ለምኑ ቅናሽ ተደርጓል ምናምን ተብሎ በመንግስት ይነገር የለም። እንደዚህ ትውልድ የሚገነባበት ምን የሚልበት በተለያዩ ቦታዎች ላይ የትምርት መርጃ መሳሪያዎች የሚገኙበት ቢመቻች እጅግ በጣም መልካም ነው። ቹቹን ከልብና መሰግናለን። ቅዱስ እንደዚሁ የመድፉ ንጉስ ከቆየ እንግዲህ የሴባስቶፖል መድፍን ተኳሽ ይሁን ሌላ መድፍ አናቀም ወይም ያሁን መድፈኛ ይሁን አልታወቀም። ስለዚህ ስላስተያየተ ግን ከልብና መሰግናለን። ቅዱስን ገነት ከአራት ኪሎ እጅግ አድርገና መሰግናለን ሁሌም ስለምትሰጪን እህታው ያስተያየት። ከዛ ባሻገር ግን ባለፈው ጊዜ በ2018 የእህቷ ልጅ አንዳንድ የታሪክ መጻፎችና የተለያዩ መረጃዎችን የሚያገኝባቸው መንገዶች ጠይቃን ነበር። አዲስ 1879 ደግሞ በአቅሙም ገልጾ ነበረ። ያንን ጥናቱን ሰርቶ በከፍተኛ ማዕረግ ተመርቆ የወርቅ ሜዳይ ተሸላሚ ሆኗል። አሁንም ደግሞ የውጪ የስኮላርሺፕ የሚያገኝበትም እየተመቻቸ ነው ብላለች። እንደነዚህ ደግሞ መስከረነት የሚሰጡ ደግሞ ሲኖር ደግሞ በ2019 ከልብ እናመሰግናለን። ተፈራ በቀለ ከቢሾፍቱም ሁሴን ከፒያሳም ከኛ ጋር መሆናቸውን ገልጸውልናል። ሁሉንም ግን ከልብ እናመሰግናለን።
0: ሁሉንም አድማጮቻችን ከልብ እናመሰግናለን። አዲስ 1879 ዘወትር ምሽት አንድ ሰዓት ላይ በዩቲዩብ ላይ ጥፍት ያለው ታሪኮችን ያስቀምጣል። እዚያ ላይ ከ3400 የሚልቁ ታሪኮች ተቀምጠዋል። ቤተሰብ ሁኑን፣ አብረን ዝለቅላለን። አዲስ 1879 ብላችሁ በአማርኛም በእንግሊዝኛ ፈልጉን አለን።
1: ከዩቲዩብ በተጨማሪ ደግሞ አዲስ 1879 ባጭር የመልእክት ማስተላለፊያ ወይም በቲክቶክ ላይ መዛም ይገኛል። በርካታ ታሪኮች ተቀምጠዋል። ከማለዳ እስከ ምሽት ድረስ አብረን የምንዘልቅባቸው ይህም ሆኗል፣ ይህም ተደርጓል፣ በእኛ አገር ላይ እከሌ እንደዚህም ተናግሮ ነበር ሳናዳምጠው የምትሏቸውን እጅግ በጣም ግሩም ግሩም ንግግሮች፣ ታሪኮች፣ የተለያዩ ለአድማጮቻችን ለተመልካቾቻችን ይበጃሉ የምንላቸውን መረጃዎች እያስቀመጥንበት ስለሆነ በእንግሊዝኛው አዲስ 1879 ትላላችሁ፣ ወዲያውኑ በአማርኛው እና ሶስት የኢትዮጵያ ሰንደቅ ዓላማ ሲመጣላችሁ አዲስ 1879 ቤተሰብ ሆናችሁ የተሻለ መረጃ ለእናንተ ስለሚገባ እያስቀመጥን እንገኛለን።
0: እናመሰግናለን። አጋሮቻችን አሉ። ከአጋሮቻችን መካከል አንደኛው TTI የሞባይል እና የኮምፒውተር ማሰልጠኛ ተቋም ነው። TTI የ12ኛ ክፍል ፈተናን ላጠናቀቁ ተማሪዎች በሙሉ እንግዲህ ልዩ ቅናሽ አድርጎ የጠበቃቸው ይገኛል። የትምህርት ማስረጃችሁን ይዛችሁ ከመጣችሁ በልዩ ቅናሹ ትጠቀማላችሁ። በቲቲአይ በተቋሙም የሞባይል የኮምፒውተር የፕሪንተርና የዲጂታል ኮፒየር ማሽን ጥገና ይሰጣል። ቲቲአይ እውቀትን ለሚገባው ሰንቆ እየሰጠ ይገኛል። በብቁና በነቁ ባለሙያዎቹ ትምህርቱን ይሰጣል። በቲቲአይ በቀን በአምስት ፈረቃ ከሰኞ እስከ እሁድ ከጠዋት እስከ ማታ በሁለት ወይም በአራት ወር እንደ ምርጫችሁ ሰልጥናችሁ ብቁ ባለሙያ መሆን ትችላላችሁ። ቲቲአይ ለባለሙያዎቹ የተከፈተ ትክክለኛ ተቋም ሜክሲኮ ከኬረንጻ አንደኛ ፎቅ ቢሮ ቁጥር 124 እንደዚሁም ስልክ ቁጥራቸው 0911 23 24 36 ከደውላችሁ ታገኟቸዋላችሁ። ቲቲአይ የሞባይልና የኮምፒውተር ማሰልጠኛ ሁሉን በተግባር ስልጠናውን ይሰጣል።
1: ውጤት ተኮር የሆነው የቲቲአይ ስልጠና የዲጂታሉ ዓለም የሚፈልጉ ስልጠናዎችን አሁን ወዲያውኑ ሰልጥነው ወደ ስራ የሚገቡበት ነው። ከሁለት እስከ አራት ወር የሚቆየውን ስልጠና ውሰዱ እየተባለ ይገኛል።
0: አዎ፣ በተለይ ወጣቶች ይሄ ትምህርት ያስፈልጋችኋል። በተጨማሪ ደግሞ ቲቲአይ ሰልጥኖ ብቻ ለሚያቆመው አንተ የምትቋቋምበትን መሰረት የምትይዝበት ሁኔታዎች ሁሉ እስከ መጨረሻው ተከታትሎ ብቁ ባለሙያ ሆነ ቲቲአይን ደግሞ እያመሰገንክ አንተም ብቁ ባለሙያ እንድትሆን የሚያደርገ ተቋም ነው። ሰልጥኑ፣ እውቀትን ቀሰሙ፣ ስራም ፈጠሩ ብሏል ቲቲአይ።
1: ሊሰመርበት የሚገባው ደግሞ ሙሉ እውቅና የተሰጠውም ነው። ወደ ሌላኛው አጋራችን ስናልፍ የአዲስ ራ 879 የወርቅ ወርቃማ የሆነው አጋራችን የሁሉ ምርጫ የተባለው አቢሲኒያ ባንክ ነው። አቢሲኒያ ባንክ መደበኛዎቹ የባንክ አገልግሎቶቹ በተጨማሪ አዳዲሶቹንና ዘመናዊ የባንክ አገልግሎቶች እየተጠቀማችሁ ስለሆነ ከልብ እናመሰግናለን። በአቢሲኒያ ፖሎ ዲጂታል ባንክ በኩል ደግሞ የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ በእጅ ስልኮ የቨርቹዋል ቪዛ ካርድ ይደርሶታል። ይህም ደግሞ አጠቃላይ የገንዘብ ዝውውርን ቀለል ለሚያደርግ ስለሆነ ካርድም አልፈልግም ካሉ ደግሞ የዚህ ተጠቃሚ መሆን ይችላሉ እያለ ይገኛል አቢሲኒያ። አቢሲኒያ የሁሉም ምርጫ።
0: አቢሲኒያ የሁሉም ምርጫ የዝግጅታችን የወርቅ ወርቃማ አጋር ነው። ሌላኛው አጋራችን ደግሞ ኃይል ሁሌም ከርሶ ጋር ነው የሚለው ሮሃ ፓወር ነው። ሮሃ ፓወር የስልክዎ ቻርጅ በምንም ተአምር ሊያልቅ አይገባው። እኛ አለን፣ ጥበቃ እናደርጋለን። ባሉበት ቦታ ሁሉ የኛ ፓወር ስቴሽን ስላለ ስልክዎን ቻርጅ ማድረግ ትችላላችሁ። የሮሃ ፓወር ባንኮች ቻርጅ የሚሞሉት እኛው ፓወር ባንክ ስቴሽን ላይ ብቻ ነው ብለዋል። ስለዚህም እንግዲህ 500 ብር ብቻ ዋስትና ሲዘው ስልክዎን ከሞሉ ካዘጋጁ በኋላ ልክ ፓወር ባንኩን ሲመልሱ 500 ብሩ በቴሌብር ወዲያውኑ ወደ ስልክዎ ይመለሳል። ኃይል ሰጥቶ ብርም ሰጥቶ የሚሆን ነገር የሚያደርገው እንግዲህ ሮሃ ፓወር ብቻ ነው።
1: በትክክል ሮሃ ፓወር ደግሞ ከዛ ባሻገር ቴሌብር ላይ ስላለ እስካን አድርገህ ወዲያውኑ መጠቀም ትችላለህ። ከዛው ላይ 500 ብሩን ታስቀምጣለህ። አገልግሎቱን ተጠቅመህ የወዳጅነት አገልግሎቱን ተጠቅመህ እንደጨረስክ ወዲያውኑ 500 ብሩ ተመላሽ ይሆናል እያሉ ይገኛሉ።
0: አዎ፣ ዘመናዊነትን ይዘን መጥተናል። ሮሃ ፓወር ኃይል ሁሌም ከርሶ ጋር ነው። በቅርብ ቀን እንመራረቃለን ብለዋል። አጋሮቻችን በሙሉ ከልብ እናመሰግናለን። ከልባታችን በኋላ እንዲሁ እንዳማረብን ተመልሰን እንመጣለን። አብራችን ቆዩ። ይህ የአዲስ 1879 የታሪክ ማስታወሻ ነው። ከመጀመሪያዎቹ የዳግማዊ ምኒልክ ትምህርት ቤት ተማሪዎች መካከል አንዱ የሆኑት ልዑል ራስ እምሩ ኃይለ ሥላሴ የግርማዊ ቀዳማዊ ኃይለ ሥላሴ አብሮ አደግ ጓደኛ ካየሁትና ከማስታውሰው በተባለው መጽሐፋቸው ላይ የትምህርት ቤቱን ትዝታ እንዲህ ተርከውት ነበር። እኛም እንመለከተዋለን። ልዑል ራስ እምሩ ኃይለ ሥላሴ ስለ ትምህርት ቤታቸው ትዝታቸውን ሲገልጹ እንዲህ ይላሉ። በምኒልክ ትምህርት ቤት ሳለን አስተማሪዎቻችን የትምህርት ቤቱ አለቃ ሙሴሃና ነሲብ አፈንዲና እስክንድር አፈንዲ እንዲሁም አስተርጓሚያቸው አቶ ካሳ ነበሩ። የሚያስተምሩትም ፈረንሳይኛ፣ እንግሊዘኛ፣ አረብኛ ነበር። ተማሪውም ሁሉ ከጠዋቱ በሁለት ሰዓት ገብተን ስንማር ውለን ምሳም እዚያው እየተበላ ማታ 11 ሰዓት ሲሆን እንወጣ ነበር። ደጃች ተፈሪም ከተማሪ ቤት እንደወጡ ወደ ጃንዌ ግቢ እየሄዱ እራት እስኪበላም ድረስ እዚያው አምሽተን ወይም ተጋብዘን ከራት በኋላ ነበር ወደ ቀበና ቤታችን የምንሄደው። እሁድና ትልቅ በዓል ካልሆነ በቀር ሰርክም እየሄድን እንማራለን። የተማሪ ቤታችንም ሦስት ክፍል ሆኖ መጀመሪያው የእኛ አስቀድመን ጥቂት ትምህርት የለመድነው፣ ሁለተኛው የነ ልጅ ኢያሱና የትልልቅ መኳንንት ልጆች፣ ሦስተኛውም በየጊዜው አዲስ የሚገቡ መኳንንትና የጨዋ ልጆች ሆኖ ተማሪዎቹም ወደ 220 እንሆን ነበር። በዚሁም ተማሪ ቤት ሳለን እነ ልጅ ኢያሱና እነ ልጅ ብሩ በጣም ቅብጠት ያበዙ ነበር። አንድ ጊዜም የተሰጣቸውን የሚጻፍ ትምህርት እኔን ስራልን ብለው ስለለመኑኝ ይታወቃል። እኔ አስቀድሜ ለምጃለሁ፣ እናንተ ገና ናችሁ፣ ስሩም ያልኋችሁ እንደሆነ አትችሉም፣ እንደ ታዘዛችሁት ብትጽፉና ብታቀርቡን የሚሻለው ብላቸው እየለመኑ በጣም ስላስቸገሩኝ የልጅ ኢያሱን የልጅ ብሩን እና የልጅ ጌታቸውን የሦስቱን ተቀብዬ ደህና አድርጌ ጽፌ ሰጥዋቸው። በማግስቱም ጧት እተማሪ ቤት እንደገባን አስተማሪው ሙሲሃና የሁሉም ሲቀበል የነሱንም ተቀብሎ ካየ በኋላ ልጅ ያሱን ጠርቶ ያንኑ የሳቸውን ደብተር አሳይቶ ማን ነው ይህን የጻፈ ብሎ ቢጠይቃቸው እኔ ነኝ አሉት። ወረቀት አቅርበው እንካ አሁን ጻፍ ቢላቸው እቤት በሰያፉ የተቀረጸ ብዕር አለኝ፣ በዚያን የጻፍኩት አሁን በሌላ ብዕር መጻፍ አልችልም አሉት። ልጅ ብሩንም እንደዚያው ጠይቆ ወረቀትና ቀለም አቅርቦ ጻፍ ቢለው እሱም እቤቴ ገለላ ጠረጴዛ አለኝ፣ እዚያ ላይ አድርጌን የጻፍኩት አሁን አልችልም አለ። ከእነሱ ጥያቄ በኋላ እኔን ካለውበት ክፍል በመጠርጠር ጠርቶ እነሱ ፊት እነሱ የጻፍነው ነው ብለው የሰጡትን አሳይቶኝ ይህን ማን የጻፈው ብሎ ጠየቀኝ። መልሱንም እኔ ነኝ አልኩት። ስለምን ጻፍክላቸው አለኝ። እየለመኑ የግድ ስላስቸገሩኝ ነው አልኩት። ያን ጊዜም ልጅ ኢያሱ እንኳን እጅግም ባይደነግጡ ሌሎቹ አፍረው ነበር። እሱም እነሱን በጣም ተቆጥቶ የስምንት ቀን ቅጣት፣ እኔንም ሁለተኛ እንደዚህ ያለው ነገር አይልመድህ፣ ዛሬም እውነቱን ስለተናገርክ ቅጣቱ ይቀልልሃል ብሎ የሦስት ቀን እስራት ቆረጠብኝ። ቅጣቱ ማታ ተማሪ ሁሉ በ11 ሰዓት ሲሄድ እኛ ከዚያ በኋላ እስከ 1 ሰዓት ተማሪ ቤት ቆይተን ነበር የምንለቀቀው በማለት የትምህርት ቤት ትዝታቸውን ካየሁትና ከማስታውሰው በተባለው መጽሐፋቸው ላይ አውስተውታል። የትምህርት ቤት ትዝታው ሰፊ ነው። እነሆ የዘንድሮም የትምህርት ዘመን ተጀምሯል። ተማሪዎች የምትማሩት ትምህርት ለራሳችሁ መሆኑን አውቃችሁ በትምህርታችሁ መበርታት መጠንከር ይገባችኋል። ወላጆችም ለልጆቻችሁ ሁሉን አድርጌያለሁ ከዚህ በላይ ምንም አይመለከተኝም ማለት ሳይሆን የዕለት ተዕለት የትምህርት ሂደታቸውን በአግባቡ እንድትከታተሉ አደራ እንላለን። ከለባታችን በኋላና ዝግጅታችንን አቀፍ ደገፍ ካደረጉት አጋሮቻችን መልእክት በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ሰልጥነው በብቃት ተምረው በጥራት ቀጥታ ወደ ስራ የሚሰማሩበት ቲቲአይ የሞባይልና ኮምፒውተር ማሰልጠኛ ምዝገባ ጀመረ። TTI በመስኩ እውቀትና ልምድ ባላቸው አሰልጣኞችና በዘመናዊ ቴክኖሎጂ የተደራጀ በየትኛውም ቦታና ጊዜ ተፈላጊ የሚያደርጉ ስልጠናዎችን ይሰጣል። ሁሉንም አይነት ሞባይሎች፣ ፕሪንተሮች፣ ዲጂታል ኮፒየር ማሽኖችና ኮምፒውተሮች ጥገና ከነጥንቃቄው። TTI የሞባይልና ኮምፒውተር ማሰልጠኛ ከንድፈ ሐሳብ ትምህርቱ በተጨማሪ ለተግባራዊ ስልጠና በቂ ጊዜ መድቦ ብቁ ባለሙያ ያደርጎታል። ከሰኞ እስከ እሁድ ከጠዋት እስከ ምሽት በአምስት ፈረቃ ከሁለት እስከ አራት ወር እንደ ምርጫው ይሰልጥኑ። በአጭር ጊዜ የፈጣን ለውጥና የስኬት ባለቤት ይሁኑ። አድራሻ ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ስልክ 0911 23 24 36 TTI
2: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ተመረጠ። ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልቶ በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ተመረጠ ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
3: የስልኮ ቻርጅ ሊያልቅ ያለ ነው ወይ ጥምጥም ስልኮ ቻርጅ ሲያል የኪሱ የልብ ምት ሊቋረጥ ቋፍ ላይ ነው በሉኛ እንዴት ብር ትራንስፈር አደርጋለሁ ውይ በምን ዶክመንት ላላካለሁ በምንድን ነው ቤተሰብን ጤንነት ታዳማረጋግጠው እኔንና መሰል ጥያቄዎች ግር ብሎ መጥቶ ባንዴ ትንፋሻ ሳጥወታላ 1% ባትሪ 1000 ጭንቀት ነው ትርፉ ቢሆንም አይዞን ሮሃ ፓወር ከጎን ነው የት ነው ያሉት በርግጠኝነት በቅራቢያው የሮሃ ፓወር ስቴሽን አያጡ በቀረችው 1% ፈጠን ብለው ቴሌብር ውስጥ ይግቡና እስካን ያድርጉ 500 ብር ተቆራጭ ሲሆን ወዲያው ሮሃ ፓወር ከጆ ይገባል ከዚያ ወዲያ የምና አባቱ ዓለም 9 ደፈነች እንጂ 10 ሞላች ወደፈለጉት አቅጣጫ እየተጓዙ ስልኮን በሮሃ ፓወር ይመግባሉ እስከምንመረራቅ ያገልግሉት አይከፍሉም ብሩ ተመላሽ ይሆናል ደግሞ ቻርጅ አድርገው ስልኮ በቃይ ሲል ወደ ወሰዱበት ቦታ መመለስ አይጠበቅብዎትም አቅራቢያው ወዳለ የሮሃ ፓወር ስቴሽን ጎራ ብለው የተዋሱትን ሮሃ ፓወር ሲመልሱ ለወደፊቱ ካሲያዙት 500 ብር ላይ የተጠቀሙበት ተቆርጦ ተመላሽ ይደረግልዎታል ህይወት በሮሃ ፓወር እንዲቀሏል እርሶም የትሩፋቱ ተጠቃሚ ይሁኑ

0: Estás en el Sabaste. የአዲስ 1879 የአንድ ሰዓት ዝግጅታችን በገደም ዳሜ ይህን ይመስል ነበር። ለነበረን ጊዜ ሁሉ ከልብ አመሰግናችሁ። አዲስ 1879 ተመልሶ ሐሙስ ይመጣል። እዚህ እልፍኛችን ደግሞ ከተገኙት የዝግጅታችን ደግሞ የላቁ የአዲስ 1879 የጀርባም የፊትም የኋላም ደጀን የሆኑትን የተከበሩትን አጋፋሪ በአማንና መሰግናለን። ስልጣተ መሳረን በብቃት ካለ አንዳች ኮሽታ የሚከውነውን ኤፍሬም ተክሉና መሰግናለን። ኤፍሬም ተክሉ እንግዲህ በስራት ብቁ ባለሙያ የተመሰከረለት ነው። ድንቅ ባለሙያ ነው። ስራ ሲሰራ ኮሽታ የለም። ሁሉን ነገር በጥራት በብቃት የሚወጣ ነው።
1: ምልክት ማሳየት ብቻ
0: ነው። እና ኤፋ እንኳን አደረሰ። አዲሱ አመት የሰላም የጤና የፍቅር እንዲሆንለት አራት እንትፍትፍ ነበርን። አንደኛውን ለኤፋ ሰጠናል።
1: በትክክል
0: እንትፍትፍለንበታል።
1: ጨርት እንዳታሲዘው
0: ተመለሰን አመስ መጣለን። ከቁጥር ሳንጎል በፍቅር በሰላም ያሙስ ይበለን። ደናዋሉልን
2: ሰልጥነው በብቃት ተመረው በጥራት ቀጥታ ወደ ስራ የሚሰማሩበት TTI የሞባይልና ኮምፒውተር ማሰልጠኛ ምዝገባ ጀመረ። TTI በመስኩ እውቀትና ልምድ ባላቸው አሰልጣኞችና በዘመናዊ ቴክኖሎጂ የተደራጀ በየትኛውም ቦታና ጊዜ ተፈላጊ የሚያደርጉ ስልጠናዎችን ይሰጣል። ሁሉንም አይነት ሞባይሎች፣ ፕሪንተሮች፣ ዲጂታል ኮፒየር ማሽኖችና ኮምፒውተሮች ጥገና ከነጥንቃቄው። TTI የሞባይልና ኮምፒውተር ማሰልጠኛ ከንድፈ ሐሳብ ትምህርቱ በተጨማሪ ለተግባራዊ ስልጠና በቂ ጊዜ መድቦ ብቁ ባለሙያ ያደርጎታል። ከሰኞ እስከ እሁድ ከጠዋት እስከ ምሽት በአምስት ፈረቃ ከሁለት እስከ አራት ወር እንደ ምርጫው ይሰልጥኑ። በአጭር ጊዜ የፈጣን ለውጥና የስኬት ባለቤት ይሁኑ። አድራሻ ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ስልክ 0911-232436 TTI
3: የእድሜ አሻራ በዘመን ሰሌዳ ላይ ይነደፋል። ዘመን በተፈጥሮ ውደት በዘመን ይታደሳል። የጨለመው በአዲስ የተስፋ ብርሃን ይፈካል። ተሰናብቶ የሚሄደው አዲስ በሚመጣው ይተካል። በወቅት የደበዘዘው በወቅት ዳግም ያበራል። በወቅት የደፈረሰው ዳግም በወቅት ይጠራል። በጊዜ የጠወለገው በጊዜ ይለመልማል። አሽቶ ያፈራው ፍሬው ለዘር ተበትኖ ቡቃያው ዳግም ያብባል። አዎ አሮጌው ዘመን ክረምት አልፎ በመስከረም አዲስ ዘመን ይጠባል። እንኳን ለአዲሱ ዘመን አደረሳችሁ። አቢሲኒያ የሁሉም ምርጫ።
4: የስልኮ ቻርጅ ሊያልቅ እያለ ነው ወይ ጥንጥን? ስልኬ ቻርጅ ሲያልቅ የኪሱ የልብ ምት ሊቋረጥ ቋፍ ላይ ነው በሉኛ። እንዴት ብር ትራንስፈር አደርጋለሁ? ውይ በምን ዶክመንት ላላካለሁ? በምንድን የቤተሰብን ጤንነት ታዲያ ማረጋግጠው? እኒህንና መሰል ጥያቄዎች ግር ብሎ መጥቶ ባንዴ ትንፋሽ አሳጥዎታል። 1% ባትሪ 1000 ጭንቀት ነው ትርፉ። ቢሆንም አይዞን ሮሃ ፓወር ከጎኖ ነው። የት ነው ያሉት? በእርግጠኝነት በአቅራቢያው የሮሃ ፓወር ስቴሽን አያጡ። በቀረችው 1% ፈጠን ብለው ቴሌብር ውስጥ ይግቡና እስካን ያድርጉ። 500 ብር ተቆራጭ ሲሆን ወዲያው ሮሃ ፓወር ከጆ ይገባል። ከዚያ ወዲያ የምን አባቱ ዓለም 9 ደፈነች እንጂ 10 ሞላች። ወደ ፈለጉት አቅጣጫ እየተጓዙ ስልኮን በሮሃ ፓወር ይመግባሉ። እስከምንመራረቅ ያገልግሎት አይከፍሉም። ብሩ ተመላሽ ይሆናል። ደግሞ ቻርጅ አድርገው ስልኮ በቃይ ሲል ወደ ወሰዱበት ቦታ መመለስ አይጠበቅብዎትም። አቅራቢያው ወዳለ የሮሃ ፓወር ስቴሽን ጎራ ብለው የተዋሱትን ሮሃ ፓወር ሲመልሱ ለወደፊቱ ካስያዙት 500 ብር ላይ የተጠቀሙበት ተቆርጦ ተመላሽ ይደረግልዎታል። ሕይወት በሮሃ ፓወር እንዲህ ቀሏል። እርሶም የትሩፋቱ ተጠቃሚ ይሁኑ። ሮሃ ፓወር።
5: አዲስ 1879 በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቃሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ጣዕሙ የሎሚ እርካታው ገራሚ። 7 up
6: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ
7: እስከና ቤት ከፍቼ ባክባ ከሰጠው ወደ ገንዘብ ቀይራለሁ
6: ይሄን አውርጄው ያንን አምጥቼው ይሄንን አሳክቼው ዚቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ከዚህ ሁሉ ወቅት ምን ያህል ሁሉ መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል አዲሱን አመት ከአንበሳ ባንክ ጋር እንጀምረው መልካም የመጀመር አመት አንበሳ ባንክ እንጀምረው

0: Zem Rindo.
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት FM 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
2: እቺ የምታደምቋት የዲጄ ኪንግ ደሞ

0: ጀርባ ሌላ ባህሪዎች
1: ደግሞ ሌላ ነው። ይሄም በኤለን መስክን ግዙፍ የንግድና ፖለቲካዊ ተጽዕኖ የሚያሳይ ነው። መስክ የተሰኘው ዶክመንተሪ እንዳልሹ ነው። እኛ ያው የምትጠራጠራቸው ግን በማስረጃ ያላረጋግጥካቸው ብዙ ነገሮች ይኖራሉ። እነ መስክ እነ ኤለን መስክ ይሄ ስም ማጥፋት ነው፣ ተራ ነገር ነው ያሉት። ዳይሬክተሩ ደግሞ ቀደም ባልነው መሰረት ህጋዊ ስርዓቱን ጠብቆ የተዘጋጀ ብዙ የለፋንበት ብዙ የደከምንበት ነው ብሏል። እና ምናልባትም ለኤለን መስክ የወደፊት ስራ ተጽዕኖ ሊያሳድር ይችላል የሚሉ አስተያየት ሰጪዎች አሉ።
0: አይ እንትን አንዳንዴ እንደውም ግራ ያጋቧችሁ ከፊት የምንሰራቸው መልካም ነገሮች ለዓለም እናበረከታቸው ሳይንሱ ላይ ምናምን አይነት ነገር ዜና ታይና ከኋላ ግን ለሰው ልጅ ወይ ለአፍሪካ ሊሆን አጠቃላይ ግን የሰው ልጅ ላይ እንዴት የሚያጠፋ ነገር ላይ እንደሚሰሩ ስታይ የምታዝንበት ሁኔታ አለና ዶክመንተሪውን እንደውም ለማየት እንድትጓጓ ነው።
2: በጣም ለማየት ያጓጓል። በነገራችን ላይ የኤለን መስክ ህይወት ታሪክ ወደ 600 ገጽ በላይ የሆነ ወጥቷል። ሶስት ዓመት ያልፈዋል መስክ መሰል የሚለው እንግዲህ 600 ገጽ በጣም ብዙ ነው። ለእንግሊዝኛ መጽሐፍ በጣም ብዙ ነው እና ኦልሬዲ አደባባይ የዋለ ፐብሊክ ሪከርድ የሆነ ብዙ ህይወቱ አለ የምናውቀው።
1: ይሄ ሌላኛው መልኩ ነው የሚያሳየው።
2: ሌላኛው መልኩ ከጀርባ ያለ አብሯቸው ከሰራቸው ሰዎች ጋር አብሯቸው ከኖራቸው ኤለን መስክ አወዛጋቢ ሰው ነው እንደምናውቀው። ወደ ስንት ልጅ ነው ያለው? 13 ልጅ ነው አይደል ያለው? ከተለያዩ ሴቶች ነው የሚወልደው። እሱን እንደ ህይወት መርህ አድርጎ ነው የወሰደው። እሱን ደግሞ የሚያደርገው ምንድን ነው? እኔ የተለየው ዘር ስለሆንኩኝ የእኔ ዘሮች መብዛት አለባቸው፣ ለዓለም የሚጠቅሙ ናቸው ብሎ እስከ ማለት የደረሰ ሰው ነው። ግን ደግሞ ልጅ የወለዱለት ሴቶች ደግሞ ይህንን አይስማሙም። እንደ ሳይንቲስት ነው ልጆቻችንን የሚያሳድገው ብለው ይወቅሳሉ። እንደ ሰው ልጅ ሳይሆን እንደ ሳይንስ ልጅ ነው የሚያሳደገው ይላሉ። ለልጆቹ ብሎ በነገራችን ላይ ትምህርት ቤት ከፍቷል።
1: አንድ ጨምሯል። 14
2: ነው። ዋው! እና ለልጆቹ ብሎ ልጆቹን ለማስተማር በተለየ መልኩ ጥበበኛ ለሳይንስ የቀረቡ ለማድረግ ብሎ የተለየ ትምህርት ቤት ከፍቷል። እዛ ትምህርት ቤት ደግሞ ልክ እንደሱ ሀብታም ለሳይንሱ የቀረቡ ባለጸጎች ልጆቻቸውን ልከው ደግሞ ያስተምራሉ። እሱ ትምህርት ቤት ማለት ነው።
1: ከአራት የተለያዩ ሴቶች 14 ልጆችን ወልዷል። በጣም አወዛጋቢ ነው። በጣም አነጋጋሪ ነው። እሱ ቃለ መጠየቅ በሰጠ በነጋታው ከባድ ትርምስ ነው የሚፈጠረው። ሌላኛውን የህይወት መስክ ያሳየናል ይሄ ዶክመንተሪ። ብዙ ሰው በጉጉት እየጠበቀው ነው። በሚቀጥለው ወር ይለቀቃል ተብሏል። እንግዲህ ያለ ፈቃዱ የተሰራው ይሄ ዶክመንተሪ ብዙዎች እየጠበቁት ነው የሚገኘው። ብዙ ነገሮችን ሊያሳየን ይችላል ብለው ይጠብቁታል። ለማንኛውም ትንሽ ስላስገረመኝ ነው፣ ሲቢሲ ኒውስ ነው ይዞት የወጣው። በጣም አስገራሚ ነው። ያለ እናንተ ፈቃድ ዶክመንተሪ ቢሰራ ምን ትላላችሁ? በአንድም በሌላ ትክክለኛ እንኳን መረጃ ቢኖር ህይወትን የማበላሸቱ ነገሩ ሰፊ ነው።
2: በጣም ሰፊ ነው። በጣም በጣም ምናልባትም እንግዲህ ይሄ ውዝግብ ፊልሙን እንዲታይ ያደርገዋል። ይሄ ውዝግብ ፊልሙን ከተጠበቀው በላይ ብዙ ገቢ እንዲያስገባ ሊያደርግም ይችላል።
1: አዎ፣ ይሄ ተጨማሪ ነገር ነው፣ ተጨማሪ ፕሮሞሽን ነው። ለማንኛውም ከወዲሁ ብዙ ውዝግቦች ተነስተዋል። ዶክመንታሪ ከወጣ በኋላ ደግሞ ምናየው ይሆናል። በፊፍቲ ሴንትና በፒዲዲ ዙሪያ ያለውን ግን ኔትፍሊክስ ላይ ገብታችሁ መመልከት ትችላላችሁ።
0: ሀያት ሪል ስቴት አዲሱ ዓመት የሰላም የጤና የፍቅር እንዲሆንላችሁ ይመኛል። ለ30 ዓመታት በታማኝነት የዘለቀው ሀያት በወባ ካሳንችስ በፓርኮችና ዓለም አቀፍ ተቋማት አጠገብ የሚገነቡ ውብ መኖሪያዎችን በ15% ቅድመ ክፍያ ለሽያጭ አቅርቧል። ከዚህ በተጨማሪ በአያት ሲኤምሲና ቤለር አፓርትመንቶች እንዲሁም በአያት ግራንድ ሞል ሱቆች ላይ እስከ 5% ልዩ ቅናሽ አዘጋጅተዋል። ለበለጠ መረዳት የሽያጭ ቢሮቻቸውን ጎብኘት አድርጉ። ቦሌ አውሎ ቢዝነስ ሴንተር፣ ካሳንቺስ ሴንተር፣ ራስ ሆቴል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ለቤንዝ ታወር እና አያት የገበያ ማዕከሎቻቸውን ጎብኘት አድርጉት። በአጭር የስልክ መስመራቸው በ7760 ወይም በ0977 6060 ላይ ደወል አድርጉ። አያት ዞሮ መግቢያ
1: አያት ሪል ስቴት ሆዝ ወዝ አዲስ የክብር አጋር ስለሆነ እጅግ አድርገን እናመሰግናለን። መልእክቱን አድምጠን እንመለሳለን። በድጋሚ የትም ስለማትሄዱ ደስ ይለናል። ተወዳጁ ብስራት ኤፍኤም 101.1 ላይ እንቀጥላለን።
3: ሰዓቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ ዓመት ያሰባችሁት ይሳካል። ያዙ ምርቃት።

0: ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻውተን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ጀባ ይሎታል። ያዙ ምርቃት፣ እንደ ተንበሸበሽን አዲስ ዘመን ያዝልቀን፣ እንደ ተመራረቀን አመት ያድርሰን። መልካም አዲስ አመት አዋሽ ባንክ።
1: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን

0: ድምጻችን በምን ይረጋገጥ? ባይ
1: በድምጻችን
0: እናመሰግናችኋለን። በአዲስ አመት አዲስ ቤት ስድስተኛው ታላቁ ሪል ስቴት ኤክስፖ ሊጀመር ጥቂት ቀናት ቀርተውታል። ከመስከረም 8 እስከ መስከረም 10 በተንጣለለው ጊዮን ሆቴል
1: ከ30 በላይ ሪል ስቴቶች ከዚህ ቀደም ያልታዩ ትልልቅ የበዓል ቅናሾች፣ ቀላል የክፍያ አማራጭና ለዲያስፖራዎች የተለዩ ድሎች ይዘው ይጣብቆታል። ከልጆች መዝናኛ ጋር ለተቀላላው ቤተሰብ የሚስማማ አካባቢ ተዘጋጅቷል። ለበለጠ መረጃ በ0911628859 በ0923799133 ላይ ደውል አድርጉ። መስከረም 8 እስከ 10 በጊዮን ሆቴል እንገናኝ ይያሏችሁ።
0: አዋሽ ባንክ ለመላው ኢትዮጵያውያን በሙሉ እንኳን ለዘመን መለወጫ በዓል በሰላም አደረሳችሁ ይያለ መልካም ምኞቱን ይገልጻል። በዓሉን ምክንያት በማድረግ እስከ መስቀል ከዛም በኋላ መስከረም በዓል በበዓሉ በዓሉን ምክንያት በማድረግ ከባህር ማዶ ከወዳጅ ዘመድ የሚላክሎትን ገንዘብ ከአዋሽ ባንክ ይቀበሉ። አዋሽ ባንክ ለሁላችንም ቅርብ የሆነ የልብ አጋር። መልካም አዲስ አመት አዋሽ ባንክ። ይድረስ ምስጋናችን ለክብር አጋሮቻችን ወዝጎዛ አዲስን በክብር ስላቀረቡ ቆይታችንን ስለሚያስቡ በጅምላ እናመሰግናለን። በድጋሚ በወጣ ይተካ እንላለን።
1: ይስጣችሁ ብለናል።
0: ይስጣችሁ ብለናል። ፌርማታ ያረገፈታ ይቀጥላል።
1: አሁን እንቀጥላለን። ቅድም ስለ መስክ ያነሳን ነበር አይደል?
0: እና ስለ መስኩ ሳይሆን ስለ ለም መስክ።
1: አዎ። እና ዘርፈ ብዙ ነው አይደል? የማይገባበት ቦታ የለም ሳይንሱ ላይ፣
0: ሁሉም ላይ።
1: አዎ። ስነቷ ብዙ ነገር ላይ ማንሳት እንችላለን። እና ቴክኖሎጂ መቼውም እያደገ ነው። አንድ ነገር ግን ቀልቤን ስለሳበኝ እስቲ እናካፍላችሁ። የሞተሽ ትንኝና አንጎል ከሮቦት ጋር አያይዘው እንግዲህ አዲስ ህይወት ዘርተዋል እየተባለ ነው። ተመራማሪዎችና የሳይንስ ሊቃውንት የሞተሽ ትንኝን እንግዲህ አንጎል ከፕላስቲክ ሮቦት ጋር በማያያዝ የነፍሳቷ የነርቭ እንቅስቃሴ የሮቦቱ እግሮች እንዲያንቀሳቅስ ማድረግ ችለናል ያሉ ነውና
2: ነገር መስሏቸው ነው
1: አንዳንዴ እንዴት አሰቡት የምትለው አይነት ግኝት አለ አይደል? እንዴት ነው ግን ይሄ ነገር ይሆናል የምትለው አለና የሆነ ሰው ደካማ እንትኑን ለመግለጽ የትንኝ ጉልበት እኮ ያለው ትላለህ እንደውም አንዳንዴ አይደለ? እና የትንኛዋ የአንጎል ምልክቶች በቀጥታ ወደ ዲጂታል ትዕዛዛት በመቀየር የሮቦቱን የሞተር እንቅስቃሴዎች ይመራሉ። ይህ ደግሞ በቪዲዮ ላይ የትንኞቹ የነርቭ ሴሎች በየቅጽበት ንቁ እንደሆኑ በግልጽ ያሳያል። እና ያው የሞተችውን ነፍሳት ህይወት ያለው የብረት ትጥቅ ያበሰበሳት ያህል አስመስሎታል እየተባለ ነው። እና ቴክኖሎጂውን በመጠቀም እንግዲህ የነርቭ ስርዓትንና የአንጎል እንቅስቃሴ በገሃዱ ዓለም እንዴት መቆጣጠር ይቻላል የሚለውን በጥበብ ለማጥናት ትልቅ በር ከፍቷል እየተባለ ያለው እና ምናልባት ቪዲዮውን ማየት ከቻላችሁ
0: ከባድ
1: ነው። አንዳንዴ አታስበውም።
2: እኔ አሁን ትንሽ የሚከብደው ምንድን ነው ማለት አንድ ከማነሱ አሁን ተለቅ ያለ እንስሳ ቢሆን ለማጥናትም ይመቻቸዋል ኦፕሬትም ለማድረግ ብለህ ታስባለህ አይደል? አሁን ከማነሷ እሷን ደግሞ
1: ስዊዘርላንድ ያሉ ተመራማሪዎች ናቸው እንግዲህ ሳይንሳዊ ግኝታችን ብለው ይፋ ያደረጉትና በኔቸር ኮሚኒኬሽን በተሰኘ ታዋቂ ሳይንስ ጆርናል ላይ ነው ያወጡት። እንግዲህ ትንኝና ቴክኖሎጂን ማሰብ ከሮቦት ጋር አሁን ሮቦት ግን እንደው ዝም ብለንም ስንጫወት ከስቱዲዮ ውጪ ነገሩ ፍጥነቱ ያስፈራላል እየሄደበት ያለው መንገድ።
2: ሮቦት ኤአይ ራሳቸው ሳይንቲስቶቹ ይህን ሳይንስ ለዚህ እንዲህ በቃ ያደረጉት ሰዎች ራሱ አሁን እዚህ ላይ ትንሽ ፍጥነቱን ገታ ብናደረገው ሳይሻል አይቀርም እስከ ማለት እየደረሱ ነው። ምክንያቱም ማሽኖች እርስ በርስ የሚግባቡ ወደ መሆን ደረጃ ከሄዱ ሰው ልጅ አቅም እንዲያጣ ሊያደርገው ይችላል። እነሱም መቆጣጠር ሊከብደው ይችላል። በጣም ከባድ ነው።
1: አንዳንዴ እናወራለን ከኪንግ ጋር ና ወደፊት አረፍ አረፍ ማለታችን አይቀርም ይለኛል። ምክንያቱም ወደፊት ባሉት 10 ዓመታት ካሉ እንኳን 5-6 ዓመት አላስቆጠር ነው እንደዚህ አይነት ዜናዎችን አይደል እየተለማመድን ከመጣን እና በምን ያህል ፍጥነት እየሄዱ እንደሆነ ስታይ የተለያዩ ሀገራት እንደውም አስተናጋጅም እየሆኑ ነው አይደል ሼፍም

0: እየተሞከረ ነው ብዙ ብዙ እየተሞከረ ነው
1: አሁን እነዚህ ያው አገልግሎት ለመስጠት ተብሎ ስለሆነ ነው ግን መጥፋ አገልግሎት ሲሆን ደግሞ ወደዛ ስንይ ለምሳሌ ነገሮችን ሀክ ለማድረግ ሚስጥር ቁልፎችን ለመፍታት ያይን እንደዚህ አይነት ከባባድ ነገሮችን እንጠቀም ከሆነ ማሰረም አይቻለም ማለት ነው ብዙ ጊዜ ደግሞ ገደብ ያስፈልጋል ለምንም ነገር ተለቀቀ ይችላል ማለት
2: አዎ የሚገርማችሁ ነገር በቴክኖሎጂው ዓለም ውስጥ ፍጹም ወይም ደግሞ ፐርፌክት ተብሎ የሚታወቅ አንድ ነጠላ ሮቦት የለም የሮቦቶች ቴክኖሎጂ እንደ የሥራ ዘርፉና አገልግሎቱ እየተሻሻለ የሚገኝ ስለሆነ ይሄኛው ፐርፌክት ነው አትልም ግን ደግሞ በዘርፉ የላቀ አፈጻጸም በማሳየት ከፍተኛ ዝና ያተረፉ ሮቦቶች ደግሞ አሉ። ቀደም ካልናቸው ነገሮች ጋር በተገናኘ አንድ ነገር ምርርስ ይልሽ ሮቦት መጥቶ እንደውም ባነሳልን ትላለች። እንደዚህ ደክሞ ስትገባ ብዙ ነገሮችን ቢያቀልል ቤት ውስጥ ያለውን ስራ ቢሰራል ብለ ምትመኘዋል አይደል? ይሄ አትላስ የሚባል ሮቦት አለ። እና በችሎታው ሚዛኑን በመጠበቅና እንደ ሰው በተወሳሰቡ እንቅስቃሴዎች መሮጥ መዝለል ሊሆን ይችላል ሁሉንም ነገር ማድረግ በመቻሉ የዓለም ቆንጆ ተብሎ ይጠራል። አትላስ የሚባለው ማለት ነው በጣም በጣም በጣም ከመታስበው በላይ ለሰው የቀረበ እና ውስብስብ የሆኑ ነገሮችን እንቅስቃሴዎችን መጠቅላላ ማድረግ የሚችል ሮቦት ነውና ይሄ ሮቦት ምናልባትም የተወሰኑ መስተካከያዎች ከተደረገለት ሙሉ በሙሉ የሰዎችን ስራ ሊያቀል ይችላል በቃ እንደ ሰው ለታዘዙ የሚችል ነው መሮጥ ይችላል መዝለል ይችላል የተለያዩ ነገሮችን ማድረግ ይችላልና ሲፈተንም እንደ ሰው በተወሳሰቡ እንቅስቃሴዎች መሃል እንዲሮጥ ነው ያደረጉትና ሁሉንም ነገር ይችላል ተብሎለታል ያው ሌላኛው የኤለን መስክ ነው ኦፕቲማስ የሚባለው ነው ይሄ ከኤአይ በመጠቀም የለተለስ ስራዎችን ለማከናወን የተነደፈ ታዋቂ ይሄ ሰብአዊ ሮቦት ነው የሚባለው ራሱ ሰብአዊ ሮቦት ነውና እሱም አለ ሌላኛው አሜካ የሚባለው ነው በሶስተኛ ደረጃ የተቀመጠው የሰውየውን የፊት ገጽታ ስሜቶች ፈገግታ መገረም ቁጣ በመኮረጅና እጅግ ተጨባጭ የሆኑ የጡንቻ እንቅስቃሴዎችን በማሳየት የሰውን ግንኙነት በመስጠት የታወቀ ሮቦት ነው አስበህዋል የሰውየውን የፊት ገጽታ ስሜቶች ለምሳሌ አንተ ፈገግ ካልክ ከተገረምክ ከተቆጣ እሱን ኮርጆት ቁጭ አድርጓል ማለት ነው ይሄኛው አሜካ የሚባለው ሮቦት ማለት ነው እነዚህ ሮቦቶች የደረሱበት ነገር ነው የምትመለከቱትና እነዚህ ወደፊት መላው ዓለም ሊቆጣጠሩ ይችላሉ ተብለው የሚታሰቡ ናቸው በመልካም ጎኑ ነው ያው የሚያስቀምጡልሽ መልካም ጎኑ ምንድነው የሰው ልጆችን ማሳረፍ ከድካም ማሳረፍ ህይወታቸውን ማቅለል ነው የሚባለው ከጀርባ ግን ብዙ ነገሮች ሊኖሩት ይችላሉ
0: አዎ በጣም አሪፍ ቅድም ስለሚሞላላቸው በስህተት የሆነ ነገር ከተፈጠረ ታውቃለህ እና የመጀመሪያው ሰው እንደውም ሮበርት ዊሊያም ነው የሚባለው 1979 በሮቦት የተገደለ ሰው
2: በቦክስ
0: ነው የሚባለውና በጣም እንትን ነው አደጋም አለው እንዳልከው አይደል
2: አይ ከጀርባው ሌላ ነገር ሊኖረው ይችላል ሰዎችም የሚተነትኑት ብዙ ነገሮች ይኖራሉ
1: የሰው ልጅ ሊደግፍ ነው የሚገባው እንጂ አሁን የሰው ልጅ አሁን እየፈራው ነው እድገት በኤአይ እየሆነ ያለው አርቲፊሻል ኢንተለጀንስ ያለበት እድገት ዝም ብለን እጃችንን አስፈተን ብቻ ምንቀበለው ሳይሆን ምንቀበለውን መወሰን አንዳንዶች ደግሞ እንዳይሄዱ ወደዛ የሆነ ገደብ እንዳያልፉ የሚገደብ ነገር ከሌለው አስፈሪ ነው ምክንያቱም ማሽኖቹ ራሱ እርስ በርስ እንዲናበቡ ማድረግ ከተቻለ እርስ በርስ እንዲገበያዩ ወደ ማረጉን ምን እንደው እርስ በርስ አሁን ምንድነው የሰው ልጅ
2: ሰው መስራት ከመቻለው በተሻለ ማድረግ ይችላሉ እነሱ
1: አዎ እሱም በከፍተኛ ቁጥጥር ዓለም ሁሉም ተስማምቶ አምኖበት ካልሆነ ለምሳሌ አሁን ዋና የሰው ልጅ ለምን ዋና ትልቁ ነገር ምንድነው ዘርቶ አጭዶ ወደ መብላት መሄድ ነው አይደል ምግብ ያንን ማቀለል እስኪችሉ ድረስ ለምሳሌ ማሽኖች ቢኖሩም ለምሳሌ ማሽኖች ጭቃ ያለበት ቦታ ላይ የሰው እርዳታ ከሌለ መንቀሳቀስ አይችሉም ልክ እንደሱ አይነት ነገሮች ይሄ በጣም ቤዚክ የሚባሉ ታች የወረዱ ነገሮችን ካልሰሩልን ላይ ላይ ያለውን ነገር እያየን ምንሄድ ከሆነ ታችን ስለምንረሳ ብዙ ርቀና ምንሄድ አልመሰለኝም እነሱ ጨርሰው ነው ለነገሩ
0: እኔ በጣም የሚገርመኝ ልክ የሆነ አዲስ ነገር ሲመጣ መጀመሪያ በደንብ እንድንላመድ ነው አይደል የሚያደርጉ? ከዛኮ ራሳቸው ችግሩንም ራሳቸው ሲያወሩት ሰማለ እናሱ ላይ ትኩረት አናደርግ መጀመሪያ ለምምዱ ላይ ነው ምን ሆኖ።
2: አዎ ከዛ ባለፈ ደግሞ የከሮቦቱ ባሻገር ደግሞ AI የሚባለው ደግሞ በጣም አደገኛ ነገር ነው። ያው የሰው ሰራሽ አስተውሎት ወይም ደግሞ AI ብዙ ጠቃሚ ጥቅሞች እንዳሉት ያው ይታወቃል። ያላንዳች ጥቅም አልተፈጠረም ጥቅምም አለው። ተያይዞ ሊመጡ የሚችሉ ከፍተኛ ስጋቶች ግን አሉ። በጣም ብዙ ስጋቶች አሉት። AI ወደፊት ይዟቸው ይመጣል ተብሎ የሚታሰቡ አሁንም የተወሰነ ነገሮች እየተመለከትን ያለ ነው። ብዙ ጉዳቶች አሉ። የስራ ዕድል መጥፋት አንደኛው ነው። AI ብዙ ነገሮችን ይቆጣጠርና የስራ ዕድል መጥፋት ሊያጋጥም ይችላል። የተሳሳተ መረጃና የሐሰት ዜና ስርጭቶች ይሄኛም AI መምጣቱ ወደፊት የሚያሰጋን ነገር ነው። የግል መረጃ ደህንነት ማጣት እሱኛው በራሱ ሌላ በጣም የሚያሳስብ ነገር ነው። ሌላኛው የደህንነትና የቁጥጥር ስጋት ነው። እና በወታደራዊ ዘርፍ ያለ ሰው ጣልቃ ገብነት በራሳቸው ውሳኔ ማጥቃት የሚችሉ ሮቦቶችና የጦር መሳሪያዎች እንዲፈጠሩ መደረጉ ለዓለም ሰላም ትልቅ ስጋት ሊፈጥር ይችላል ተብሏልና እነዚህ አርቲፊሻል ኢንተለጀንስ ወይም ደግሞ AI ወደፊት ብዙ ነገሮችን ሲቆጣጠር ሰው ላይ ያጋጥማሉ ተብለው የሚታሰቡ ነገሮች ናቸው። አሁን ደግሞ ጅማሬዎቹ በስፋት አሉ።
1: በደም እየታየ ነው። በሩሲያና በዩክሬን ጦርነት ላይም የሮቦቶችን በAI ታገዙ የወታደራዊ እንቅስቃሴዎችን እያየን ነው። ጦርነት ወደዛ እየሄደ ነው። በቻይና በኩል ራሱ በጣም በርካታ ወታደሮችን ልክ እንደ ሰው እንዲዋጉላት ከሰው ንክኪ ውጭ የሆኑ እንዲሆኑ ለማድረግ እየሞከረች ነው። ወደዛ ስንሄድ ሄዶ ወደ እኛ ጥፋት ነው የሚመጣው።
2: በጣም ና የሚያሰጋ ነገር አለ። ለማንኛውም ፌርማታ እዚህ ጋር ተገታ። እንቅፋት ሬዲዮ ይቀጥላል። ዮዝ ወዝ አዲስ ቋሚ አድማጭ ለመሆንና በማንኛውም ሰዓት እኛን ለማግኘት በቴሌግራም ዲጄ ኪንግስተን ብለው ይቀላቀሉን። አስተያየቶንም በዛ በኩል ማድረስ ይችላሉ። አብራችሁን ስላላችሁ አመስግነናል። ጆሮን አደናቅፎ የሚጠላ አዝናኝ ፕሮግራም
0: እንቅፋት
2: ሬዲዮ በሄኒ ይቀርባል። መስከረም የመሰከረውን እሱን አድምጠን እኛም ከወዲሁ እንሰናበታለን። መስከረም ወር ላይ ነው ያለነው። ስለ መስከረም ያዘጋጀነውን ተወዳጅ ፕሮግራም ጋበዝናችሁ። ዛሬ በ120 ደቂቃ ውስጥ ራሳችሁን ዘናፈታ እናደረጋችሁ እምነታችን ነው። ማይ ሄኒ ኪንጎ ሂዊ ሰላሚናና ፓስት ቤት ፕሮዳክሽን አብረናችሁ ቆይተናል። ልክ 8 ሰዓት ሲል ትሪቡን ኤፌና ፍቅር እጅግ ማራኪ በሆነው ፕሮግራሞቻቸው ወዝወዝ ያደርጓችኋል። መስከረም የመሰከረውን እንቅፋት ሬዲዮ ወዝወዝ አዲስ
3: እንቅፋት ሬዲዮ ጆሮን አደናቅፎ የሚጠል አዝናኝ ሬዲዮ ፕሮግራም እንቅፋት ወዝወዝ አዲስ

0: Hınkı Fat Radio.
1: Manam mara gay çalım.
2: መስከረም የመስከረው የወራቱ ሁሉ ቁንጮ መስከረም ነው።

ግንቦት ሰዓት ሰኔ ውሃ ነው። የኢትዮጵያ ምድር በሳትና በውሃ ሳትጠመቅ እረፍትና ልምላሜዋን አታጋራም። ከግንቦት ማውቂያ እስከ መስከረም መጀመሪያ ሶስት ወር ብቻ ቢሆንም እስኪጠባ መጠበቁ ሶስት ዓመት ያስመስለዋል። የመከራ አንዱ ቀን እንደ ዘላለም ነው። እግሮቹም በብረት ሰንሰለት ከብደዋል። ደስታ ግን ክንፍ እንጂ እግር የለውም። ግንቦት ድርቅና ብክነት ነው። መስከረም እረፍትና ልምላሜ። ወራት መኳንንት ቢሆኑ መስከረም ንጉሥ ነው። መስከረም ደጅ ያስጠናል። ደጁን ካልከፈተ ፊት ከነሳ ጥቅምትን ማየት አይቻልም። 12ቱን ወር እንደምንም ተንፏቆ የደረሰ 5ና 6 ቀን ጨምሮ ደጅ ይጠናል። ራሱንና ጓዳውን እንዲያዘገጃጅ ይገደዳል። ይህን ያለ ርቀት ተጉዘው ለጥቂት ከደጅ የሚቀሩ አሉ። የሰኔ ጎርፍ ጠርጎ ወሰዳቸው የተባሉ ነፍስና ስጋቸውን በጥርሳቸው አንጠልጥለው የሐምሌን የነሐሴን ሙላት ተሻገሩ። ሌላው ዳር ቆሞ የደረሱለትንና ያልደረሱለትን ምኞቶቹን ይከልሳል፣ ያመላልሳል። ሆያ ሆዬ ይላል፣ ሙልሙል ይጎረድማል። መስከረም ሳይታሰብ እንደ ሞት ብቅ ይላል። እንዳላስጠበቀ ሌቱን ገስግሶ ከተፍ ይላል። ያለፈውን ዘመን አስረጅቶ ቀብሮ አዲስ ሕይወት አዲስ ተስፋ ደግሶ ይቀበላል። ሕይወት እነሆ ይላል። መስከረም እንቁጣጣሽ እንቁጣጣሽ ይላል። ጉዝጓዝ ሳር ትኩስ ቡና ይሸታል። እንኳን ደህና መጣሽ፣ ዓመት ዓመት ያምጣሽ፣ እዮሃ አበባዬ፣ መስከረም ጠባዬ፣ መስከረም ሲጠባ ወደ አገሬ ልግባ።

የግንቦት ሕፃናት ብይና አፈር ያቦናሉ፣ አፈር ያፍሳሉ፣ ንፍሮና ቆሎ ያፍሳሉ፣ ጠግበው ቋቅ ይላሉ። የመስከረም ሕፃናት እሸት እሸት ይሸታሉ፣ ያስገሳሉ፣ ቀኪያቸውን ሰው አፍ ላይ ያስላሉ፣ አበባ ይስላሉ፣ አደይ አበባ ይለቅማሉ፣ ወረቀት ያቀልማሉ፣ ለክርስትና አባታቸው፣ ለክርስትና እናታቸው፣ ለሚወዱት አያታቸው፣ ለሚያቀብጣቸው፣ ላጎታቸው፣ ላክስታቸው፣ ለጎረቤታቸው ያበረክታሉ። ስሙን ይለቅማሉ፣ ሜንታ ከረሜላ ይመጠምጣሉ፣ በደስታ ከረሜላ ይሰክራሉ፣ ቼራ ላይ አይኮረሽማሉ፣ ጮርናቅ ያላመጣሉ፣ ይሳሳቃሉ፣ እንደ ተርብ ይሯሯጣሉ፣ ግንባር ለግንባር ተላትሞ ይላቀሳሉ፣ ይንከባለላሉ፣ ይንቦጫረቃሉ፣ ስሙንያቸውን ደጋግመው ይቆጥራሉ። ከሸመቱት ወዲህ ፍራንኮ ማቃጨሉ ለምን እንደቀነሰ በጥርጣሬ ያሰላሉ። ከሐምሌና ከነሐሴ ጎርፍ የተረፉ ይሰባሰባሉ። በየቤቱ በየቤተ ክርስቲያኑ ይሰባሰባሉ። በየአደባባዩ ይጨፍራሉ። አክንትፍ ያበዛሉ፣ ይገባበዛሉ፣ ይጎራረሳሉ፣ በሞቅታ ይንገዳግዳሉ፣ ይደጋግፋሉ፣ ሰላምታ ይሰጣጣሉ፣ ተስፋ እንደ ማይጉም ይቀባበላሉ። መስከረም ደስታ ነው፣ ልምላሜ ነው፣ ንጹሕ አየር ነው፣ ጤና ነው፣ ንቁ እርጥብ ፀሐይ ነው፣ ሰማያዊ ሰማይ ነው፣ የተባዘተ ጥጥ ብሩህ ደመና ነው። ብርሃንም እንደ ዝናብ በታጨደ መስክ ላይ በምድርም ላይ እንደሚንጠባጠብ ጠብታ ነው። የሚካበድ የአድማሳት ጥቁር ብልኮ ወልቆ እንቅልፍ የሚያስይዝ የሰላምና የሲሳይ ዝናብ ነው። ሰማይ የሚሰነጥቅ ጋራ የሚንድ የነጎድጓድ ድምፅ በወፎች ዝማሬ ሲተካ ነው። የደስታ ጅራፍ የሚያስነጭ የገደል ማሚቶ ኮለል ብሎ የወጣበት ጤዛ የሚያስመርቅ

ደጁን አንኳኩተው ለከፈተላቸው መስከረም ግብዣው ብዙ ነው። ድግሱ የጦፈ የጋመ በቆሎ ሸጥብስ ቅቤ ልውስ አንጮቴና ቡነቀላ ትኩስ አልቦና ቅቤ በረካ በ12 የጉራጌ መስቀል በ16 ደመራ በ17 ለተቀረነው መስቀል ጠፍቶ የከረመው የሚገኝበት እሳትና አመድ የተስማማበት ግንቦት በፀሐይ እሳት ያቦነነውን መስከረም በደመና እሳት አብርዶ ያሳርገዋል። በ18 ተማሪ ልብሱን አጥቦ ተስፋ ፍለጋ እውቀትን ፍለጋ ደብተሩን ይዞ ይራመዳል። ከጳጉሜ ጳጉሜን ወይም ቋግሜን መስከረም እስኪሸኝ የአገር ሰላምታ እንደ በረቅ እንደ ነጎድጓድ ከቅርብና ከርቀት ይንጎደጎዳል። እንደ ምንጭ ውሃ እንደ ጅረት ይጎደጎዳል። እንኳን አደረሰ እንኳን አደረሰሽ አሜን እንኳን አብሮ አደረሰን ይመስገነው ክብሩ ይስፋ ይባላል። መስከረም የወሮች ሁሉ ንጉሥ ነው። የኢትዮጵያ ክልሎች፣ ወረዳዎች፣ አደባባዮች፣ ቀዮችና ጓዳዎች ይዘጋጁ። ከሩቅ እጅ ይንሱ፣ ከቅርብ እጅ ይንሱ። የሰላም እሳት ያጋዩ፣ ያደፈውንና ያረጀውን ያቃጥሉ። የመስከረም እሳት የመስቀሉ እሳት ተውሳኩን ያጋይ፣ የአጋንንትን መንጋ ያክስም። የተስፋ ችቦ ይብራ፣ በአንድነት ሆ ይበሉ። የደስታ ሆታቸውን ሸለቆ ሸንተረሩ ጋራና ፈፋው ተቀብሎ ያስተጋባ። ምን ነው ተሽኮረመምሽ እንደ መስቀል ወፍ የጠፍተሽ ከረምሽ ይባባሉ። እዮሃ አበባዬ መስከረም ጠባዬ፣ መስከረም ሲጠባ አደጅ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ። ለተቀረው ዓለም አዲስ ዓመት ጥር ነው፣ ለእኛ አዲስ መስከረም ነው። የሰላምና የምሕረት ዓመት ይሁንልን። ጸሐፊ ምትኩ አዲሱ።

0: ዓመቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ ዓመት ያሰባችሁት ይሳካ። ያዙ ምርቃት። ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻውትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ጀባ ይሎታል። ያዙ ምርቃት። እንደ ተንበሸበሽን አዲስ ዘመን ያዝልቀን። እንደ ተመራረቅን ዓመት ያድርሰን። መልካም አዲስ ዓመት። አዋሽ ባንክ።
1: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
2: እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አራ ፍጥነት
3: እንደዛ ስለቀስ እቃዎች እንዳይበላሽ።
4: አባ እማ ወዴት ልንሄድ ነው?
5: እንዴ ጎረቤቴ ወዴት ነው?
2: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡም? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በዲዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ በዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርኪ ኢቨንት ኦርጋናይዘር

0: ልጆች የዛሬ አበባዎች ነገ ፍሬዎች የአሁኑ ልጆች።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: 熱いボヌスポット በፍቅር ይልቃልና ኤፍሬም ማና አዘጋጅነት
1: አዲስ ህንጻ ግሩ እንኳን ሰላጂን አዳነ አዳነ ሰላጂን ኢትዮጵያ ብሔራዊ ቡድን ሁለተኛው ጎል አስቆጠረ
0: ትሪቡን ስፖርት በኦያያ መልቲሚዲያ በብስራት ኤፍኤም 101.1 ማራኪ ስፖርታዊ መረጃዎችና ጉዳዮች ይተነተናሉ። የስፖርቱ ዓለም ከዋክብት ታሪኮች ይደመጣሉ። በእያንዳንዷ የስፖርት ሽርፍራፊ ሴኮንድ የተጻፉ ታላላቅ ታሪኮች በስፖርቱ ዓለም የቀረቡ ድርሳናት ይፈተሻሉ። ሁሌም አዲስ የሚሆኑ ትውስታዎች ወደ ጆሯቸው ይደርሳሉ። ትሪቡን ስፖርት ዘወትር ማክሰኞ ከ8 እስከ 10 ሰዓት፣ ሐሙስ ከ6 እስከ 8 ሰዓት፣ እሁድ ከረፋዱ 4 እስከ 6 ሰዓት። ትሪቡን ስፖርት ስፖርትን ለመከታተል ትክክለኛው ቦታ። ትሪቡን ስፖርት
2: በጣም ስለፎከረ ያሸንፍም ይሮጡም ከፊት ስላሉ ቻይቀድሙም በመድራችን ሁለተኛው ጎል ያደረቀም ጊዜው የብረቱ ማይክ ነው። እጆቹ ተጋጣሚዎቹን ሁሉ በፊቱ የሚዘርሩለት ያስፈሪው ማይክ ታይሰን ጊዜ ነው። በዚያኛው አቅጣጫ ገና ስም ለመትከል ብቅ እያለ ያለው ጀምስ በስተር ዳግላስ አለ። የማይክ ታይሰንን ጎራ የዝነኞች ሰዎች ስብስብ ሞልቶታል። አንደኛው ዶናልድ ትራምፕ ናቸው። የማይሸነፈው የማይሰበረው የማይታጠፈው ብረት ታይሰን 30 ሰከንድ ከቆየ እንኳን ጥሩ ነው ከተባለለት ጀምስ በስተር ዳግላስ ጃፓን ቶኪዮ ዶም ትልቁ ፍልሚያ በትሪቡን ትውስታ።
3: The challenger James Buster Douglas.
4: They don't know Buster Douglas too well here, but he's one of the real nice guys in boxing.
3: Introducing the undefeated, undisputed heavyweight champion of the world, the one and only Iron Mike Tyson.
4: Just a-
2: አድማጮች ይህ የቦክስ ፍልሚያ 37 ግጥሚያዎችን እጅግ አስፈሪ በሆነ የበላይነት የደመደመው የ10 ጊዜ ከባድ ሚዛን ሻምፒዮን ማይክ ታይሰን አይረን ማይክና ገና ስም ለመትከል ጎልያዱን የሚገጥመው ጀምስ በስተር ዳግላስ ፍልሚያ ነው። የቦክስ ስፖርት ቤተሰብ ባክግራውንድ እጁን አፉ ላይ ከጫነባቸው አስገራሚ ክስተቶችም አንዱ ነው። ማይክ ታይሰን እስከ ንጋት በጃፓን ምሽት ቤቶች ነበር። የሩቅ ምስራቅ አገር ቆነጃጅትም በአንድ ማጋጠም ያልተለዩትም ዶናልድ ትራምፕ የተሰኙ የቦክስ ፍልሚያውን የሚያስተባብሩ መጥፎ መካሪ ወዳጅም ነበሩት። የአሶሺየትድ ፕሬሱ የቦክስ ስፖርት ጋዜጠኛ ኤድ ሽዊለር ቶኪዮ ደረሰ። የኢሚግሬሽን ሰራተኞች ወደ ጃፓን ለመመጣ አሉት። ለስራን የመጣሁት ኤድ ሽዊለር መለሰ። ስራ በጃፓን ስንት ጊዜ የሚያቆይ ይመስልሃል? ጋዜጠኛው ተጠየቀ። 30 ሰከንድ ብቻ አለ ኤድ ሽዊለር። የኢሚግሬሽን ሰራተኞች ግር ሲላቸው ለቦክስ ፍልሚያው እንደመጣና የሚቆየው ደግሞ ማይክ ታይሰን በስተር ዳግላስን ለሚዘርባቸው 30 ሰከንዶች ብቻ እንደሆነ አብራራ። የኤድ ሽዊለርን አባባል በርካቶች ተቀባበሉት። የበስተርና የታይሰን ፍልሚያ የ30 ሰከንድ ብቻ ፍልሚያ ሲሉ አስተጋቡ። ያ ታሪካዊ የቦክስ ውድድር ግን ለዓለም ብዙ ነገርን የሚያስተምር ነበር። ጉልበታም ስለ ፎከር ያሸንፍም ሰዎችም ስለ ሮጡ ብቻ ይቀድሙም። ዳዊት በጎልያድ ጠጠር ከወደቀ በኋላ በመድራችን ሁለተኛው ጎልያድ ወደቀ ያስባለው አስገራሚው ፍልሚያ እጅግ የተለየ መልክ እንደሚይዝ በጣም ጥቂቶች ብቻ ገመቱም። በትሪቡን ሪንግ ውስጥ እንንሸራተት
5: y medio van del segundo tiempo, pierde River 1-0, se equivoca Ledesma, le queda la pelota para Marco Rubén, la tiró al área y está Rosales, ¡mago! Rosales, empató el partido Mauro Rosales a los 4 minutos y medio del segundo tiempo, dominó, sacó el remate de zurda contra el parante derecho de Caranta, 1-1 el superclásico.
6: ይህ የእግር ኳስ ጨዋታ ብቻ አይደለም፣ ነገሩ አንድ የሆነ ብሔራዊ ፌስቲቫል ይመስላል። ሁለቱ ባላንጣዎች ሲገናኙ ቦነስ አይረስ መተንፈሻ ታጣለች። 17 ሚሊዮን የከተማዋ ነዋሪዎች ለሁለት ይከፈላሉ። ፖሊስ በተጠንቀቅ ይቆማል። ውዋ ከተማ በሰማያዊ በወርቃማ ቢጫ ቀይ ጥቁርና ነጭ ቀለሞች ታሸበርቃለች። ርችቶች ይለኮሳሉ። ዳንኪራው ያይላል። የታንጎ ስልት ጨዋታ የባላንጣዎቹ ወግ ይሆናል። የመንግስት መስሪያ ቤቶች ስራ ያቆማሉ። ትምህርት ቤቶች፣ ሱቆች በጊዜ ይዘጋሉ። ሁሉም ትኩረቱን አንድ ነገር ላይ ያደርጋል። መሸነፍ በዚህ ጨዋታ ሞት ነው። ትንቅንቁ ከእግር ኳስ ጨዋታም በላይ። ሁለቱም በየጊዜው የዓለም እግር ኳስን የተቆጣጠሩ ኮከቦች አፍርተዋል። በኳስ ሜዳው ለታሪካዊ ክብር ተዋድቀዋል። ደጋፊዎች ለያዥ ለገናዥ እስኪያስቸግሩ ተዋቅሰዋል። ጽንፈኞችም ደም ተቃብተዋል። ውዴዮታቸውንም አጥተዋል። መገናኛ ብዙሃን ይህንን የደርቢ ጨዋታ የሚገልጹበት ቃላት ያጥራቸዋል። ዳኞች ጨዋታውን ለመምራት ይቸገራሉ። ተጫዋቾች ስሜታዊ ይሆናሉ። ቢጫና ቀይ ካርዶች በሽናቸው። 442 ቴሌግራፍ፣ ዘ ኦብዘርቨር፣ ቢቢሲ፣ ዘ ታይም፣ ዋሽንግተን ፖስት፣ ወርልድ ሶከር፣ ኒውዮርክ ታይምስ የመሳሰሉት ስመጥር ሚዲያዎች የምንጊዜውም ታላቁ እውነተኛው የደርቢ መንፈስ የሚታይበት እጅግ አስፈሪው በማራኪ ድባቦች የተሞላው ከእግር ኳስ ጨዋታም በላይ ብዙ ትርጉም ያለው ሃያል ትንቅንቅ ይሉታል ሱፐር ክላሲኮን።

0: Valeur ou bœuf, bonne casée. Valeur ou bœuf, bonne casée. Valeur ou bœuf.
1: ንጋት ምን ይዞ ይመጣል? አዲስ አመትስ? በመጪው አዲስ አመት ፈተናዎቻችንን በጽናት የምንሻገርበት ሰናይ ውሎ ቀና መንገድ የርጋታ የምርታማነት የብልጽግና ዘመን የኢትዮጵያችን ይሁን። አዲስ አመት የስጋት ደመናው በመድን የሚገፈፍበት ሰላማችሁ የሚበዛበት ቤታችሁ በልጆች ሳቅ የሚደምቅበት ይሁንላችሁ። መልካም አዲስ ዓመት አስተማማኝ አጋሮ ኢትዮጵያ መድን ድርጅት
2: ቀድሞ ይህችን ምድር አቢሲኒያ ይሏት ነበር። የጥንካሬ የኩራትና አንዱ ሌላውን የማይረሳባት ምድር። ይህ ትውልድ ተሻጋሪ መተሳሰብና መረዳዳት ዛሬም ድረስ አብሮን ዘልቆ ከጊዜው ጋር አብሮ ዘምኗል። አቢሲኒያ ረሚት አሁን ወደ ሀገር ቤት ገንዘብ ለመላክ በጣም ቀላል ሆኗል። ከባህር ማዶ ወደ ሀገር ቤት በሰከንዶች ውስጥ ገንዘብ ይላኩ። በሰዓታት አይደለም፣ በቀናትም አይደለም፣ በሰከንዶች። ከፈለጉ በሚልኩት ሀገር ገንዘብ ጭምር ወደ ባንክ ሂሳቦ አለያም ወደ ሌላ ያለምንም ክፍያ በወቅታዊ ምንዛሬ ተመን ገንዘቦ በሚፈለግበት ሰዓት ይደርሳል። ከለንደን እስከ አዲስ አበባ፣ ከዲሲ እስከ ድሬዳዋ፣ ከስልኮ እስከ ማዕዳቸው ከተፍ ይላል። ለሰርግ፣ ለምርቃት፣ ለበዓል ቢሉ ለቤት ክራይ ካለን ማካፈል ለተደረገልን መልሶ መስጠት የዘወትር ተግባራችን ነውና ለበጎ አድራጎት ድርጅቶችን መለገስ ሲፈልጉ የልብ መሻቶ መፍትሄው ጆ ላይ ነው። አቢሲኒያ ረሚት። የአቢሲኒያ ረሚት መተግበሪያን ዛሬውን ያውርዱ፣ ፍጥሮውን ይላኩ። አቢሲኒያ ረሚት ከቃል ይልቅ የፈጠነ አቢሲኒያ የሁሉም ምርጫ።
3: ስሙ ስሙ፣ የዛሬ ጋባዣችን ቴሌብር የሌለው ሰው ነው።
4: ወይኔ በላቸው፣ ቴሌብር የለኝም ለካ። እዚሁ ቴሌብር መጫን እችላለሁ እንዴ?
5: አዎ፣ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ፣ ወይም ቴሌብርን ከፕሌይ ስቶር ወይም ከአፕ ስቶር ጭነህ እዚሁ ተመዝግበህ እዚሁ አስጀምረህ እዚሁ የቴሌብር ደንበኛ ትሆናለህ።
4: እንዴ እንዲህ ቀላል ነው?
3: አባው እስኪ ቴሌብር
4: ይኸው። መጠራጠራችሁ እኮ ነው የሚገርመው። ቴሌብር አለኝ።
3: አንተ አሁን ገና ነው እንዴ የምከፍተው?
4: የፈጠነ አካውንትን ከፍት እንዲንህን።
5: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
6: ሳሬም ፈርኒቸር። ንቁና ደስተኛ ስሜት የሚለግሱ ምቾት፣ ጥንካሬና ውበት የተላበሱ ዙፋን የመሰሉ ማራኪ ሶፋዎች፣ እንቅልፍ የሚያቆነጁ አልጋዎች፣ ገበታ የሚያደምቁ የምግብ ጠረጴዛና ወንበሮች፣ ሁሉንም ከሳሬም ፈርኒቸር። ሳሬም የሚለው ቃል ደስተኛነትን ያንጸባርቃል፣ ስም በምክንያት ይወጣል። ከምርጥ ፈርኒቸሮቻችን ጋር ደስታም አብሮ ይሸጣል። በተንጣለለው ሾሩማችን የፈለጉትን ፈርኒቸር በብዙ አማራጭ ያቀርበናል። ሳሬም ደስታ፣ ሳሬም እርካታ፣ ሳሬም ፈርኒቸር።
7: አዲስ ዓመት በአደይ አበባ ደምቆና ፈክቶ አዲስ ተስፋን ይፈነጥቃል። ሜጋ ቀለም ደግሞ ለእይታው ሁሌም አዲስ እንደሆነ ለቤቶ የማይጠግቡትን ውበት በየቀኑ ያጎናጽፍሎታል። ሜጋ ቀለም ውበት ከእይታ ይቀዳል፣ እይታ ከጥራት ይመነጫል። ጥራት የከፍታ አሻራ ነው። ሜጋ ቀለም ዘመን አይሽረው የሕንፃ ገጽታ፣ የቤቶ ግድግዳ የውበት ሞናሊዛ ነው። የሜጋ ቀለሞች የዳሰሷቸው የመጨረሻ ግንባታዎች ሁሉ ቀልብን ይሰርቃል፣ ልፋቶን ያሳምራል። ሜጋ ኮንቴክስትራ፣ ሜጋ ቴክስቱራል፣ ሜጋ ሃይግሎስ፣ ሜጋ ሱፐር ፕላስቲክና ሴንቴቲክ፣ ሜጋ ፕራይመር፣ ሜጋ ቫርኒሽ፣ ሜጋ ሚኒራል፣ ሜጋ ሺልድ። የሜጋ የፈለጉት አማራጭ ቀለሞች ሁሉ የዲኤች ገዳ እህት ኩባንያ ከሆነው ዘሚሊ ቀለም ፋብሪካ ቀርበዋል። ሜጋ ቀለም ዘመን አይሽረው የውበት ማህተም። መልካም አዲስ ዓመት።
8: ገና ፊሽካው ጨዋታው ሲነፋ ኳስ ትሾራለች፣ ተመልካቹን ቁጭ ብድግ ታደርጋለች። በአዲሱ እግር ኳስ ሲዝን በኳስ የሚራቀቁ እግሮችን፣ ግብ አዳኝ አጥቂዎችን በዲስቲቪ ሱፐር ስፖርት እናያለን። ገና የእንግሊዝ ፕሪምየር ሊግ፣ ላሊጋ፣ ሴሪያ፣ የአውሮፓ ቻምፒዮንስ ሊግ፣ ኤፍኤ ካፕ እና ሌሎች ታላላቅ ሊጎችን በቀጥታ በሚዲያ ፓኬጅ እንመልከት። በልዩ ቅናሽ የዲስቲቪ ዲኮደር በ999 ብር ብቻ። ዲስቲቪ እናስገባ፣ የአገልግሎት ክፍያችንን እንፈጽም።
9: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከእንግዲህ በጀርባ ህመም መሰቃየት ቀር። ጥራቱን የጠበቀ ምቾትን ያሟላ ቪአይፒ ፎም ከኒው ፍላወር መፍትሄ ሆኖ ቀርቧል። ይህ ሁሉ ጥራትና ጥንቃቄ የእርሶን ሰላማዊ እንቅልፍ ለማረጋገጥ ነው። ኒው ፍላወር ቪአይፒ፣ ኤችዲ፣ ቪክትሪ፣ ቦንድድ እና ኤክስትራ ቦንድድ ምርቶቻችን ለጤናዎ ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናዎ ካሰቡ ኒው ፍላወር ቪአይፒ ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ይወስኑ። ለዋስትናው ሐሳብ አይግባውት። እሳት ወይም ስለት ካልነካው በማንኛውም ሰዓት መጥተው መቀየር ይችላሉ። ለጤናው ካሰቡ ለገንዘቡ አይጨነቁ። መልካም በዓል። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም።
10: አሁን ሰሚት ላይ ከወዳጅ ዘመድ ጓደኛ ሰብሰብ ብለው የፈለጉትን እንደ ቤቱ አማርጠው የሚስተናገዱበት ልዩ የተሟላ የመዝናኛ ቦታ ከፈለጉ ማዕዶት ልዩ ቁርጥና ክትፎ ላውንጅን የመሰለ ማን አለ? መልሱ ቀላል ነው። ደንበኞቻችን ምስክር ናቸው። ማዕዶት ልዩ ቁርጥና ክትፎ የሰሚትና አካባቢዋ ታላቁ ድምቀት።
11: ሸጎዬ ሸጋለም ሸጊቱ
10: እኛ ጋር በምቾት ይስተናገዳሉ። ቃሉ ያንሰዋል። ማዕዶት ሰሚት ሳፋሪ ጋር 30 ሜትር ገባ እንዳሉ

ማድረግ ካልቻለ ሁለተኛው ተጫዋች ማን ነው ለሚለው መልስ እንደሌለ የተመለከትንበት ነበር። ፔሸንስ በማጥቃትም መሀል ሜዳው ላይ ጨዋታውን ኮንትሮል በማድረግም በከፍተኛ ሁኔታ በጥያቄ መልክ የተነሳ ሆኖ ተመልክተነዋል። ሌላኛው ዩናይትድ ላይ አሁንም ቡድኑ ውስጥ ያሉ ተጫዋቾች ብቁ ናቸው ወይ፣ በማንቸስተር መለያ መሰለፍ ይችላሉ ወይ፣ ቴክኒካል ኳሊቲ ያላቸው ወይ። አንዳንድ ቡድኖች ላይ እንግዲህ ለምሳሌ ማንቸስተር ሲቲ ያስፈረመውን ተጫዋች ንዴ እንውሰድ፣ ኤንዞን እንውሰድ። በተለይ ሁለት ሶስት ተጫዋቾችን ጭምር እያለፉ ኳስ ፖሰስ አድርገው ጥፋት እንዲሰራባቸው ጋብዘው ሞመንቶችን ያቀዘቅዛሉ፣ ያፈጥኑ ነበር። በተጠና መንገድ ጨዋታው ከማንቸስተር ዩናይትድ ቁጥጥር ውጭ እንዲሆን የማድረግ ክህሎት ነበራቸው። በአንጻሩ በማንቸስተር ዩናይትድ በኩል ያንን መልስ መስጠት የሚችሉ ቴክኒካል ኳሊቲ ያላቸው፣ አማራጭ መፍጠር የሚችሉ ቡድኑ በተጨነቀ ሰዓት በራሳቸው መንገድ የቡድን ውጤት ማምጣት የሚችሉ ኢንዲቪጁዋል ብሪሊያንስ ያላቸው ተጫዋች ቁጥር በማንቸስተር ዩናይትድ እከሌ እከሌ እከሌ ብለን መዘርዘር እንደማንችል ያረጋገጥንበት ጨዋታ ነበር ብለው በርካቶች ሀሳባቸውን ሰንዝረዋል። እና ኮምፓክት የሆነ ዲፌንስን ኳስ ሰጥቶ ወደኋላ ሲንሸራተት አንድ ቡድንን ምን ማድረግ ይችላል ማንቸስተር የሚለው በጣም እንደሚቸገር የተመለከትንበት ጨዋታ ነው። በሃል ሲቲውም ጨዋታ ዩናይትድ የፖሴሽን ብልጫ ነበረው፣ እንደምታስታውሱት የኳስ ቁጥጥር ብልጫ ነበረው። ግን የመጀመሪያው አጋማሽ ላይ የተቆጠሩበትን ሁለት ግቦች ማካካስ የሚችሉ ሌሎች ጉብ እድሎች መፍጠር ሳይችል በሁለት ለባዶ ውጤት አዲስ ባደገው ክለብ ተሸንፎ መውጣቱን እናስታውሳለን። እና ዩናይትድ የዚህ ተጫዋቾች እጥረት እንዳለበት ያሳየ ነበር ማለት ይቻላል። ማንቸስተር ዩናይትድ በሚድፊልዱ ላይ ነው ብዙ ግዢ ወይም ወጪ ያወጣው። ለማጠናከር አስቦ ተጫዋቾችን ትኩረት አድርጎ ያወጣው 155 ሚሊዮን ፓውንድ አካባቢ ያወጣው የአማካይ ስፍራ ተጫዋች ላይ ነው። አንደኛው ዩሪ ቴሌመንስ ነው፣ ሌላኛው ካርሎስ ባሌባ ነው፣ ሌላኛው አንድሬስ ሳንቶስ ነው። ባሌባ በጉዳት ምክንያት ወደ ቡድኑ አልመጣም። ምን ያህል ተመልሶ ማንቸስተርን ማስተካከል ይችላል የሚለው በደንብ ወደፊት የሚታይ ጉዳይ ይሆናል። ግን እስካሁን የተሞከሩት ዩሪ ቴሌመንስ እንዲሁም ደግሞ አንድሬስ ሳንቶስ አንዳቸውም ኢምፕረስ ማድረግ አልቻሉም። አሁንም ዩሪ ቴሌመንስ በሊጉ ላይ ልምድ ያለው ኮከብ ስለሆነ ከሌስተርም ከአስቶን ቪላም ጋር እንደዚሁ ጥሩ ጊዜ ያሳለፈ ኮከብ ስለነበር በማንቸስተር በቀላሉ ይሳካለታል የሚል ግምቶች ነበሩ። ስቲል ግን ቤስት የሚባለውን አቋሙን እየተመለከትን አንገኝም። አንድሬ ሳንቶስ እንግዲህ ከመጀመሪያው የሃል ሲቲ ጨዋታ በኋላ በቀጥታ ወደ ቤንች እንዲወርድ ውሳኔ አሳልፏል። ማይክል ካሪክ በሲቲው ጨዋታ ላይ ጭራሽ 100% አልገባም እና ማንቸስተር ዩናይትድ 155 ሚሊዮን ፓውንድ ያወጣባቸው ሚድፊልደሮች ከካርሎስ ባሌባ ውጪ ምን ፈየዱ የሚልም ጥያቄ ከወዲሁ እንዲነሳ አድርጓል። ትልቁ ጥያቄ ሌላኛው እና ያልተመለሰው በካሪክ ሌፍት ባክ ጉዳይ ነው። የግራ ክንፍ መስመሩ ጉዳይ፣ ግራ ተከላካይ ጉዳይ ነው። ይሄ ፖዚሽን ሌፍት ባክ ፖዚሽን ያልተነገረበት ሰዓት የትኛውም የስፖርት ውይይት ላይ የማንቸስተር ዩናይትድ ሽንፈትና ጥንካሬ ላይ ስለ ማንቸስተር በሚጠበቁ ጉዳዮች ላይ ሁሉ የትኛውም የስፖርት ተንታኝ ባለሙያ ያነሳው ጉዳይ ነው። የማንቸስተር ዩናይትድ ሌፍት ባክ ፖዚሽን ሉክ ሾው እንግዲህ 41 የፕሪሚየር ሊግ ተከታታይ ጨዋታዎችን ጀምሮ ነበር ማንቸስተር ዩናይትድ ላይ። በመጨረሻ ግን ያው ከፍተኛ ችግር በሱ ቦታ ለውጦች ቢደረጉም ያ ቦታ መሸፈን የሚችል እንዳልሆነ ሉክ ሾውን ቢተካም በሌላ ተጫዋች ማንቸስተር ዩናይትድ የሌፍት ባክ ጉዳይን ኢሹን መደምደም እንደማይችል በየጨዋታው እየታየ ይመስለኛል። መጀመሪያ ገብቶ ሲቀየርም ወይም ደግሞ ተቀይሮም በሌላ ተጫዋች ሲታይም ያ ቦታ የማንቸስተር ዊክ ሊንክ የመሆኑ ጉዳይ ገና እንደሚቀጥል፣ ተጋጣሚዎች ሁሉ ደግሞ ይህንን እያዩ እንደሚመጡ ሌላ ፍንጭ የሰጠ ጨዋታ ሆኖ ተመልክተነዋል። እና ዩናይትድ በአጠቃላይ ስኳድ ዴብስ ከፍተኛ ችግር እንዳለበት አረጋግጠናል። አሁን እንደ ጆሹዋ ጀርኬዚ፣ ቤንያሚን ሼሽኮ አይነት ተጫዋቾች አሉ። የማርከስ ረሽፎርድን ነው እየተጠቀሙ ያሉት። ጀርኬዚ ሲገባ 7 ደቂቃዎች አካባቢ ነው የተጫወተው እና መጀመሪያ የሚገቡ ቤስት ኢለቨኖችን ለተራዘመ ሰዓት የማቆየቱ ምክንያት የተቀየሩ ተጫዋቾችም ደግሞ በቂ ጊዜ የማያገኙበት ሁኔታ የተፈጠረው ተለዋጭ ተጫዋቾች ላይ ያለው እምነት

0: አናሳ ስለሆነ ይመስላልና ማንቸስተር ዩናይትድ አሁን ብሩኖ ፈርናንዴዝ ባይኖሩ የሁሉም ነገር ሴንተር ብሩኖ ፈርናንዴዝ ነው። ላስት ሲዝን እንደምናስታውሰው ፈርናንዴዝ ዩናይትድ ወደ ሶስተኛ ደረጃ የመምጣቱ ምክንያት ነው፣ ወደ ቻምፒየንስ ሊግ የመምጣቱ ምክንያት ነው። በዛ ምክንያት እንግዲህ የአመቱ የፕሪሚየር ሊግ ኮከብ ተጫዋች እንደነበር ይታወቃል። የእግር ኳስ ጸሐፊዎች ማህበር የፉትቦል ራይተርስ ፕሌየር ኦፍ ዘ ይር እንደነበረም ይታወቃል። በርካታ አሲስቶች ነበሩት፣ 22 አሲስቶች ነበሩት፣ 9 ጎሎችን ከመረብ አሳርፏል። በዚህ ሲዝን እንኳ ብሩኖ ፈርናንዴዝ 3 ጎሎችን አስቆጥሯል፣ አንድ ደግሞ አሲስት አድርጓል። እና ጎሎቹ ኢንካሬጅንግ ናቸው፣ በጣም ጥሩ ናቸው። የጎል መጠኖቹ በአራት ጨዋታ 3 ጎሎች ጥሩ ናቸው፣ ግን አሲስቶቹ ደግሞ በብሩኖ ፈርናንዴዝ በኩል ቀንሰዋል። አንድ አሲስት ነው ከአራት ጨዋታ ያለውና እሱ አሲስት በማያደርግበት ሰዓት ላይ ማንቸስተር ሁለተኛ አማራጭ የለውም የሚለው ነገር በደርቢው ላይ በደንብ እየታየ ይመስላል። ከዛ ባሻገር እንግዲህ ብሩኖ እንደ ግል ተጫዋች ሁሉም ነገር ትኩረት ያርፍበታል። ጥሩም ሲጫወት እንዲሁም ደግሞ ብሩኖ ሲሸነፍ የመጨረሻውን መስዋዕትነት የሚወስደው ተጫዋች ነው። አይኖቹ ሊያርፉበታል። በዚህ በሲቲውም ጨዋታ በደርቢው ጨዋታ ላይ አንደኛ ባሳየው ባህሪ ምክንያት፣ ሁለተኛ በሚገባው ልክ ፐርፎርም አላደርገን በሚል ሲወቀሱ ከነበሩ ኮከቦች መካከል አንዱ ነው እና ብዙ ጫናዎችን የሚሸከም ተጫዋች ከመሆኑ ጋር እየደከመ እንጂ እየጠነከረ የሚሄዱ ጉዳይ ራሱ አነጋጋሪ ይሆናል። በቀጣይ ጨዋታዎች ላይ አንደኛ በሁሉም ጨዋታዎች ላይ ብዙ ይጠበቅበታል። ካልተጎዳ በስተቀር ካሰላለፉ ውጭ አይሆንም። ሜዳ ውስጥ ከገባ በኋላ ደግሞ የካፕቴንነት ጉዳይ ብቻ ሳይሆን በሜዳ ውስጥ የሚከናወነው ጎል ማስቆጠር፣ አሲስት ማድረግ፣ ተከላካዩን መሸፈን፣ ጨዋታን ሊንክ ማድረግ፣ ስርጭቶች፣ ሁሉም ነገር ሴንተር የሚያደርግበት ኮከብ ነው እና ይሄ ደግሞ ከፍተኛ የፊዚካል ባትልን ይጠይቃል። አድካሚ ነው እና ከአሁን በኋላስ እየደከመ በሚሄድባቸው ሰዓታት ላይ ዩናይትድ ትክክለኛው ተተኪ ማን ይሆናል፣ ማን ነው ቀጣዩ ለሚለው መልስ ያለ አይመስልም የሚል ሀሳቦች እየተሰነዘሩ ነበርና ዩናይትድ እስካሁን በዚህ ሲዝን ጥሩ ጎል ያስቆጠረባቸው ጨዋታዎች ኤፒሶድ ላይ 5 እንዲሁም ደግሞ ሳባ ሄፍኬ ላይ በቻምፒየንስ ሊግ እንደዚሁ ጎሎችን አስቆጥሮ የተሻለ ነገር አሳይቷል። ግን ይሄ ኮምፓክት የሆኑ ጠበቅ ያሉ ተፎካካሪዎች በሚመጡበት ሰዓት ማንቸስተር የሚፈተን ቡድን መሆኑን የተመለከትንበት ነበር። ሌላው ትልቁ የተነሳው ጉዳይ ማይክል ካሪክ ጉዳይ ነው። ቀደም ሲል በመግቢያ ላይ አንስቼዋለሁ። በርካታ የማንቸስተር የቀድሞ ተጫዋቾች አብረውት ጭምር የተጫወቱ ይህ ኮንትራት መሰጠት የለበትም የሚል ሀሳብ ነበራቸው። ማንቸስተር ሌላ የተሻለ አሰልጣኝ ማግኘት መቻል አለበት። እንደውም ታስታውሳላችሁ ከሶልሻየር ጋር ኮምፓሪዝን ነበር። ሶልሻየር የኢንትሪም ጊዜ አሰልጣኝ ሆኖ መጣ። ከዛ በኋላ 2019 ላይ በቋሚነት የማንቸስተር ዩናይትድ አሰልጣኝ ሆነ። ከዛ በኋላ ግን መጥፎ ውጤት አስመዝግቦ ተሰናበተ። ስለዚህ የማይክል ካሪክ ጉዳይም ተመሳሳይ ነው። የሶልሻየር ስህተት መደገም መቻል የለበትም። በዚህ ለምለም በሚመስለው ከጃንዋሪ እስከ ግንቦት በመሰለው ውጤት መገምገም የለበትም፣ ካሪክ ትክክለኛው አሰልጣኝ አይደለም የሚሉ ተቃውሞዎች ነበሩ። አሁን እንደገና እነሱ ጠንከር ብለው መጥተዋል። ሄድ ኮች ችግር አለበት ማንቸስተር ዩናይትድ የሚለው ነገር እየመጣ ነው። እንግዲህ የሁለት ዓመታት ኮንትራት ተሰጥቶታል። ከፐርማነንት ከመሆኑ በፊት በጊዜያዊነት ያሳየው ውጤት በእርግጥ ቋሚ ለመሆን በእርግጠኝነት የሚያበቁ ነበሩ። ሩበን አሞሪም አበላሽተውት የሄዱትን ነገር ሁሉ አጽድቶ ማንቸስተርን ወደ ተፎካካሪነት መልሷል። በ17 ጨዋታዎች 12 ድሎች ነበሩት። አስደናቂው የውጤት መሰብሰብ ነበርና ብዙዎች ይገባዋል፣ ከዚህ በላይ ምን ማድረግ መቻል አለበት? አንድ አሰልጣኝ የቡድን ዋና አሰልጣኝ ለመባል ከውጤት ውጭ ምን ማሳየት ይኖርበታል? የተሰበረውን የተበላሸውን ከመጠገን ውጭ ምን ማሳየት ይኖርበታል? የሚል ሀሳብ በመሰንዘር መጨረሻ ቦርዱም ያንን የተቀበለ በሚመስል ሁኔታ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆነ። አሁን ራሱ እንደ ትልቅ ችግር እየተቆጠረ መጥቷል እና አሁን እሱ ላይ የሚነሱት ነገሮች ዝም ብሎ አይሆንም ከማለት ባሻገር የታክቲክ ጉዳዮች እየተነሱበት መጥተዋል። አንደኛው ማንቸስተር ብዙ ጊዜ ሰከንድ ሃፍ ላይ ነው ስትሮንግ የሚሆነው፣ የመጀመሪያው አጋማሽ ላይ የላላ ቡድን ይሆናል የሚል ጥያቄ ይነሱበታል። ዩናይትድ ድሎችን የመጨረስ አሁን ጠንካራ የሚባለውን ፓርቱን ራሱ እያደከመ የመምጣቱ ነገር አሁን ራሽፎርድ ቡድኑን ከተቀላቀለ በኋላ የኢምቤሞ በጣም የሚወቀስ ተጫዋች ሆኗል። ማቲያስ ኩኛ በሚገባው ልክ የተገኘ ኮከብ ይሆን አይደለም። ቤንጃሚን ሼሽኮ እስካሁን የማንቸስተር ዩናይትድን እና የካሪክን እምነት በቋሚ አሰላለፍ ውስጥ አላገኝም። ብሩኖ ፈርናንዴዝ ብቻ ነው ከማጥቃት እንቅስቃሴ ተጫዋቾች የተሻለ ነገር ተደርጎ እየተነሳ የሚገኘውና ጠንካራ የሚባለውን ማጥቃቱን የማንቸስተር ከወገብ ላይ በሌሎች ቡድኖች ውስጥ የለም የሚባለውን ጥንካሬውን ሁሉ በማይክል ካሪክ ታክቲክ ምክንያት እንዲያጣ የሆነ ነው የሚሉ አስተያየቶች እየተሰነዘሩበት ይገኛሉ። በተለይ በአስር ተጫዋች ማንቸስተር ሲቲ ደርቢውን ማሸነፉ በርካቶች የማንቸስተር ዩናይትድ የአሰላለፍ ሼፕ፣ የአሰላለፍ ቅርጽ፣ ታክቲክ ነው በማለት ጥያቄያቸውን ወደ ማይክል ካሪክ እየሰነዘሩ ይገኛሉ። እና ቡድኖች ተለዋጭነት፣ የታክቲክ ተለዋጭነት ላይ ቡድኖች አፈግፍገው በሚጫወቱበት ሰዓት ላይ ማንቸስተር ዩናይትድ ፌል ያደርጋል፣ ይህንን በፍጥነት ማስተካከል አልቻለም የሚሉ ሀሳቦች የተሰነዘሩ ይገኛሉ። ያም ሆኖ ግን በጨዋታው ላይ በከፍተኛ ሁኔታ የሚያስቆጩ ሁነቶችን ተመልክተናል። አንደኛው ቢያንስ ዩናይትድ አቻ ሆኖ መውጣት የሚችልበት አጋጣሚ ነበር። ብሪያን ቤሞ በጨዋታው የመጨረሻ ደቂቃ ላይ የግብ ዕድል አግኝቶ ነበር። ያም ኳስ ከብሩኖ ፈርናንዴዝ የተሰጠ ኳስ ነበር። በማንቸስተር ሲቲ የተጠቀጠቀ ተከላካይ መስመር መካከል ብሩኖ ፈርናንዴዝ ብቻውን ከዶናሩማ ጋር ተገናኝቶ ነበር። ያችን ኳስ በሚያሳዝን ሁኔታ ሲያመክናት ተመልክተናል። እና በዚህም ምክንያት እንግዲህ ማንቸስተር ዩናይትድ ወሳኝ ቢያንስ አንድ ነጥብ ይዞ የመውጣት እድሉን ያጣበት ነገር ተፈጽሟልና ካሪክ በተከታታይ ጨዋታዎች ላይ እነዚህን ካላስተካከለ የቀድሞ የማንቸስተር ዩናይትድ ችግር ተመልሷል። አሁንም አሰልጣኝ፣ አሁንም ተጫዋቾች፣ አሁንም ሴም ኦልድ ሚስቴክ ይነሳል የሚሉ ሀሳቦች እንዲሰነዘሩ ሆኗል። ደርቢው ብቻ ለማንቸስተር ዩናይትድ ደጋፊዎች በጣም መጥፎ ከሚባሉ ውጤቶች መካከል አንዱ ሆኖ ተጠናቋል። በአንጻሩ ኤንዞ ማሬስካን እንመልከት። ኤንዞ ማሬስካ በማንቸስተር ሲቲ ይሄ በእግር ኳስ ውስጥ እጅግ ከባዱ ስራ ተብሎ ነበር እሳቸው የማንቸስተር ሲቲን ኃላፊነት ሲረከቡ። ምክንያቱ አንድና አንድ ነው፣ ፔፕ ጓርዲዮላ። ከዛ አስቀድሞ ጓርዲዮላ በማንቸስተር ሲቲ የሆነውን ሁሉ አድርጓል። 6 የፕሪሚየር ሊግ ድሎች፣ ቻምፒየንስ ሊግ፣ ከ20 በላይ ዋንጫዎች። ማንቸስተር ሲቲ ዋንጫ የለመደ ቡድን ሆኗል። ማንቸስተር ሰማያዊ ቀለም እንድትለብስ ትልቁን አስተዋጽኦ ተወጥቷል። 10 ዓመታት የእንግሊዝ ፕሪሚየር ሊግ ኃያል ቡድን ሲቲ እንዲሆን ማድረግ ችሎ ነበር። ያም ብቻ አይደለም፣ በአጫወት የተለያዩ ተጫዋቾች ሲቲን በተለያየ ዘመን ሲገልጹ፣ ሲሄዱ፣ ሲለዩ ያንን የተካበት መንገድ፣ በየጊዜው አሸናፊ ሆኖ የመገኘት ሚስጥሩ በማንቸስተር ሲቲ በኩል የማይተካ ስራ እንዲባል አድርጎታል የአሰልጣኝ ፔፕ ጓርዲዮላን ቦታ። ኤንዞ ፈርናንዴዝ መጡ። እንግዲህ ሌጀንዱን፣ አሸናፊውን፣ አሳቢውን በጣም ፔተር ድሩሪ ኦብሰሲቭ ጂነስ ብሎ የሚገልጸውን ፔፕ ጓርዲዮላን ተክተው ኤንዞ ማሬስካ መጡ። እንግዲህ በእንግሊዝም በአውሮፓም በጣም የሚፈራው ቡድን ማንቸስተር ሲቲ ሆኖ ነው የሄድነው እና በቀጥታ የተሟላ ቡድን ተረክበዋል ማለት ደግሞ አይቻልም። የተለወጠን ቡድን የተረከቡት ኤንዞ ማሬስካ አንደኛው ለምሳሌ የቡድኑ መሰረት ፈልክረም ተደርጎ የሚነሳውን ሮድሪጎ ካስካንቴን ለባርሴሎና ሸጠዋል። ሮድሪ ከ2019 በኋላ እንግዲህ በማንቸስተር ሲቲ ውስጥ የነበሩት ትልልቅ ውጤቶች ምክንያት መነሻ ነው ብለን ማሰብ እንችላለን። ይህ ተጫዋች የለም። በርናንዶ ሲልቫ ወደ ማድሪድ አቅንቷል። ይህም ተጫዋች ምን ያህል በማንቸስተር ሲቲ የድል አብዮት ውስጥ ሚና እንደነበረው የምናስታውሰው ነው። ከዛ ውጭ ጆን ስቶንስን ጨምሮ ተጫዋቾች ከማንቸስተር ሲቲ ለቀዋል እና ማሬስካ አዲስ ተጫዋቾችን ማምጣት ነበረባቸው። በተለይ ሮድሪ የሚተካ አይደለም የሚል ስጋት ነበር። ሚድፊልዱ ባላንስ አይኖረውም የሚል ስጋት ነበር። በአርሰናል በኮሚኒቲ ሺልድ 3-0 በተሸነፉበት ሰዓት ላይ የማንቸስተር ሲቲ ጣፈንታ በቃ እንደተገመተው ነው፣ ፔፕ አይተካም፣ ማንቸስተር ሲቲም እየተቸገረ ይቀጥላል የሚል ነገር ነበር። ግን አሁን ያለ ሮድሪም የማንቸስተር ሲቲ አማካይ ነገሮችን መቆጣጠር የሚችል እንደ ተጋጣሚዎች ደግሞ ምላሽ መስጠት የሚችል መሆኑን ፍንጭ ሰጥቶ ያሳየበት ጨዋታ ነበር ማለት ይችላል። በተለይ በተለይ እስከ መጨረሻው ታግሶ ከቼልሲ 125 ሚሊዮን ፓውንድ አካባቢ ከፍለው ያመጡት ኤንዞ ፈርናንዴስ የጨዋታው ልዩነት ነበር፣ የደርቢው ልዩነት ነበር። አንደኛ ማሬስካ ከተጫዋቹ ጋር አብረው ሰርተዋል። ተጫዋቹ ማሬስካ ምን እንደሚፈልጉ ያውቃል። በቼልሲ በነበሩበት ሰዓት ላይ ሲሰናበቱ ከጎናቸው ከቆሙ ቀዳሚ ተጫዋቾች መካከል አንዱ ነው። ለምን እንደተሰናበቱ አላውቅም ብሎ ምስክርነቱን ሰጥቶላቸዋል። በፍጥነት የማንቸስተር ሲቲ ሚድፊልድ አካል መሆኑን ግን በዛ ጨዋታ ላይ ተመልክተናል። ከጨዋታው በፊት እንግዲህ በስድስት ቁጥር ቦታ ኤሊዮት አንደርሰን ስላለ የኤንዞ ሚና ምን ይሆናል የሚል ጥያቄዎች ነበሩ። ግን ሳይቸገር በጨዋታው ላይ በመናበብ ከኤሊዮት ጋር በመናበብ ጭምር ድንቅ እንቅስቃሴን አሳይቷል። በኋላ ተቀይሮ እስከወጣበት ሰዓት ድረስ የማንቸስተር ዩናይትድ አማካይ እንዳይኖር በማድረግ አስር ተጫዋች እንዳይመስል ማንቸስተር ሲቲ በአስር ተጫዋች የሚጫወተው ቡድን እንዳይመስል ትልቅ ሚና ነበረው ብሎ ማሰብ ይቻላል። ሌላኛው ኤንዞ ማሬስካ ማይክል ካሪክ ከሚተችበት ጎን በተቃራኒ የታክቲካል ፍሌክሲቢሊቲ ነበራቸው። ደርቢው ትልቅ ምሳሌ ነው። ፊል ፎደን ወዲያውኑ 23ኛው ደቂቃ ላይ በቀይ ካርድ ከወጣ በኋላ ማንቸስተር ዩናይትድ እንዴት እንደፈረሰ ማንቸስተር ሲቲ ደግሞ እንዴት ሪኦርጋናይዝ እንዳደረገ በደንብ በዛ ጨዋታ ላይ መመስከር የአሰልጣኙን ኳሊቲ የሚያሳይ ይመስላል። አስር ተጫዋች ልክ ሲሆን ማንቸስተር ዩናይትድ ከሚፈራ ቡድንነት ቀጥታ ግራ ወደ ተጋባ ቡድንነት ተቀየረ። አስር ተጫዋች ማንቸስተር ሲቲ ሲሆን እንደገና የጠነከረ ቡድን ስፔስ የማይተው ኮምፓክት ጥብቅ የሆነ ቡድን ወደ መሆን ተሸጋገረና ይሄ ሪኦርጋናይዜሽን የአሰልጣኙ የታክቲክ ፍሌክሲቢሊቲ ወይም ተለዋጭነት ጠባይ ነው ብለው በርካቶች አወድሰውታል። በማንቸስተር ዩናይትድ ደግሞ ጎሏል የተባለው ነገር ነው። እኒህ ሰው የቼልሲ አሰልጣኝ ነበሩ፣ በግፍ ተባረዋል ተብሎ ነው የሚታሰቡት። በተለይ ኮንፈረንስ ሊግን፣ የዓለም ክለቦች ሻምፒዮናን፣ የመጀመሪያ ጊዜ የተካሄደውን የዓለም ክለቦች ክለብ ወርልድ ካፕን ካሸነፉ በኋላ ቼልሲን ወደ ቻምፒየንስ ሊግ ተፎካካሪነት ካመጡ በኋላ በተለይ የድሬሲንግ ሩም ጉዳዮችን መፍታት ባለመቻላቸው ከቼልሲ መሰናበታቸው ይታወሳልና ግን ያ ልምድ የበለጠ አሁን አዲስ አሰልጣኝ አይደሉም ወደ ቼልሲ የሄዱት ከታች የመጡት ማሬስካ ወይም ምክትል የነበሩት የፔፕ ምክትል የነበሩት ማሬስካ አይደሉም። አሁን የቀድሞ የቼልሲ አሰልጣኝ ተብለው ነው ወደ ማንቸስተር ሲቲም ሲመጡ አንድ ስቴፕ ያደጉ፣ አንድ ስቴፕ የመልበሻ ክፍሉን፣ አንድ ስቴፕ የትልልቅ ተጫዋቾችን ኤጎ ያወቁ አሰልጣኝ ሆነው ነው የመጡትና በዲሲፕሊንም ደረጃ ቡድኑን የበለጠ ያሻሽሉታል ተብሎ ነው የሚታሰበው። አንዱ ትልቁ የሚነሳባቸው ጥያቄ ኤንዞ ማሬስካ ማንቸስተር ሲቲን ይህንን የማሸነፍ ሜንታሊቲ እስከምን ድረስ ይዞ እንዴት ሊያደርጉት ይችላሉ የሚለው ነው። አንድ ትልቅ አሰልጣኝ የሚፈተንበት ጉዳይ ይሄ ይመስለኛል። እስካሁን ባለው ሁኔታ እንደ አርሰናል 100% የማሸነፍ ውጤት አስጠብቀዋል። ግን ይሄ የሲቲ የማሸነፍ ሜንታሊቲ ልክ ጓርዲዮላ ደጋግሞ እንደደረሰበት ዋንጫዎችን፣ ክብሮችን ደጋግሞ ያመጣሉ ነው። ለምሳሌ ሊቨርፑል ፕሪሚየር ሊጎችን ሲያሸንፍ ከፕሪሚየር ሊግን ጥያቄ ሲመልስ ሁለቱንም ሲያሸንፍ ሲቲ ተፎካካሪ ነበር። አርሰናል የፕሪሚየር ሊግ ጥያቄን ሲመልስ ማንቸስተር ሲቲ ተፎካካሪ ነበር። ከዛ ውጭ ግን በስድስት ዓመታት ውስጥ ማንቸስተር ሲቲ አሸናፊም ነበር። አሸናፊ ባልሆንባቸው ጊዜያት ደግሞ ቀጥተኛ የታይትል ተፎካካሪ ነበር። እንደዚህ አይነት ነገር በወጥነት ማምጣት ይችላሉ ወይ እያሸነፉ ሄደው? ከዛ ውጭ እንግዲህ ፔፕ ጓርዲዮላ አይደንቲቲ ነው። እንደሱ የሚያሰለጥኑ በርካቶች አሉ። ጓርዲዮላ የማይደገም ተጽዕኖ በብዙ አሰልጣኞች ላይ የተጋባ አሰልጣኝ እንደሆነ ይታወቃል። የሚጫወትበት መንገድ፣ ችግሮች ሲያጋጥሙ፣ ተጫዋቾች ሲጎዱ፣ ቡድን ሲፈተን ሁልጊዜ ከሶሉሽኖች ከመፍትሄ ጋር የሚመጣ አሰልጣኝ ነው እና ማሬስካስ የራሳቸውን ማንነት የራሳቸውን የጨዋታ ስልት መገንባትና ወደ ማሸነፍ ማሽንነት ማንቸስተር ሲቲን መቀየር ይችላሉ የሚለው ትልቅ ጉዳይ ነው። አሁን ሃላንድ ነው ጎሎችን እያስቆጠረ ያለው። በፕሪሚየር ሊጉም በቻምፒየንስ ሊጉም ጎሎችን የሚያስቆጥረው እሱ ነው። አዲሱ የማንቸስተር ዩናይትድ ጄኔሬሽን ይህንን ኃላፊነት ሼር ማድረግ ይችላሉ የሚለውም ሌላ ጉዳይ ነው እና በአጠቃላይ ዩናይትድን በአስር ተጫዋች ኦልድ ትራፎርድ ላይ ያሸነፉበት መንገድ እንደ ጥሩ ሳይን ተቆጥሮላቸዋል። ሲቲዎች ትክክለኛ ሽግግር አድርገዋል የሚል ምልክት ተደርጎ ተቆጥሮላቸዋል። ግን ደግሞ ትልቁ ጥያቄው በሌሎች ጨዋታዎችና በሌሎች ውድድሮች ላይ ምን ያህል ይህንን አቅምና አጀማመር ይደግሙታል የሚለው እንደ ጥያቄ የሚነሳ ጉዳይ ነው ማለት ነው። በመጨረሻ የፈረንሳይ ብሔራዊ ቡድን ጉዳይን እናንሳና እናጥናቅ። ፍሬንድሺፕ ትልቅ ጫና ውስጥ ወድቋል። የኪሊያን ምባፔና የኦስማን ዴምቤሌ ጉዳይ አሁን ሁልጊዜም የፈረንሳይ ብሔራዊ ቡድን አንዳንድ ጊዜ በከፍተኛ ሁኔታ ለሁለት ከዛም በላይ ለሆነ ግሩፕ የሚከፍሉ ጉዳዮችን እናስታውሳለን። ደቡብ አፍሪካ ላይ እንደዚህ አይነት ጉዳዮች አጋጥሞት ነበር። የካሪም ቤንዜማን ኬዝ እናስታውሳለን። አሁን ደግሞ የፈረንሳዩ አምበል ኪሊያን ምባፔ በተደጋጋሚ የሚናገራቸው ነገሮች እንደ ተለያዩ የፈረንሳይ ጋዜጦች ዘገባ ከሆነ ወደ ክራይሲስ ወደ ቀውስ ሊያመሩ እንደሚችሉ መረጃዎች እየወጡ ይገኛሉ። ምባፔ የባለንዶርን በተመለከተ የሚሰጣቸው አስተያየቶች እንደ ክህደት እየተቆጠሩ ይገኛሉ። በዴምቤሌ በኩል ይህ ጉዳይ ለአዲሱ አሰልጣኝ በከፍተኛ ሁኔታ አሳሳቢ መሆኑ እየተነገረ ይገኛል። ሁለት ፋክሽኖች ወይም ሁለት ሳይዶች እየተፈጠሩ ይገኛሉ በስፔን ብሔራዊ ቡድን ውስጥ። ምባፔ እንደ አምበል ሆኖ የሚናገራቸው ለምሳሌ ባለንዶር ሽልማት የኔ ነው ማለት በቀጥታ ይህንን መናገር የሌሎች ተጫዋቾችን ዴምቤሌን ጨምሮ ሌሎች ተጫዋቾችን ክሬዲት የመንፈግ ጉዳይ፣ ሰብአዊነታቸውንም የሚነኩ ነገሮችን የመናገር ጉዳይ በቀጥታ ያለምንም ሪዘርቬሽን በቀጥታ ሲናገር ይሰማል። አብዛኛውን ጊዜ ደግሞ ዴምቤሌ ወጥቶ በፐብሊክ ጉዳዮች ላይ ምላሹን ሲሰጥ አንመለከትም ነበር። ከቅርብ ጊዜያት ወዲህ ግን ቀጥተኛ ምላሽ በሁለቱ ኮከቦች መካከል እየተሰነዘረ ይገኛል እና ይሄ የቡድኑን ሜንታሊቲ፣ የመልበሻ ክፍሉን አንድነት፣ ፐርፎርማንሱን የቡድኑን ፐርፎርማንስ ሜዳ ላይ በተጫዋቾች መካከል ያለውን መስተጋብር መግባባት እና ቀጥሎ የሚመጡ ፊክስቸሮች አሉ። የፈረንሳይ ብሔራዊ ቡድን ከቤልጅየም ከቱርክ ጋር ጨዋታዎችን ያከናውናል። በእነዚህ ጨዋታዎች ላይ የሚፈጠር የበለጠ ክፍተትን እንዳይሆን ለዚነዲን ዚዳን ትልቅ ቴስት ተደርጎ እየተነሳ ይገኛል። ይህ ክራይሲስ የሚቀጥል ከሆነ ከዚህ በፊት ፈረንሳይን ብሔራዊ ቡድኑን ተመልክተነዋል። በእንዲህ አይነት ጉዳዮች ላይ አንዳንዴ ተጫዋቾች ቪዲዮ እየያዙ የአንዱን ተጫዋች አንዱ በቅርቡም የፖግባን ጉዳይ እናስታውሳለን። ምባፔና ፖግባ በተመለከተ የተነሱ ጉዳዮችን እናስታውሳለን። አሁን ደግሞ ፍጥጫው የባለንዶር አሸናፊው ኦስማን ዴምቤሌ እና እኔ ነኝ የባለንዶር አሸናፊ ብሎ ራሱን ካወጀው ምባፔ እየጀመረ ይገኛል። ዚነዲን ዚዳን እንግዲህ እንዲህ አይነት ሲቹዌሽኖችን ከማርገብ ነው መጀመር ያለበት የሚሉ አስተያየቶችን እየሰጠ ይገኛል። ግን በፈረንሳይ ብሔራዊ ቡድን ውስጥ ያሉት መከፋፈሎች ተጫዋቾቹን ደግሞ ተከትለው እንደ ቅርበታቸው ድጋፍ የሚሰጡ ሌሎች ተጫዋቾች፣ በርካታ ተጫዋቾች የመኖራቸው ጉዳይ በፈረንሳይ ብሔራዊ ቡድን ውስጥ አሳሳቢ ነገር እየሆነ መጥቷል። ብሔራዊ ቡድኑን አንድ የማድረግ ጉዳይ የዚነዲን ዚዳን ትልቅ ጥያቄ ሆኖ እየተነሳ ይገኛል። ትሪቡንን ነበር ስትከታተሉ የነበራችሁት። ስፖርትን ለመከታተል ትክክለኛው ቦታ ሐሙስ በሪቪው ፕሮግራማችን ከስድስት ሰዓት እስከ ስምንት ሰዓት በድጋሚ እንገናኛለን። ኢትዮ ቴሌኮም በቴሌብር አገልግሎቱ የዝግጅታችን አጋር ነው። አቢሲኒያ ባንክ፣ የኢትዮጵያ መድን ድርጅት፣ ሜጋ ቀለም፣ ባቢ ስፔሻልቲ የጥርስ ሕክምና፣ ኒው ፍላወር ፎም፣ ዲኤስቲቪ፣ ሳፋሪኮም፣ ሳሬም ፍርኒቸር እና ማዕዶት ቁርጥና ክትፎ የዝግጅታችን አጋሮች ነበሩ። በዶክመንተሪዎቻችን ጀመርን። ከዛም ደግሞ ወቅታዊን የማንቸስተር ደርቢን ተከትለን ዩናይትድንና የቼልሲን አዲሱን አሰልጣኝ ጉዳይ አየን። ወደ ፈረንሳይ ተንደርደን ጥቂት ነጥቦችን አነሳን። በዚሁ እንግዲህ እናጠቃልላለን ማለት ነው። በጣም በርካታ ሀሳብ አስተያየቶች ደርሰውናል በፌስቡክ ገጻችን ትሪቡን ስፖርት ኦፊሻል የፌስቡክ አካውንቱ፣ ከዛ ባሻገር ደግሞ ፍቅር ይልቃል የዩትዩብ ገጽ እንዲሁም ደግሞ የፍሬማነ ኦፊሻል የዩትዩብ ገጾች ላይ በጣም በርካታ ሀሳብ አስተያየቶችን ተመልክቻለሁ። ሁላችሁም ለሰጣችሁን አክብሮት፣ አስተያየት፣ ድጋፍ ምስጋናችን ከፍ ያለ ነው። ትሪቡን በዚሁ ይጠናቀቃል። እኛ ከስቱዲዮ ስንወጣ ሁሉ አዲስ ስቱዲዮን ይረከባል። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ
1: ትሪቡን ስፖርት፣ ስፖርትን ለመከታተል ትክክለኛው ቦታ ትሪቡን ስፖርት።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የአስር በመቶ ጉርሻ ያገኛሉ።
1: አብረው ይቆዩ ካብረው እንደ ዳሽን ባንክ ያስፈሩ ተስፋው ስምሮይተው ካብረው ይቆዩ።
0: መልካም በዓል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
2: ብስራት የኢትዮጵያውያን ኩራት።
3: ሩህ አዲስ ቀን ነጋ፣ ሰማይ ፈካ፣ አድማስ ወገግ አለ፣ ጀንበር ጸዳሏን ፈነጠቀች፣ ወንዞች ድፍርስ መልካቸው ጠራ፣ ምድር በአድ ያገጠች። እነሆ መስከረም ጠባ፣ አበባዮች ተጨፈረ፣ እዩ አበባይ ተዝነ። ሳቅ ጨዋታ ደራ፣ ወዳጅ ዘመድ ተሰባስቦ በሐሴት ተፍለቀለቀ። አዲስ ዓመት በፌሽታ ደመቀ። ልባሟ በወኔ ጀገነች፣ ለአፍታ ሳትዘናጋ ግብ ስኬቷን አማተረች። የሐሳቧን ልታሰምር ወጋገንን አጋር አደረገች። ትጉህ ዕቅዱን ወጠነ፣ የጸና ዓላማ ሰንቆ ከወጋገን ጋር ዘመነ። እነሆ ወጋገን ከታታሪዎች ጎን ከጎበዞች ጎራ፣ በትጋት ለስኬት ከሚተጉት ጋር። መልካም አዲስ ዓመት ወጋገን ባንክ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ሁሉ አዲስ ለዩ የመዝናኛ ፕሮግራም ማርቪን ፕሮሞሽንና ኮሙኒኬሽን ከብስራት ኤፍኤም 101.1 ጋር በመተባበር ማክሰኞና ሐሙስ ከ10 እስከ 12 ሰዓት አር ከ8 እስከ 10 ሰዓት በሁሉ አዲስ ዘና በሉ።

0: ሁሉ አዲስ ልዩ የመዝናኛ ፕሮግራማችሁ በተወዳጁ ብስራት FM 101.1 ተጀምሯል። እንዴት ሁላችሁልና ለምን አከብራችሁ አድማጮቻችን እስከ 12 ሰዓት ድረስ አብራችሁን ሁኑ ብለን በአክብሮት እንጋብዛችኋለን። የተለያዩ አስተያየቶቻችሁን በተለመደው በሁሉ አዲስ ሆን ብስራት FM 101.1 የፌስቡክ ገጻችን በውስጥ መስመር ላኩልን ወይም ኢንቦክስ አድርጉልን። ከዛ በተጨማሪ ደግሞ በተለያዩ አማራጮች ታገኙናላችሁ። ራሱ ገጹ የፌስቡክ ገጻችን ሁሉ አዲስ ሆን ብስራት FM 101.1 ወይም ሁሉ አዲስ ብስራት FM 101.1 የተሰኘው የፌስቡክ ገጻችን የተለያዩ መረጃዎችን ታገኙበታላችሁ። ሁሉ አዲስ ሬዲዮ ሾው ብስራት FM 101.1 የሚለው የቴሌግራም ገጻችንም እንዲሁ ከእናንተ ጋር የተለያዩ መረጃዎችን በማጋራት አብሯችሁ ነው። ከዛ በተጨማሪ ዩቲዩብ ላይ የተለያዩ አድራሻዎች አሉን። የሁሉ አዲስ ጉዳዮችን የምንጭንበት ወይም ደግሞ ወደ እናንተ የምናቀርብበት ሁሉ አዲስ ኔትወርክ የተሰኘው የዩቲዩብ ቻናላችን አለ። ሃፍ ታይም ስፖርት ተወዳጅ የእግር ኳስ ታሪኮችን የእግር ኳስ ተጫዋቾች ታሪኮችንም ጭምር መሳጭ በሆነ መልኩ የሚያቀርብ የዩቲዩብ ቻናላችን ነው። ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት እንጋብዛለን። ከዛ በተጨማሪ ዓለም አቀፍ ጉዳዮችን በየዕለቱ የምታገኙበት ትንታኔዎች፣ ዜናዎች የሚቀርቡበት ፒያሳ ኔትወርክ የተሰኘውን የዩቲዩብ ቻናላችንም እንዲሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት እንጋብዛለን። በተለያዩ አማራጮች አለን ለማለት ነው። እስከ 12 ሰዓት ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ስዩሜ እንዴት ዋልክ? አለን። የአዲሱ ዓመት የመጀመሪያው ፕሮግራማችን ነው እንግዲህ የ2019
1: እንኳን ከዘመን ዘመን አሸጋገረ።
0: አሜን። እንኳን አብሮ አሸጋገረ።
1: አድማጮቻችንም እንደዛው።
0: አዎ። የተለየ እንትን አለ?
1: ምን?
0: ነው ወይስ ያው ነው? 2018 መጨረሻ ላይ እንደነበረው ነው ወይስ
1: ያው ግሪ በሄደታር ምን ላመደው አዲስ ነው ማለት?
0: እግሪ ባንክ ገብተም እኮ ስትጽፋውን ትንሽ ጊዜ ይፈልጋል አይደለ?
1: አዎ።
0: 2019 የሚለውን ትንሽ የተወሰኑ ቀናት ይፈልጋል። 2018 ብለ ለምዶብል ልጽፍ ትችላለ። በቀላሉ ስለማይለመድ ማለት ነው አንዳንድ ነገር። ዞሮ ዞሮ ግን አዲስ ነው፣ አዲስ አመት ነው። በዚህ አጋጣሚ እንግዲህ በድጋሚ እንኳን አደረሳችሁ፣ መልካም ዘመን እንመኝላችኋለን። የተለያዩ ሀሳቦቻችሁን ባላችሁንም እንዴት እንዳሳለፋችሁ ልትነግሩን ትችላላችሁ። ይህንን ፕሮግራም በክብር ስፖንሰር ያደረጉልን ተቋማት እናመስግንና የተለያዩ ርዕሰ ጉዳዮችን ይዘናል፣ እነሱን የምንመለከት ይሆናል ማለት ነው። ይህንን ፕሮግራም በክብር ስፖንሰር ካደረጉልን ተቋማት መካከል አንደኛው ዘመን ባንክ ነው። ዘመን ባንክ የላቀ አገልግሎት እየሰጠ የሚገኝ ግዙፍ ተቋም ነው። እንደሚታወቀው ዘመን ባንክ እንግዲህ የላቀ የደንበኞች አገልግሎት መስጠትን መርሁ ያደረገ ተቋም ነው። በዘመን ባንክ እያንዳንዱ ደንበኛ እርካታ አስፈላጊ ነው ብለን እናምናለን። ወደ ቅርንጫፋችን ወይም ወደ ዲጂታል መድረኮቻችን ከመግባቱ የመጀመሪያ እርምጃ ጀምሮ የባንክ አገልግሎትን ቀላል፣ ደህንነቱ የተጠበቀና እንደ ፍላጎቱ አድርገን እንጠብቆታለን። ለወደፊት ህይወቶ ገንዘብ እያጠራቀሙ ንግድዎን እያስተዳድሩ ወይም እቅድ እያወጡም ቢሆን ዘመናዊ ቴክኖሎጂን ከሰብአዊ እንክብካቤ ጋር አጣምረን የላቀ የደንበኞች አገልግሎትን ይዘን በቀይ ምንጣፍ አገልግሎት እንቀበሎታለን። የምናቀርባቸው አገልግሎቶች የምናቀርባቸው ፈጠራዎች ሁሉ በአንድ ዓላማ ይመራሉ፣ እርስዎን ለስኬት ማብቃትና የፋይናንስ አጠቃቀሙን ቀላል ማድረግ የምንመራባቸው መንገዶች ናቸው እያለ ይገኛል። ዘመን ባንክ የላቀ አገልግሎት ማዕከል ነው። ሁሉ አዲስን በክብር ስፖንሰር አድርጓል። ከልብ እናመሰግናለን። ዶክተር አክሊሉ የጥርስ ስፔሻሊቲ ክሊኒክን እናመሰግናለን። ጉርድቾላ ሆሊሲቲ ሴንተር ሶስተኛ ፎቅ ለህፃናት ከተዘጋጀ ምቹ ክፍል ጋር ይጠብቃቸዋል። እዛው ጉርድቾላ ቴሌፊት ለፊት ተወዳጅ ህንፃ አራተኛ ፎቅ፣ ቦሌ መድኃኒዓለም ኦሮሚያ ህንፃ አንደኛ ፎቅ፣ ብስራተ ገብርኤል ሳን ህንፃ ሶስተኛ ፎቅ ከቪአይፒ አገልግሎት ጋር ይጠብቃቸዋል። ለውጭ ጥርስ ህክምና ክሊኒኮች የኤክስሬ አገልግሎት ይሰጣል። እስከ ከፍተኛ የአፍ ውስጥ ቀዶ ጥገና ያከናውናል። የብሬስ፣ የጥበት፣ የማንጻት፣ የጥርስ ህክምና ያገኛሉ። በአገልግሎት ጥራት አሰጣጥና ስነ ምግባር ከቦሌ ክፍለ ከተማ የከፍተኛ ደረጃ የምስክር ወረቀት አግኝተዋል። በ0911391548 ላይ ተጨማሪ ጥያቄዎችን መጠየቅ ትችላላችሁ። እናመሰግናለን። ብራስ ጋርመንት የዩኒፎርሞች ቤት ነው። ሌላኛው የክብር ስፖንሰራችን ነው። ከልብ ነው እናመሰግነው። ብራስ ጋርመንት ጥራታቸው የተደነቁ ምርጥ ምርጥ ዩኒፎርሞችን በማቅረብ ይታወቃል። እነዚህን ዩኒፎርሞች እንግዲህ ከተለያዩ ቅርንጫፎች ማግኘት ትችላላችሁ። ከዚህ ቀደም ለረጅም ጊዜ በአንድ ቅርንጫፍ ታቁት ነበር። አሁን ግን የበለጠ ወደ እናንተ እየቀረበ ይገኛል። ብራስ ጋርመንት ከ22 ወደ ቦሌ መድኃኒዓለም በሚወስደው መንገድ ወርቆ ህንፃ ፊት ለፊት ከሚገኘው የረጅም ጊዜ አገልግሎት ሲሰጥ የቆየው ቅርንጫፉ በተጨማሪ በሌሎች ቅርንጫፎችም እንግዲህ አገልግሎቱን እየሰጠ ይገኛል። በቤተል በጀሞ በቀራ እንዲሁም በተለያዩ አድራሻዎች አገልግሎቱን እየሰጠ ይገኛል። 22 ከፍ ብሎ መክሊት ህንጻ ላይ ይገኛል። ጎሮ ሚካኤል ፍሊንትስቶን ፊት ለፊትም ታገኙታላችሁ። ዩኒፎርም ከመሰፋቱ በፊት ብራስ ጋርመንትን እንዲጎበኙ የሚመከረውም ለዚህ ነው። ለተማሪዎች ምርጥ ምርጥ ዩኒፎርሞችን ያቀርበ ይገኛል። ከዚህ በተጨማሪ ደግሞ ለሰራተኞችም እንዲሁ ሬዲሜድ ሆኑ በትዛዝ የሚሰፉትንም ጭምር ያቀርበ ነው ብራስ ጋርመንት። ከቦሌ መድኃኔዓለም ወደ ሁለት በሚወስደው መንገድ ወርቆ ህንጻ ፊት ለፊት ከሚገኘው ቅርንጫፍ በተጨማሪ አሁንም በሁሉም ቅርንጫፎች አገልግሎቱን አጠናክሮ ይበልጥ ተደራሽነቱን ከፍ እያደረገ ነው። በ0930-0047-48 ላይ ደግሞ ተጨማሪ ጥያቄዎችን መጠየቅ ትችላላችሁ። እናመሰግናለን። ካፌ ትሪዮ በጣፋጭ ቶርታ ኬኮቹ ይታወቃል። መልካም አዲስ ዘመን እየተመኘ ይገኛል። ለልደት፣ ለሰርግ፣ ለተለያዩ በዓሎች የካፌ ትሪዮ ቶርታ ኬኮች በብዙ ቤቶች ገብተው ብዙዎችን አስመስግነዋል። ይህንን ኬክ ከየት ነው ያመጣችሁት አስብለዋል። ካፌ ትሪዮ በጣፋጭ ቶርታ ኬኮቹ ብቻ አይደለም፣ በፓናቶኑ፣ በኩኪሱ፣ በሌሎችም ጣፋጭ ምግቦቹ ይታወቃል። በካራሜልና በቸኮሌት ኬኮቹ ይበልጥ ይወደዳል። የኬኮቹን ግብዓት ከአሜሪካና ከተለያዩ የዓለማችን ክፍሎች መርጦ ያስመጣል። ማኪያቶ ፒዛውና በርገሩ እዛው ካፌ ውስጥ ተዘጋጅቷል። ካፌ ትሪዮ አድራሻው ልደታ ክፍለ ከተማ ጎን ኖቢ ኮምፕሌክስ ምድር ላይ ነው። ወደ ጆሳንሰን መብራት በምታቀኑበት ሰዓት ታገኙታላችሁ። ከዚህ ከታችኛው ከልደታ ክፍል ማለት ነው። በ0911-00-6748 በ0911-00-6748 ደግሞ የኬክ ትዕዛዞን የሚቀበሉበት ስልክ ነው። ለተለያዩ ጥያቄዎችም እንግዲህ ክፍት ነው። መደወልና ማነጋገር ትችላላችሁ። ለሰርግም ለተለያዩ ፕሮግራሞችም እንግዲህ ተመራጭ ሆኑ ኬኮችንና ሌሎች አቅርቦቶችን ታገኙበታላችሁ። ካፌ ትሪዮንም እናመሰግናለን። ሌሎች የክብር ስፖንሰሮቻችንንም ከልብ ነው የምናመሰግነው።
1: እሺ፣ ሁሉም እናመሰግናለን። ምስሬ፣ ያው እንግዲህ አዲስ አመት አምስተኛ ቀናችን ነው። ትምህርትም ተጀምሯል። አንዳንድ ነገሮችንም እንግዲህ የታዘብናቸውም ትኩረት የሚያስፈልጋቸው እንደዚሁም ደግሞ እግረ መንገዳችን የሚያየናቸውን ነገሮች ብናወራ ደስ ይለኛል።
0: እሺ፣
1: አንደኛው ክረምት ሲወጣ እንግዲህ ቶሎ ትዝ ከሚሉ ነገሮች መካከል የመንገድ ጥገና ነው አይደል? ብስሬ፣ ብዙ መንገዶች እንግዲህ ክረምቱ ያጎሳቁላቸዋል። እንደምታውቀው የተጎዱ መንገዶች አሉ። ሙከራ እየተደረገ ነው አንዳንድ ቦታዎች ላይ በፍጥነት ሊመሰገን ይገባል። ግን አንድ ቦታ በተደጋጋሚ ችላ ሲባል አይዋሉ፣ መሀል ከተማ ነው ሜክሲኮ ወደ ወዴት ልበልህ፣ የቀድሞ ባቡር ጣቢያ ጀርባ ወይም ደግሞ የጉምሩክ ስቴዲየም ኮንዶሚኒየሞች ያሉበት 10 ቀበሌ ይባላል ድሮ። አሁን እሱ መስመር
0: እንደዚህ ጀርባ ደብረ ወርቅ ህንፃ ጀርባ ማለት ነው።
1: በጀርባ በኩል ሄዶ አስፋልቱን ሄደት ብለህ ያልኩ አንድ ቀጭን አስፋልት አለች። እዛ ጋር አካባቢ ወደ ኮንዶሚኒየሙ ከመድረስ በፊት ያሉ መንገድ በጣም ከባድ ነው። እጅግ በጣም ዘግናኝ በሆነ መልኩ ነው የተበላሸው። ደግሞ ቅርብ ጊዜ አይደለም፣ ክረምቱም ሳይገባ ነው የተበላሸው። እንደምታውቀው እሱ መስመር ለምንድን አላቅም ቸል ይባላል። እንዴት ነው ባለስልጣናት አይመላለሱበትም ወይ ትላለህ። በተለይ መንገዶች ባለስልጣን እና

0: የዘመን ባንክ የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን የደንበኛ አካታም ጭምር ነው። እያንዳንዱ ጉብኝት፣ እያንዳንዱ ዲጂታል አገልግሎት፣ እያንዳንዱ ፊርማ፣ እያንዳንዱ ፈገግታ እርስዎን እንዴት በትጋት እንደምናገለግለው የሚያሳዩ ናቸው። ከቅርንጫፎቻችን እንዲሁም ከሞባይል እስከ ፖስ ግብይቶች፣ ከኤቲኤም እስከ ኢንተርኔት ባንኪንግ የኦምኒ ቻናል አገልግሎቶቻችን ፍላጎትዎን አሟልተው ሕይወትዎን ቀለል አድርገው አንድ እርምጃ ያንቀሳቅሳሉ። እምነትዎን የሚጥሉብን፣ የሚያስፈልግዎን የምናውቅ ትክክለኛ የባንክ አጋሩ ነን። በችግሮ ጊዜ ከጎኑ የሚቆም፣ በደስታው ጊዜ ደግሞ ደስታዎትን የሚጋራና የሚያከብር የባለሙያ ቡድን አዘጋጅተን እንጠብቅዎታለን። ልህቀትን እያጣጣሙ በኩራት ቀና ብለው ከእኛ ጋር ይስሩ። የባንክ አገልግሎቶችን እንደ እርስዎ ፍላጎት ምቹ፣ አስተማማኝና ቀላል ያደረገው ዘመን ባንክ ሁሌም ከጎኑ ሆኖ ይጓዛል። ምክንያቱም እኛ ጋር የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን ስለ ደንበኛ ፍላጎት መጨነቅ፣ መረዳትና ፍላጎትን ማሳካት በመጨረሻም ስኬቶን መመልከት ነው። ዘመን ባንክ የላቀ የደንበኞች አገልግሎት ማዕከል።
1: ፋሽን የማይደበዝዘው ጊዜ የማያልፍበት ውበት ጤነኛ ጥርስ ብቻ ነው። ጥርስዎን ጤና አድርገው በኩራት ፈገግ ይበሉ። ዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ውበትዎ በጥርስዎ እንደፈካ ይኖር ዘንድ የታመመውን አክመን የማይድነውን ነቅለን የተወላገዱትን ቀጥ አድርገን የተቦረቦሩትን ሞልተን የወየቡትን አጽድተን ውበትዎን እናነግሳለን። ለስኳር ህሙማንና ብሬስ ለሚሰሩ ልዩ ቅናሽ፣ ለልጆች ልዩ ክፍል አዘጋጅተናል። ጥንቃቄ የማንደራደርበት ያስከበርንና ያሸለመን መለያችን ነው። በዘመነኞቹ ፓኖራሚክና ሴፓሎሜትሪክ ኤክስሬ ተጠቅመን ለግልና ለመንግስት ተቋማት ውጤቱን በሲዲ እንሰጣለን። አድራሻችን የቀድሞ

0: ቁጥራን አሁን ጉርድሾላ ከቴሌ ፊት ለፊት አዲስ በተሰራ ህንጻ አራተኛ ፎቅ ላይ ተዛውሯል። ቁጥር 2 ብስራተ ገብርኤል ቀለም ፋብሪካ ፊት ለፊት ሳህለ ህንጻ 3ኛ ፎቅ። ቁጥር 3 ጉርድሾላ ሆሊ ሲቲ ሴንተር 3ኛ ፎቅ። ቁጥር 4 ቴሌ መድኃኒዓለም ኦሮሚያ ታወር 1ኛ ፎቅ። በቤት ለቤት አገልግሎት ደግሞ ባሉበት እንመጣለን። በ0911 39 15 48 ለዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ይደውሉ።
1: ጥራቱን ስሙ ያደረገው ብራስ ጋርመንት ከቀልጣፋ አገልግሎት ጋር ሁሌም ይጠብቃቸዋል። ለስመጥር ሆቴሎች፣ ለታዋቂ ሆስፒታሎች፣ ለግዙፍ ፋብሪካዎችና ለበርካታ ትምህርት ቤቶች ዩኒፎርሞችን ጥንቅቅ አድርገን ሰፍተናል። ሰራተኞቹ ሽክ የሚሉባቸው ዩኒፎርሞች ከአይነተ ብዙ ምርጫዎች ጋር እኛ ዘንድ አሉ። ከእሁድ እስከ እሁድ እስከ ምሽቱ 2 ሰዓት ድረስ የማያቋርጥ አገልግሎት መስጠታችን ብራስ ጋርመንቶችን ይለየናል። በትዕዛዝ ከሚሰፉ ዩኒፎርሞች በተጨማሪ ለተለያዩ ድርጅቶችና ትምህርት ቤቶች የተዘጋጁ ዩኒፎርሞችን ከብራስ ጋርመንት መርጠው መውሰድ ይችላሉ። ታዲያ ሁሉንም ኪሶን ባገናዘበ ተመጣጣኝ ዋጋ ብራስ ጋርመንት አድራሻ ከ22 ወደ ቦሌ መድኃኒዓለም በሚወስደው መንገድ ወርቁን ጻፍ ፊት ለፊት ስልክ 0930 004748 ጥራት ላላቸው ዩኒፎርሞች ብራስ ጋርመንት።
2: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የሕፃናትና የቀዶ ሕክምና ማዕከል የረጅም ዓመታት ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም የአዋቂ የሕፃናትና የጨቅላ ሕፃናት ቀዶ ሕክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣ የሕፃናትና የአዋቂዎች ጽኑ ሕክምና፣ የጨቅላ ሕፃናት ቢጫነትና ኢንፌክሽን ሕክምና፣ ያለ ጊዜያቸው ለተወለዱ ሕፃናት የመተንፈሻ እገዛና በዘመናዊ ኢንኩቤተርስ የታገዘ ሕክምና፣ የሕፃናት ከአንገት በላይ ሕክምናና የአጥንት ሕክምና፣ ይህ ሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው። የ24 ሰዓት የላብራቶሪና የፋርማሲ አገልግሎት አድራሻ ከጃክሮስ አደባባይ ወደ ሳሊተ ምህረት በሚወስደው መንገድ የቀድሞ ሜታ ቦፊት ለፊት ስልክ 0994063148 0956999994 ታይም የእናቶችና የሕፃናት ቀዶ ሕክምና ማዕከል።
3: ልደቶን፣ ሰርጎን፣ ግብዣውንና በዓሎን በጣፋጭ ቶርታ ኬኮቹ ሁሌም የሚያደምቅላችሁ ካፌ ትሪዮ እንኳን ለበዓሉ በሰላም አደረሳችሁ ይላል። በተለያየ መጠን አሽሞንሙነን ከተለያዩ የዓለማችን ክፍሎች ግብዓቱን አምጥተን የምናዘጋጀው ቶርታ ኬካችን ደስታውን ያደምቃል፣ ለስጦታም ያስመሰግናል። ኬክ፣ ፓናቶንና ኩኪስ በካፌ ትሪዮ ያምርባቸዋል። በአማረው ገጽታውና በቀልጣፋ መስተንግዶ የምር ይደሰታሉ። በፍቅር የሚመገቡት ፒዛ፣ በርገርና ፈጢራ ከቁርስ ጀምሮ ይዘጋጃሉ። ሻዩ፣ ቡናው፣ ማኪያቶና ጁሱ ሁሌም ይናፈቃሉ። ካፌ ትሪዮ ከበቂ የመኪና ማቆሚያ ጋር ይጠብቃቸዋል። አድራሻው ልደታ ከጆሳንሰን ወደ መብራቱ ከፍ ብሎ ኖቢ ህንፃ፣ ስልክ 0911 22 9584። ካፌ ትሪዮ።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን።
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
5: አንቺ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
5: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛዋ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱም፣ ቀይ ወጡም፣ ክትፎም ሶስት ሶያ ነው።
5: አዎ ለአበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለች። ከፈለግሽ በደቃቁም በአንኳሩ
6: ባለሱቅ ሶሲ ሶያ ስጠኝ
7: አለ። በደቃቁ በአንኳሩ
6: ሁለቱንም አይነት ስጠኝ።

0: ልዩ መዝናኛ ፕሮግራማችን ሁሉ አዲስ እንደቀጠለ ነው። ውድ አድማጮቻችን ከእናንተ ጋር ቆይታ የምናደርግባቸው መሰናዶቻችን አሁንም መደመጣቸውን ይቀጥላሉ። በጣም በርካታ አድማጮቻችን ሀሳብ አስተያየቶቻቸውን እየላኩልን ይገኛሉ። እስቲ አንዳንድ ነገሮችን እናነሳሳ።
1: አዎ እንግዲህ ዛሬ ከተሰጡ መግለጫዎች መካከል የድምፃዊ የኢሳያት ታምራት አዲስ አልበም ጉዳይ ነው።
0: ኢሳያስ ታምራት
1: ምን አልኩ?
0: አይ ሳያት ታምራት ያልክ መስሎኝ።
1: ሳያት ተጓጓኛለች።
2: ሳያት ተዘነኛለች።
1: እሺ ኢሳያስ ታምራት አዲስ አልበሙ ይወጣል እና 8 ወር ነው የፈጀው ይሄ አዲሱ አልበም። በ8 ወር ውስጥ ፕሮጀክቱ ተጀምሮ የተጠናቀቀ ነው። እንደው ይሄ 4 አመት 6 አመት 7 አመት ፈጀብኝ የሚባል አይደለም። ማለት ከዚህ ቀደም የጀመረው ፕሮጀክት ሊኖር ይችላል፣ ግን ይሄኛው አልበም 8 ወር የፈጀ ፕሮጀክት ነው። ከካምፓኒው ጋር ከተገናኘ በኋላ ሽሩ ጉዲ ኢንተርቴንመንት ጋር ማለት ነው። ስለዚህ ይሄ ስራ 13 ዜማዎችን ያካተተ ታድዬ የተሰኘ የሙዚቃ አልበም በዚህ ሳምንት መጨረሻ ላይ ያውላ ወደ አድማጭ ይደርሳል። ኢሳያስ እንግዲህ ዛሬ መቼ ነው የሚወጣው የተባለ ያው ተደጋጋሚ ስማቸው ከሚነሱ በጣም ድንቅ ብቃት ካላቸው ድምፃውያን ተስፋ ካላቸው መካከል አንዱ እንደነበር ይታወቃል። ግን ረጅም ጊዜያት ፈጀ እንደሚታወቀው። በተለይ በተለያዩ ስራዎች የአንጋፎች ስራ በመስራት እናውቀዋለን። ከጋሽ ጥላሁን ገሰሰ ጋር በተገናኘ ባለፈው አመት ላይ ደግሞ በተጠናቀቀው አመት ላይ 13 ወሩ ጸጋን ጨምሮ 4 ስራዎች ነው በዚህ ወር 3 ስራዎች አካባቢ እንግዲህ ሰርቶ ከሽሩ ጉድ ኢንተርቴንመንት ጋር በጋራ ማለት ነው
0: በመጠኑ አጨቃጭቆም
1: ጭምር በኋላ ላይ በይቅርታ ተፈቶ ነገሩ ያው ወደ ህዝቡ ደግሞ በድጋሚ መቅረቡን እናስታውሳለን ዛኔ። አሁን ግን ሙሉ ለሙሉ በራሱ ስራ በተለይ እዚህ ስራ ላይ በቅንብር በግጥም የተሳተፉትን ለመግለጽ በግጥም ደረጃ ሙዚቃውን እንግዲህ ከተሳተፉበት መካከል ጋሽ ታምራት አበበ ይሄ የ13 ወር ጸጋ የተሰኘው ሙዚቃ ላይ እንግዲህ ተሳትፈዋል። እሳቸው በተሳትፈዋላቸው እንደሚታወቀው እንደዚሁም ደግሞ ገጣሚ እና ደራሲ በእውቀቱ ስዩም አለበት፣ አለማየሁ ደመቀም ይገኝበታል። ሌሎችም እንግዲህ በዜማም ረገድ እና በግጥም ረገድ የተሳተፉ አሉ። ለምሳሌ ኢንጂነር ፋንታው ጭፎ በዜማና በግጥም ከተሳተፉት መካከል መኮንን ለማ፣ ዮብ ብርሃኑ፣ ሰለሞን ኃይለማርያም በድቅም እንግዲህ ከተሳተፉ ሙያተኞች መካከል ይገኛሉ። ቅንብር ላይ አቤል ጳውሎስ አለ፣ መኮንን ለማም አለ፣ ኤርሚያስ ፈቃዱ።
0: መኮንን ለማ ማለት
1: ዶክትሬ
2: ጠፍቶ ነበር ልበል?
1: አዎ ይመስለኛል።
2: የጎሳዬ አልበም ላይ ከተሳተፈ በኋላ እርግጠኛ አይደለሁም።
0: እሺ ሀመር የምትለው ነች?
2: አይ ኖ፣ የቅርብ
1: የመጨረሻው አልበም
2: ምንድነው ሲያምሽ ያመኛል አልበም
1: ላይ እና እንዲህ አድርጎ ለማንኛውም ከበርካታ ሙያተኞች ጋር ተሳትፎ ወይም ደግሞ አሳትፎ ስራው መስከረም 8 የፊታችን አርብ
0: ይወጣል
1: በሽሩ ጉድ ኢንተርቴንመንት ይወጣል።
0: እንኳን መጣልን አይደል? በጣም እንዳልከው ሲዩም አቅም ካላቸው ድምፃውያን መካከል አንዱ ነው። ግን ሁልጊዜ እኔ ምን አስባለሁ መሰለህ፣ እኔ ሁልጊዜ ነገሩ ምን ያህል ተሳክቶላቸው ያን ያደርጋሉ አላቅም፣ ሁልጊዜ የምናነሳው ኢሹ ስለሆነ ማለት ነው። የሚውዚክ የራሱ የሙዚቃ ኮሜርሻሉ ብቻም ሳይሆን ሚውዚካል ማኔጀር ያስፈልጋቸዋል ብዬ አስባለሁ ድምፃውያን። ይህንን የምልበት ምክንያት ምን እንደሆነ ታውቃለህ? አንዳንድ ድምፃውያን ለነሱ ድምፅ የሚስማማ ዜማ፣ ከነሱ አዝያዝያም ጋር የሚሄድ ግጥም ባለማግኘታቸው ሳቢያ ባክ ነው ይቀራሉ። አንዳንድ ስራዎቻቸው ባክ ነው ጠፍተው ይቀራሉ። ገነ መውጣት ያለባቸውን ያክል ሳይገኑ መደመጥ ያለባቸው ወይም ደግሞ በቁጥር ደረጃ በርከት ያሉ ዜማዎች የሚደመጡ ዜማዎች እንዲኖሯቸው ምክንያት ሳያገኙ ይቀራሉ። እና ሁሉ ጊዜ ምለው በቃ እንደዚህ ያሉ አሁን እንደ ኢሳያስ አይነት ጎበዝ ድምጻውያን ምልህ አሁን እኮ አልበም አልሰጠንም እንጂ ከዛ በፊት የሰራቸው ግን ስራዎች አሉ አይደል? ግልጹን ለመናገር ያቅሙን ያህል አይደለም ለሊ ጥሩ ስራ ሊሆን ይችላል ግን ያቅሙን ያህል ነው በያላስብ ይዘኛል አይደል ሐሳቤ እና እንደዚህ ቢሆን በየመኛለሁ ሁሉ ጊዜና አሁንም ቢሳካለት ጥሩ ይመስለኛል። በተለይ ደግሞ እንትኖቹም ቢሆኑ እነዚህ ፕሮዲውሰሮቹም ይሄንን ቢያስቡበት ጥሩ ነው። ፕሮዲውስ ያደርጉ አት ዘ ሴም ታይም እንትኑንም ማኔጅ ቢያደርጉ ጥሩ ነው። መጠነኛ ኢንተርፌረንስ አይደል ይሄ ኮሜዲ ነጋዴዎቹ ከንግድ አንጻር ያዩ ሳይሆን እነሱ ራሳቸው ባለሙያ ኖሯቸው ነጋዴ ነጋዴ ነው አይደል? ስለ ንግዱ ስለ ቢዝነሱ ሊያቅ ይችላል ግን ለዚህ ድምጽ ይሄኛው አይነት ዜማ ነው የሚስማማው ለዚህ ድምጽ ባንታዚያዚያም ውስጥ እንደዚህ ያሉ ግጥሞች ቢቀነቀኑ መልካም ነው ምናምን ነገር ብሎ ኮሜንት ማድረግ ላይችል ይችላል። እሱ ግን አትሊስት ባለሙያዎች ውስጣቸው ቢኖሩና ፕሮዲውስ የሚያደርጓቸውን ድምጻውያን ማኔጅ እንዲያደርጉላቸው እድል ቢፈጥሩ ምክንያቱም እነሱ ቢያንስ ተቋም ስለሆኑ ቻንሱ ይኖራቸዋል። እነዚህ አዳዲስ ድምጻውያን ግን የራሳቸውን ማኔጀር ቀጥረው ምናምን እዛ ፕሮሰስ ውስጥ ለመግባት ኢኮኖሚካል የሆነው እንትንም ሊገድባቸው ስለሚችል ማለት ነው። እና ቢሳካለት በጣም ደስ ይለኛል። በጣም ትልቅ ድምፃዊ መሆን የሚችል ወደፊት በጣም ተስፋ ካላቸው ድምፃውያን መካከል አንዱ ነው። እስቲ ደግሞ እንሰማና ምንለው እንላለን።
2: ልክ ነው። እኔም ከሚያሳስቡኝ ኢሳያስ ታምራትን በተመለከተ ከሚያሳስቡኝ ነገሮች አንዱ ይሄ ነው። ምናልባት አዲስ አልበም ላይ አዲሱ ታድዬ የተሰኘው አልበም ላይ እንግዲህ እነዚህ ያልናቸው ነገሮች ተቀርፈው እንደምንሰማ እንግዲህ ተስፋ እናደርግ። ግን ከዚህ ቀደም በነበረው አቅም እየሰራ አልነበረም። ባለፈው የሰራውም እንደ ኢፒ ያወጣውም ስራ እውነት ለመናገር ለዛውም ለረጅም ጊዜ እንግዲህ የጋሽ ጥላሁንን ዘፈኖች በመጫወት ነው የሚታወቀው ኢሳያስ ታምራት አይደለ? በተለይ በደንብ ይሄ ጉልበት የሚጠይቁትን ትንፋሽ የሚጠይቁትን የጋሽ ጥላሁንን ስራዎች በሚገባ ሲሰራ ነው ለረጅም ጊዜ የቆየው። ግን የሆነ ነገር ጎደል ብሎብኛል። ይሄ መድረክ ላይ የሚያስደነግጥህ ኢሳያስ እንዴት ስቱዲዮ ውስጥ ያንን የሚያስደነግጠውን ድምፁን ማግኘት አልቻለም ብዬ እኔም ጠይቅ ያለሁኝ። ምናልባት ሌላ ሰው ሰርቶት ቢሆን ኖሮ ዋይ ጥሩ ነው ማን ነው ስሙ ምናምን ልትል ትችላለህ። ግን ኢሳያስን በለመደ ከባለ ሀገሩ አይድል ጀምሮ ከዛ በፊትም በደንብ ጉልበቱን አቅሙን እያሳየ ስለነበረ በዛ አቅም እውነት ለመናገር በደንብ ያገኘ ነው አልመሰለኝም። ይሄ ምንድን ነው ሪከርድ ፕሮዲውሰሮች በደንብ ኢትዮጵያ ሙዚቃ ውስጥ የራሳቸውን ሚና መጫወት አለባቸው። አሁን አንዳንድ ድምፃውያን የድምፅ ክህሎት አላቸው፣ ግን ያ ማለት ዜማዎችን መምረጥ ከድምፃቸው ጋር በደንብ ሁሉንም ነገር ማስማማት፣ አጠቃላይ የስቱዲዮ ፕሮዳክሽኑን ነገር ሁሉንም ነገር ይችላሉ ማለት አይደለም። አይደለ ሰው የሚሰጠውን ነገር ነው። ጎበዝ የሆነ ሰው የሆነ ጎበዝ ባለሙያ ጎበዝ ነጋዴ ላይሆን ይችላል። ለምሳሌ አይደለ ጥሩ ምግብ መስራት የምትችል ወይም የሚችል አንድ ሰው ጥሩ ሆቴል ይከፍታል ወይም ያስተዳድራል ማለት አይደለም። ለሁሉም ነገር ስጦታ አለው። እና አንድ ጊዜ እንደዚህ ስለ ሪከርድ ፕሮዲውሰሮች ሲያወራ እንትና ማን ነው ሚካኤሉ እንዴት የጂጂ ባለቤት ቢላስዌል አይደለ መጥቶ እሱ እንደዚህ አግዟቸዋል ሪከርዲንጉን ምኑን በተመለከተ እና በቃ የቀየረውን ነገር ጃኖ ባንድ ውስጥ ያንን ግሩቭ ያንን ነገር ይሄ ሮክ የሆነውንም እንደገና ደግሞ ሀገረኛውንም ነገር እንዳይለቁ እነሱ የሆነ ነገር እየሞካከሩ ነበር። እና መሀል መሀል ላይ እየገባ ኖ ይሄ እንዲህ ነው መሆን ያለበት፣ እንደዚህ ቅረጹት፣ እስኪ በዚህ መንገድ እስኪ እንስራው፣ ድጋሚ ግቡት፣ ድጋሚ እንደዚህ አድርጉት እያለ የነበረውን ሚና ሲያወራ የሆነ ቃለ ምልሱ ላይ ከደጃፍ ጋር ይሁን ከሌላ ቃለ ምልስ ጋር እርግጠኛ አይደለሁም እና የነበረውን ሚና ሲያወራ በቃ ምናለ እንደዚህ አይነት ባለሙያዎች ሌሎች ባለሙያዎች በደንብ ቢመጡ ብዬ አሰብኩኝ። በእርግጥ አሉ የሉም ማለት አይደለም። አሁን በቅርብ ጊዜ ውስጥም እንደ ለምሳሌ ቤተልሔም ሸረፈዲን ስራ ስትሰራ እንደዚህ ማናቸው እነ ናትናኤል ግርማቸው እነ ታምሩ የሰሩት ስራ ያው ዞሮ ዞሮ ከዚሁ ጋር የሚገናኝ ነው። ግን ይህንን ብቻ ስራዬ ብሎ የሚይዝ እንዳልከው ደግሞ ትንሽ ማርኬቲንጉንም የገበያውንም ጉዳይ ባላንስ የማድረግ ስራ ሊሰራ ይችላል። ችግር የለውም፣ እግረ መንገዱን ማለት ነው። ለሰዎች የሚደርሱ አንዳንድ ስራዎች የበለጠ ለምሳሌ እነዚህ ላይ እንደዚህ ብንሰራ፣ እነዚህ ላይ እንደዚህ ብንሰራ ብሎ ሊነጋገር ይችላል። ግን አጠቃላይ ነገሮችን ቴክኒካል ድጋፍ የሚያደርግ እሱ ራሱ ስለ ድምፅ በቂ እውቀት ያለው፣ ስለ ዜማ በቂ እውቀት ያለው፣ ስለ አሬንጅመንት፣ ስለ ሚክሲንግ፣ ስለ ሪከርዲንግ ስለ ማስተሪንግ በደንብ እውቀት ያለው ከድምጽ አውያኑ ከፍ ያለ እውቀት ትንሽ ላቅ ያለ እውቀት ኖሮት በቃ ይሄንን ድምጻዊ በዚህ ፕሮጀክት እንደዚህ አድርጌ እሰለዋለሁ ብሎ ቀድሞው ነው አምሮ ውስጥ የሆነ ያስቀመጠው ነገር የሚያሰራ ከዛ በኋላ ኢሳያስ የሚመጡትለትን ነገሮች በደንብ ምንድነው የዘፈነ ያቀነቀነ ችሎታውን አቅሙን ሊያሳይ ይችላልና ያው ለኢሳያስ ብቻ አይደለም ለሌሎችም ድምብ ያስፈልጋል። አንድ አንድ ጊዜ ችግር የሚገጥመው ይሄ ነው። እነዛ ባለሙያዎች እነማን ናቸው እንግዲህ ትንሽ ሊያስቸግር ይችላል በትክክል እነዛን ሰዎች ማግኘት ማለት ነው። ግጥምና ዜማ ላይ ደርሱ ይችላሉ ላይ ጽፉ ይችላሉ ግን ያንን ነገር የሚሰሩ ሰዎች አይ ቲንክ የሆነ ክፍተት እንዳለ ተረድተው እንደውም ብቅ ብቅ ብለው አንድ አንድ ሰዎችን ቢያማክሩ ሁሉ በጣም ደስ ይለኛል። ግን የአርቡን አልበም ያው መስማት ይኖርብናል አጠቃላይ ያነሳናቸውን ነገሮች ተስፋ እናድርግ ተቀርፈው በደንብ ተሰርተው እንግዲህ የሆነ ጥሩ አልበም እንሰማለን ብለን ተስፋ እናደርጋለን።
0: መልካም ስለዚህ መልእክቶች እንስማና ከመልእክቶች በኋላ ተመልሰን እንገናኛለን። እያደምጣችሁ ያላችሁት ሁሉ አዲስ ነው በተወዳጁ ጣቢያ ስትራት ኤፍ 101.1 ላይ።
3: እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት አራ ፍጥነት
4: እንደዛ ስለቀስ እቃዎች እንዳይበላሽ።
5: አባ ወዴት ልንሄድና
6: እንዴ ጎረቤቴ ወዴት ነው?
3: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርኪ

0: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ተበቂ ነው ብያለሁ። ልዩ ስላሴና ቅንጡ ማዕዛ እንዲላበስ ፈልጋለሁ። ለሳኑኛ ቤት ልብስ ታጥቦ ሲልክ በኮንፈርት ማለ ስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ ማዕዛ ጋር ያላብሰዋል። ኮንፈርት ቅንጡ ማዕዛ ለመቶ ሰዓታት።
1: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸደ የሎሚ ጣዕም እየተጎነጨ ቀናችንን እናሳምር። ህስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።
2: እንትያንማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን በጪስ ታፍነን አዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ኋላም የግድብ መሠረት ተጣለ፣ ወንዝ በሉጋም ታሰረ። ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የመነጨውን ተረከበን። ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳል ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን፣ ከተማውን በብርሃን አፍለቅልቀን፣ በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
3: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩ ያለው። ፍጥነት ፍጥነት! ኧረ ፍጠኑ!
4: እንደዛ ስልቀስ እቃዎች እንዳይበላሽ።
5: አባ እማ፣ ወዴት ልንሄድ ነው?
6: እንዴ ጎረቤቴ፣ ወዴት ነው?
3: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅተዋል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
2: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የእኛ የሆነ ዓመት ፍላጎት ማረፊያውን ያገኛል፣ ያውም በፍጥነት። ጥረት ሁሉ ፍሬን ያፈራል፣ ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያ፣ የአውደ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
7: በመጪው አዲስ ዓመት በሕይወታችን የምንቀይረው የቀን መቁጠሪያችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል፣ ቤትም እንደዛው። አዲሱን ዓመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በመሃል አዲስ አበባ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን ዓመት በአዲስ ምዕራፍ የሚጀምሩበት 98-96 ላይ ደውሉ። ሜትሮፖሊታን ሪል ስቴት። መልካም አዲስ ዓመት። በጥራት የተገነባ
8: በዘመን ባንክ የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን የደንበኛ እርካታም ጭምር ነው። እያንዳንዱ ጉብኝት፣ እያንዳንዱ የዲጂታል አገልግሎት፣ እያንዳንዱ ፊርማ፣ እያንዳንዱ ፈገግታ እርሶን እንዴት በትጋት እንደምናገለግለው የሚያሳዩ ናቸው። ከቅርንጫፎቻችን እንዲሁም ከሞባይል እስከ ፖስ ግብይቶች፣ ከኤቲኤም እስከ ኢንተርኔት ባንኪንግ የኦምኒ ቻናል አገልግሎቶቻችን ፍላጎትዎን አሟልተው ሕይወትዎን ቀለል አድርገው አንድ እርምጃ እንቀሳቀሳሉ። እምነትዎን የሚጥሉብን የሚያስፈልግዎን የምናውቅ ትክክለኛ የባንክ አጋሩ ነን። በችግሮ ጊዜ ከጎኑ የሚቆም በደስታው ጊዜ ደግሞ ደስታዎትን የሚጋራና የሚያከብር የባለሙያ ቡድን አዘጋጅተን እንጠብቆታለን። ለህቀትን ያጣጣሙ በኩራት ቀና ብለው ከኛ ጋር ይስሩ። የባንክ አገልግሎቶችን እንደርሶ ፍላጎት ምቹ አስተማማኝና ቀላል ያደረገው ዘመን ባንክ ሁሌም ከጎኑ ሆኖ ይጓዛል። ምክንያቱም እኛ ጋር የባንክ አገልግሎት የገንዘብ ዝውውር ብቻ ሳይሆን ስለ ደንበኛ ፍላጎት መጨነቅ፣ መረዳትና ፍላጎትን ማሳካት በመጨረሻም ስኬቱን መመልከት ነው። ዘመን ባንክ የላቀ ደንበኞች አገልግሎት ማዕከል።
9: ፋሽን የማይደበዝዘው ጊዜ የማያልፍበት ውበት ጤነኛ ጥርስ ብቻ ነው። ጥርሶን ጤና አድርገው በኩራት ፈገግ ይበሉ። ዶክተር አክሊሉ ልዩ ጥርስ ህክምና ክሊኒክ ውበቶ በጥርሶ እንደፈካ ይኖር ዘንድ የታመመውን አክመን የማይድነውን ነቅለን የተወላገዱትን ቀጥ አድርገን የተበረበሩትን ሞልተን የወየቡትን አጽድተን ውበቶን እናነግሳለን። ለስኳር ህሙማንና ብሬስ ለሚሰሩ ልዩ ቅናሽ፣ ለልጆች ልዩ ክፍል አዘጋጅተናል። ጥንቃቄ የማንደራደርበት ያስከበርንና ያሸለመን መለያችን ነው። በዘመናዊዎቹ ፓኖራሚክና ሴፓሎሜትሪክ ኤክስሬ ተጠቅመን ለግልና ለመንግስት ተቋማት ውጤቱን በሲዲ እንሰጣለን። አድራሻችን የቀድሞ ቁጥራን አሁን ጉርድ ሾላ ከቴሌ ፊት ለፊት አዲስ በተሰራው ህንፃ አራተኛ ፎቅ ላይ ተዛውሯል። ቁጥር 2 ብስራተ ገብርኤል ቀለም ፋብሪካ ፊት ለፊት ሳህለ ህንፃ ሶስተኛ ፎቅ፣ ቁጥር 3 ጉርድ ሾላ ሆሊ ሲቲ ሴንተር ሶስተኛ ፎቅ፣ ቁጥር 4 ቴሌ መድኃኒዓለም ኦሮሚያ ታወር አንደኛ ፎቅ። በቤት ለቤት አገልግሎት ደግሞ ባሉበት እንመጣለን። በ0911391548 ለዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ይደውሉ።
10: ራትን ስሙ ያደረገው ብራስ ጋርመንት ከቀልጣፋ አገልግሎት ጋር ሁሌም ይጠብቃቸዋል። ለስመጥሩ ሆቴሎች፣ ለታዋቂ ሆስፒታሎች፣ ለግዙፍ ፋብሪካዎችና ለበርካታ ትምህርት ቤቶች ዩኒፎርሞችን ጥንቅቅ አድርገን ሰፍተናል። ሰራተኞቹ ሽክ የሚሉባቸው ዩኒፎርሞች ከአይነተ ብዙ ምርጫዎች ጋር እኛ ዘንድ አሉ። ከእሁድ እስከ እሁድ እስከ ምሽቱ 2 ሰዓት ድረስ የማያቋርጥ አገልግሎት መስጠታችን ብራስ ጋርመንቶችን ይለየናል። በትዕዛዝ ከሚሰፉ ዩኒፎርሞች በተጨማሪ ለተለያዩ ድርጅቶችና ትምህርት ቤቶች የተዘጋጁ ዩኒፎርሞችን ከብራስ ጋርመንት መርጠው መውሰድ ይችላሉ። ታዲያ ሁሉንም ኪሶን ባገናዘበ ተመጣጣኝ ዋጋ ብራስ ጋርመንት አድራሻ 22 ወደ ቦሌ መድኃኒዓለም በሚወስደው መንገድ ወርቁ ህንጻ ፊት ለፊት ስልክ 0930004748 ጥራት ላላቸው ዩኒፎርሞች ብራስ ጋርመንት።
11: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የህፃናትና የቀዶ ህክምና ማዕከል የረጅም ዓመታት ልምድ ባካበተው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም የአዋቂ የህፃናትና የጨቅላ ህፃናት ቀዶ ህክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣ የህፃናትና የአዋቂዎች ጽኑ ህክምና፣ የጨቅላ ህፃናት ቢጫነትና ኢንፌክሽን ህክምና፣ ያለ ጊዜያቸው ለተወለዱ ህፃናት የመተንፈሻ እገዛና በዘመናዊ ኢንኩቤተርስ የታገዘ ህክምና፣ የህፃናት ከአንገት በላይ ህክምናና የአጥንት ህክምና፣ ይሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው። የ24 ሰዓት የላብራቶሪና የፋርማሲ አገልግሎት አድራሻ ከጃክሮስ አደባባይ ወደ ሳሊተ ምህረት በሚወስደው መንገድ የቀድሞ ሜታቦ ፊት ለፊት ስልክ 0994063148 0956999994 ታይም የእናቶችና የህፃናት ቀዶ ህክምና ማዕከል።
12: ልደቶን፣ ሰርጎን፣ ግብዣውንና በዓሎን በጣፋጭ ቶርታ ኬኮቹ ሁሌም የሚያደምቅላችሁ ካፌ ትሪዮ እንኳን ለበዓሉ በሰላም አደረሳችሁ ይላል። በተለያየ መጠን አሽሞንሙነን ከተለያዩ የዓለማችን ክፍሎች ግብዓቱን አምጥተን የምናዘጋጀው ቶርታ ኬካችን ደስታውን ያደምቃል፣ ለስጦታም ያስመሰግናል። ኬክ፣ ፓናቶንና ኩኪስ በካፌ ትሪዮ ያምርባቸዋል። በአማረው ገጽታውና በቀልጣፋ መስተንግዶ የምር ይደሰታሉ። በፍቅር የሚመገቡት ፒዛ፣ በርገርና ፈጢራ ከቁርስ ጀምሮ ይዘጋጃሉ። ሻዩ፣ ቡናው፣ ማኪያቶ እና ጁሱ ሁሌም ይናፈቃሉ። ካፌ ትሪዮ ከበቂ የመኪና ማቆሚያ ጋር ይጠብቃቸዋል። አድራሻው ልደታ ከጆስ ሃንሰን ወደ መብራቱ ከፍ ብሎ ኖቢ ህንፃ፣ ስልክ 0911229584 ካፌ ትሪዮ።
13: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
14: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።

0: ስፐርስ ኢፕስዊች ታውን ከአርሰናል የሚያረጉትን ጨዋታ ወደ እናንተ ሁለቱም ሜዳ ላይ አንዴ ለንደን አንዴ ሜርሲሳይድ አንዴ ኢፕስዊች ታውን እየሄድን አንዴ ደግሞ ሜርሲሳይድ እየሄድን ወደ እናንተ እያደረሰን ነው የምንገኘው። እንዴት ነው ጨዋታው? ሀሳባችሁ 0936462222 ላይ እንድትጽፉልን እንጋብዛለን። እያደመጣችሁ የምትገኙት ላምባዲና ስፖርትን ነው። የክብር አጋሮቻችን የሆኑት አማራ ባንክና ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከእኛ ጋር ይገኛሉ። አብራችሁን ቆዩ። ቆንጂት መልእክቱን አስደምጣችሁ ትመለሳለች።
1: ምድሩ ባሪ አበባ ጊጦ ተስፋን የሰነቀች የመስከረም ፀሐይ የክረምትን ማለፍ የደመናን መገፈፍ በጠዋት ስታበስር የአዲስ ዓመት አዲስ ተስፋን በአዲስ ምዕራፍ ለመጀመር ሆ ብለን መተን ነበር። ለብሩህ ዘመን ጅማሮ ተነፋፍቀን ስንገናኝ ማዕዳችንን አካፍለናል። ከኛ አልፈን ለሰው ተርፈናል። ላንለያይ ተዋህደን እልፍ ዘመን ተሻግረናል። እንቁጣጣሽ እንኳን በደህና መጣሽ እያልን አደይ የብር ሙዳይ ኮለል በይ ሲሉን የብር ሙዳይ የሆነው ባንካችን እንኳን ለአዲሱ ዓመት በሰላም አደረሰው ይላል። አዎ ከብረውን ይቆዩ። አማራ ባንክ ከባንክ ባሻገር።
0: መልካም ዜና። ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ፣ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ አርክቴክቸር፣ ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓ.ም የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተ ክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ
2: ሻቱ ቁጥል ተደፊ አሶያ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ።
3: ተመልሰን መተናል። ጣቢያው ተወዳጁ ስራት ኤፍኤም 101.1 ነው። ፕሮግራማችን ደግሞ ላምባዲና ስፖርት ነው። በአንፊልድ እና በፖርትማን ሮድ ሁለት ጨዋታዎችን ያስመለከታችሁ እንገኛለን። በስፔን ላ ሊጋም ኤልቼ ከሪያል ማድሪድ ጨዋታቸውን ያደረጉ ይገኛሉ። የእናንተ የአድማጮቻችን መልእክቶችም ከያቅጣጫው መጥተዋል። ከሀገር ውስጥ ከውጪ የእናንተን ሀሳብ መልሰን ወደ እናንተ የምናደርስ ነው የሚሆነው። ዛሬ ከፌስቡክ ጀምራለሁ። ከፌስቡክ በርካታ አድማጮች ከእኛ ጋር መሆናቸውን ነግረውናል። እነማን ናቸው የሚለውን ጉዳይ የምንመለከት ይሆናል። መልካም እድል ለውዱ ክለቤ አርሰናል ይሁን ያለችን ልደት አንተዋነች እናመሰግናለን። ጣሰው ሙሉጌታ እንኳን ደህና መጣችሁ ላምባዲናዎች ብለውናል። ዴቭ ሳንጃው ከአየር ጤና ይሄ የብስራት ኤፍኤም 101.1 ቋሚ አድማጭ አንዱ ነው ብለን መናገር እንችላለን። ድል ለሻምፒዮኖቹ። ዛሬ ለመድፈኛው ብርጌድ የሚሰለፉትን ተስፈኛ ታዳጊ ተጫዋቾች እየተመለከቱ መዝናናት ለጤና ጥቁም ነው ብለናል። እናመሰግናል። ታቲ ዘውዴ ሰላሜን የምርጦች ላምባዲናዎች፣ መሳይ ሙሌ፣ ፋኒ ተርላ እንዲሁም አድማጮች ሰላማችሁ ይብዛ። ዛሬ ምሽት ይደምቃል። ቡድን ምርጥ ጨዋታ ያሳየናል ብዬ አስባለሁ። ታቲ ዘውዴ ከሳር ቤት ነው። ታቲ ዛሬ ልደቷ ነው። እንኳን ተወለድሽ፣ ፈጣሪ ቀሪ ዘመንሽን ይባርክ ማለት እንችላለን። ሁላችንም እያልን ነው መልካም ልደት ብለናል። አዎ። ከዛ ውጪ ሰፋ በድሩ ሰፋ ሰላም ጤና ይስጥልን ላምባዲናዎች፣ ሰላማችሁ ብዝት ይበል ብሎናል። ሀዋ ታደሰ ሰላም ላምባዲናዎች፣ እንኳን ደህና መጣችሁ ብላናለች። ትዕግስት ቸሩ አበራ ከ አቡዳቢ።

0: ሰላም ላምባሪናዎች አብረን ነው የምናመሸው መልካም ድል ለሻምፒዮኖቹ አርሰናል በናላለች ቲጂ ከአቡዳቢ በጣም እናመሰግናለን ቲጂን ሌሎች ማርማጮቻችን ከኛ ጋር ናቸው ሁሴን ከፒያሳ ሰላም ሰላም ውድ ተወዳጅ ላምባሪና ስፖርቶች አዘጋጆች አሪቡ ሙሌተር ላፋኒ መሳይን ኮና ለመጣችሁ መልካም ይስጥንላችሁ እስከመጨረሻው አብረናለን ኢፕስዊች አንድ አርሰናል 3 ብሎናል ሁሴን ከፒያሳ ከልብ እናመሰግናለን ሞዛይክ መሐመድ ከጉንችሬ ሰላም ሰላም ውድ ላምባዲናዎች እንኳን በደህና መጣችሁ እንደተለመደው ምሽቱን አሪፍ ጨዋታ እንደምታስመለክቱን አልጠራጠርም እግር ኳስ የመውደዴ አንዱ ምክንያት እናንተ ናችሁና በዚሁ አጋጣሚ ላቅ ያለ ምስጋናዬ ላቀርብላችሁ ፈልጋለሁ እስከመጨረሻው ድረስ አለ ብሎናል ሞዛይክ መሐመድ በጣም እናመሰግናለን እግር ኳስ የመውደዴ አንዱ ምክንያት እናንተ ናችሁ ብሎናል ሞዛይክ
1: እናመሰግናለን
0: አዎ ጌሽ ጌች ዲሰሪ ኤፕስዊች 2 አርሰናል 3 ብሎናል መሐመድ ነስሩ መሐመድ ሰላም ሰላም ላምባዲናዎች ሰላማችሁ ይብዛ እስከ ፐድረስ አብረናለን ኤፕስዊች 0 አርሰናል 3 ብሎናል አብዱል ከሪም ዘይኑ ድል ኤፕስዊች ታውን ወርቁ አፌ ይሳቅ አርሰናል 2 ኤፕስዊች 0 ብሎናል ቱሪስት ጀማል አህመድ ሰላም ሰላም ውድ ላምባዲና ስፖርት አዘጋጆች ሰላማችሁ እንደ ማኛጤ ብዝት ይበልላችሁ አርሰናል ለየትኛውም ክለብ እጅ አይሰጥም አርሰናል 3 ኤፕስዊች 1 ለንደኒዝ ሬድ ብሎናል እናመሰግናለን ዮናታን ሃይሉ ሰላም ሰላም እንኳን ደህና መጣችሁ ዮኒ ከቡራዩ ከእናንተ ጋር ነኝ እስከ መሽት ብሎናል እናመሰግናለን ሲቲ አብዱራህማን ከአዳማ ሰላም ሰላም ምርጥ የላምባዲና አዘጋጆች አርሰናል 3 ኤፕስዊች 0 ብለናል ሲቲ ከልብ እናመሰግናለን ኢዛክ ዘብር ከወልቂጤ እንኳን ደህና መጣችሁ አብረነን ብሎናል ቶማስ ሳንካራ ትልቁ የሊቨርፑል ጨዋታ እያለ ወደ ሊቨርፑል ጨዋታ ተመለሱ የሚል ሐሳብ ልኮልናል ወደ ሊቨርፑል ተመለስን ኮደ አንፊልድ ሊቨርፑል አንድ ለባዶ እየመራ ይገኛል አሌክሲስ ማካሊስተር ጎል አስቆጥሯል እሱን ጨዋታ እያሰላለፍን ወደ ፖርትማን ሮድም እናመራለን ብቻ አንተ ከኛ ጋር አብረን ቆይ ተስፉ በርኬ ውዶች ምርጦች ተናፋቂዎች ሰላማችሁ ብዝት ይበል አርሴ ግስጋሴውን ቀጥሏል ምሽቱንም ይረመርማል አብረንን ለናታኖል ጥርስክምና ማዕከል ምስጋና ያደረሳችሁ ብሎናል ተስፉ በርኬ የናታኖል ተሸላሚ ነበር ጥርሱን በሚገባ ታጥቧል በሚገባም አስተናግደውታል ናታኖሎችን ከልብ እናመሰግናለን ሙሉ ቀማሞ ከቦሌ መድኃኒዓለም ሰላም ሰላም ላምባዲናዎች እንኳን ደህና መጣችሁልኝ ሽንፈት የናፈቀው የሰሜን ለንደኑ ቀይ ክፍል አርሰናል በፖርትማን ሮድ ስቴዲየም በካራባው ካፕ ጨዋታ ኢፕስዊች የሚገጥምበት ጨዋታ ኢፕስዊች 0 አርሰናል 2 ብሎናል ስንታየው ግርማ ላምባዲናዎች እንኳን ደህና መጣችሁ አርሰናል በቤን ተጫዋች ስለሚገባ ተሸንፎ ይሰናበታል የሚል ግምት አለኝ ኢፕስዊች 2 አርሰናል 1 ብሎናል ነገር ግን አርሰናል 2 ለባዶ እየመራ ይገኛል ክብነ ፍቅሬ ትግስት ቸሩ ከዛ ነቢል ኢስማኤል ሰላም ሰላም ተወዳጆች ላምባይና ስፖርቶች መሳይ ሙሌፋኒ የኮሪያ ዘማች ተርላ ካሳ እንኳን በሰላም መጣችሁ አርሂቡ አርሂቡ ብለናል ከላምባዲና ጋር እስከ ፍጻሜ ድረስ አብረን እንዘልቃለን ብሎናል ነቢል እስማኤል እናመሰግናለን መስፍን አርሰናል ሰላም ላምባዲናዎች እንኳን ደህና መጣችሁ አርሰናል አራት ለባዶ ያሸንፋል ብለውናል በጣም ከልብ ነው የምናመሰግነው ሌሎችም አድማጮቻችን አሉ ወደ ስልካችን ደሙል እናመራ ነው 0936 46 22 ስልካችን ነው አሁን ምልክቶቻችሁን እንድታደርሱን ባክብሮትን ጠይቃለን ወደ ካራቦ ካፕ ጨዋታ እናልፋለን ከዛ ፊት ግን እናንተን ምልክቶች በስፋት እንደዚሁ የምናነብነው የሚሆነው ሀረግ ከቦሌ ማተሚያ እንድታመሻችሁ መሳይ ቴክኒሻናችን ቆንጂት ሙሌና ፋኒ እንዴት ናቸው የሚል ሀሳብ አጋርተናለች ሀረግ ከቦሌ ማተሚያ ነው ከልብ እናመሰግን የዘወትር አድማጫችን ነች ሀረግ ከቦሌ ማተሚያ ሌሎችም አድማጮቻችን ከኛ ጋር እንደሆኑ እየገለጹ እንገኛሉ በካራባ ካፕ ጨዋታ በፖርትማን ሮድ ከዛም በአንፊል ጨዋታዎች እናስመለክታለን ሀረግ ከቦሌ ማተሚያ እንዴት አመሻችሁ መሳይ ሙሌ ፋኒ ቴክኒሻናችን አድማጮች ሙሌ ቡቺ አለች ጥቁር ባይሆን ደስ ይለኝ ነበር ጥቁር ውሻ አልወድም አርቴታ ግን የምር ገራሚ ነው ሊቨርፑል ቢያሸንፍ ደስ ይለኛል መልካም ቆይታ ሀረግ ከቦሌ ማተም የላካችልን መልእክት ነው ከልብ እናመሰግናለን እሺ አብርሃም ደርቤ ከሰበታ ሙሌ አርሰናል ካራባው ካፕ ከበላ 33 አመቱ ነው አይደል ብሎናል አዎ ቀደም ተናግረናል። ሌሎች ማድማጮቻችን እንደዚሁ ከኛ ጋር ናቸው። ዘነበ ከመርካቶ፣ ተስፋ አሰገድ ከአርቦዬ፣ ወለላ ማርቲኔሊ አርሰናል ከተሮኝ ተስፋ መንደር፣ እንዲሁም መሰረት ከበደ። ሰላም ሰላም ውድ የላምባዲና አዘጋጅና አቅራቢዎች ምርጦቼ፣ እንኳን ደህና መጣችሁ። በምርጥ ጨዋታ ምርጥ አቅራቢዎች ምሽታችን ድምቅምቅ ሊልልን እነሆ ሰዓቱ ደርሶ ለማድመጥ ተሰይመናል። እስከ መጨረሻው አብረነን። መሲ የእናቷ ልጅ ከጀሞ ነው። እናመሰግናለን መሲ። አቦ ሙሌ ይመቻችሁ፣ ትንታኔያችሁ በጣም ድንቅ ነው። ከሀገራት ጀምራችሁ ስለ ክለቦቹ አስቃኛችሁን ትንታኔ ማለት ይሄ ነው። እወዳችኋለሁ ተብለናል። 0951 ጀምሮ 95 የሚጠናቀቅ ቁጥር ነው። ሰላም ሰላም፣ እንዴት ናችሁ? ከጀሞ 3 ሊቨርፑል 1 ቶተንሃም 2 ተብለናል። ሙጬ ያስቻለው ነኝ ከጀሞ ብሎናል። እናመሰግናለን። ሰላም ሰላም ወንድሞቼ፣ ምን ነው ጣልጣል አረጋችሁኝ? በሰላም ነው ብቻ ይመቻችሁ። የዛሬዎች ግምት የላስቀምጥ፣ አርሰናል 3 ኤፕስዊች 1 ቶተንሃም 2። ቀጣይ ፕሪሚየር ሊግ የለም። ከድር የማንቸው ከጉንቸር መብራት ጠፍቶብን በስልካችን እየሰማናችሁ ነው ብሎናል። ቀጣይ ቅዳሜ እንገናኛለን። በቶተንሃም እና አስቶን ቪላ ጨዋታ እንገናኛለን። በፕሪሚየር ሊጉ ከሰባት ሰዓት ተኩል ጀምሮ ላምባዲና ስፖርቶች፣ መሳይ፣ ሙሌ፣ ፋኒ፣ ተርላ፣ ካሳ የኮሪያው ዘማች ልጅ ቅዳሜ ይሰየሙና ቶተንሃም ከአስቶን ቪላ የሚያደርጉትን ጨዋታ የምናስተላልፍላችሁ ይሆናል። በሳምንቱ ቅዳሜ ደግሞ በላምባዲና መዝናኛ ፕሮግራማችን እንደዚሁ የምንገናኝ ይሆናል ማለት ነው። መሳይ፣ ሙሌ እንኳን ደህና መጣችሁ። በጣም ነው የምወዳችሁ፣ በጣም ነው የምትመቹኝ። አሼ ከሰበታ ነው። በጣም እናመሰግናለን አሼ። በጣም ብዙ ናቸው መልእክቶቹ፣ እናነባለን። ምክንያቱም እናንተ ለእናንተ ክብር መስጠት ስለምንፈልግ የእናንተን መልእክቶች እናነባለን። ብስራት ተካከ ጉንችሬ፣ ሰላም ሰላም ላምባዲናዎች እንኳን ደህና መጣችሁ። አርሰናል 4 ኤፕስዊች ታውን 0 ድል ለአርሴ እስከ መጨረሻው አብረነን ብሎናል። በጣም እናመሰግናለን። ሰላም ሰላም ላምባዲናዎች፣ የእናንተ ፕሮግራም የሚለየው ከፕሮግራማችሁ በፊት ስለ ከተሞች አስቃኛችሁ፣ ከዛ በኋላ ስለ አርሰናል በጣም ድንቅ ነው። ኤፕስዊችንም በደንብ አውቀናታል ብሎናል አብዱል ሐኪም ከቦሌ መድኃኒዓለም። ሰብሰብ ብለን እያደመጥናችሁ እንገኛለን ስራ ላይ ሆነን ብሎናል። በጣም እናመሰግናለን። ብስራት ወይ ሰላማችሁ ብዝት ይበል። ትመቹኛላችሁ፣ እያዳመጥኳችሁ ነው። ሴፉ ከዱከም አርሰናል 3-1 ያሸንፋል የሚል ሀሳብ መጥቶልናል። ሰላም ሰላም መሳይ እንዴት ናችሁ? አብዱሬ ነኝ ከችሃ። ድል ለአርሰናል ብያለው። አብዲ ሻካች የመድፈኛው ከኮልፍ ያጣና ተራ፣ ሰላም እንኳን ለአዲሷን በሰላም አደረሳችሁ። አርሰናል ምርጥ ጨዋታ እያስመለከተን ይገኛል። ምሽቱን ከእናንተ ጋር ነን። የለንደን ኩራት አርሰናል ነው። ድል ለአርሰናል ይሁን ብሎናል። በጣም እናመሰግናለን። ወለላ ማርቲኔሊ አርሰናል ከተርሆኝ ተስፋ መንደር ከጉራጌ አርሰናል 5 ኤፕስዊች ታውን 1 ሙሌ ሸልሙኝ ስልኬ በተን ነው ብሎናል። ወለላ ማርቲኔሊ አርሰናል ቦሌ ሀያት ሆስፒታል አካባቢ ነው ማደምጣችሁ። ፕሮግራማችሁ በጣም ምርጥ ነው፣ ፕሮግራማችሁ ድንቅ ነው ብሎናል። እናመሰግን አድማጫችን ሁሴን ከፒያሳን በስልካችን መጥቷል። እንዴት ናችሁ? ሰላም እንኳን ደህና መጣችሁ ብሎናል ሁሴን ከፒያሳ። ሙሉ ቀማ ሞና አንብቤ ያለው በጣም ብዙ መልክቶች ናቸው እየመጡ የሚገኙት። አብዱል ሽኩር አክመል ከጉንችሬ ማዞሪያ፣ ኤስፔስ ታውን 0 አርሰናል 5 አቦ ይመቻችሁ እስከ መጨረሻው ድረስ አለን ብሎናል። ሁለተኛው 45 ሊጀምር ነው። በአንፊልድ ሊቨርፑል ከቶተንሃም ሆትስፐር ሁለት ቡድኖች የሚያደርጉት ጨዋታ ነው። የካራዋ ካፕ ነው፣ ግን ደግሞ የእንግሊዝ ፕሪሚየር ሊግ ስታይልም አለው። ምክንያቱም ሊቨርፑልም ቶተንሃም በእንግሊዝ ፕሪሚየር የሚወዳደሩ ክለቦች ናቸው። ሊቨርፑል አንዶኒ ኢራውላን ቀጥሯል። ቶተንሃም ሆትስፐር ደግሞ እንደዚሁ በሮቤርቶ ዲዘርቢ ይመራል። ሁለቱም አሰልጣኞች ይህንን ውድድር ይፈልጉታል። ካራዋ ካፕ የአንዳንድ አሰልጣኞች መነሻ ነው። ቅድም እንዳልኩት እነ ጆዜ ሞሪኒዮ መጀመሪያ ላይ ያነሱት ዋንጫ ካራዋ ካፕን ነው። ስለዚህ ተጫዋቾች የበለጠ ይጠበቃሉ። አሁን ጀረሚ ዣኬ ሊገባ ነው በሊቨርፑል በኩል። ምን ይፈጠራል? አብረን ምና ይሆናል። ምናልባት እንደዚሁ ከሮናልድ አራሆ የሚጣመሩበት መንገድ ሰፊ ነው ብዬ አስባለሁ። ግን የካራዋ ካፕ ውድድር አሁን ባለው ሁኔታ በፕሪሚየር ሊጉ ደረጃ ኢንተንሲቲ በጣም የወረደ እንደሆነ በፖርትማንም ሮድ ተመልክተናል፣ በአንፊልድም ተመልክተናል። ሰከንድ ሃፍ ምን ይፈጠራል አብረን የምና ይሆናል። ወደ መሳይ።
1: በትክክል አድማጮቻችን፣ ፋኒ የሚጨምረው ነገር አለ?
2: ቀዝቀዝ ያሉ ጨዋታን እያየ ነው የምንገኘው አይደለ? ባኬንፎርድ መመላለስ በሊግ ላይ ብለን እንደምንጠብቀው አይነት የክለቦቹን ጨዋታ እያየን አረ የምንገኘው ይሄ ምክንያቱም ምንድን ነው ያለበት ነው። ካራባኦ ካፕ ነው ገና ሶስተኛ አራተኛ ራውንድ ላይ ነው ያለውና በቋሚ ቡርናቸው በጣም ኢንቴንስ የሆነ ጨዋታ ላላና እንችላለን። ግን ለቶትናም ለኔ ከዚህ በላይ መጣር ያለበት ይመስላል። በረም በማጥቃት አለበት። በረም በቃ እንደ ሊግ ጨዋታ አርጎ ነው መጫወት ያለበት ቶትናም ስፐርስና በሊቨርፑል እኩል ሆኖ ነው የጨዋታው። ሊቨርፑል ለፕሪሚየር ሊግ የሚፎካከር ቡድን ነው። ቻምፒየንስ ሊግ ላይ ያለ ኤፍ ኤ ካፕ ላይ ረጅም ርቀት መሄድ ይችላል። ቶትናም ግን በዚህ ቡድን ያሉት ልጆች እንዳለ ካልተቀመ በተለይ ዶሜስቲክ ካፖች ላይ በአውሮፓ መድረክ ላይ የሚጫወት ቡድን ስላልሆነ እነዚህ ንድሮች ከደጋፊ ጋር በተለይ ኢንጌጅመንቱን ለመጨመር በእንደዚህ አጋጣሚዎች ካልሆነ አሁን ሊቨርፑልን ካሸነፈ ለቀጣይ ለቪላ ጨዋታ ደጋፊ በደንብ በሞራል መነሳሻ ሊሆን ይችላል።
3: ግን አይመስልም፣
2: በቃ አይመስልም። ዲዘርቢ ራሱ ተነሳሽነት ያላቸው ይመስላል። አሁን ሙሌ በዚህ አይነት እንትን ተመልከት፣ ፕራስ እንኳን አያደርግም እኮ በረኛው ይዞ እየወጣ ነው እና ኦሊን ሁሉ ያለ ነገር ነበር መስጠት የነበረባቸው። ግን እንደዚህ የምንልበት ጊዜ አይደለም እኮ አሁን ገና ነው። ሴፕቴምበር ላይ ነው ሊጉ እየጀመረ ነው።
3: አራተኛ ሳምንት
2: ገና የመጀመሪያ አራተኛ ሳምንት ላይ ነን። አራተኛ ሶስተኛ ራውንድ ካራባው ካፕ ላይ ነን። ኤፍኤ ካፕ ገና አንደኛ ራውንድ ላይ ነው። ታች ያሉት ቡድኖች ገና እየጦሱበት ያለበት ነው። ግን ቶትናም ካለበት ችግር አንጻር ካለበት ሁኔታ አንጻር በደንብ ደም ሰጠ የምትለው ነገር አለ አይደል? በደንብ አድርጎ መጮት ያለበት ነገር እና ፕረስ ማድረግ የሚጀምረው ከራሳቸው ሜዳ ላይ ሲጠጋ አይደለም። ካውንተር መጮት የነበረበት ቡድን አይደለም። ተመልከት፣ ካውንተር እየጮት ተቀማ አሁንም እና እንደዚህ አይነት መጮት የነበረበት ቡድን ሳይሆን በደንብ ኦፌንሲቭ የሆነ ፕሮግረሲቭ ኳሶች፣ ተሻጋሪ ኳሶችን፣ መስመር ሰንጣቂ ኳሶችን የሚያቀብል ወይም የሚሞክር ማሳካት እኮ የለበም። ሁልጊዜ ሁሉን ነገር ማሳካት የለበም። አትሊስት ለደጋፊው መሞከርን እንኳን ማሳየት ያለብን አይነት ቡድን ይዘ መግባት አለብንና ቶትናም እኔ በጣም እያሰጋኝ ነው። በዚህ ሁኔታ እንትን የሚል ከሆነ ጨዋታው ገና 47ኛው ደቂቃ ላይ ነው። ዳርባቻችን ግን ቶትናም ሁኔታ
1: በነገራችን ላይ ሪያል ማድሪድ ሎስ ብላንኮሶቹ ሁለት ለዜሮ እየመሩ ነው። ኤልቼን ከሜዳቸው ውጭ ኪሊያን ኤምባፔ አሁን በቅርብ ደቂቃዎች ውስጥ አስቆጥሯል። እንዲሁም ደግሞ ዲቶሮ ቀደም ብሎ ጎል ራሱ ላይ ያስቆጥሯል። ዲዮማንዴ አሲስት አድርጓል ዛሬ። ወደዚህ ጨዋታ እንመለሳለን። አንፊልድ ሮድ ስታዲየም አሁን አረጋግቷ ሮድሪጎ ቤንታንኩር ጋር የሚገኘው
3: አርሰናል ሶስተኛ ጎል አስቆጥሯል።
1: አርሰናል ሶስተኛው ጎል አስቆጥሯል። አድማጮቻችን በዚህ ሰዓት ላይ መድፈኞቹ ፖርትማን ስታዲየም ላይ ሶስተኛውን ጎል ያስቆጠረላቸው ደግሞ ማክስ ዳውማን ነው። አድማጮቻችን
3: ለሃትሪክ ነው የሚሄደው አሁን ከዚህ
1: ለሃትሪክ ነው። ወጣቱ ተጫዋች ኢፕስዊች ታውንን 3-0 ጌምር ነው። አንፊልድ እንመለሳለን። አዎ በጨዋታው እጅግ በጣም ድንቅ ሆኗል ዛሬ። ማርቲን ዙቢመንዲም ኳስ አመቻችቶ አቀብሏል። እንዲሁም ደግሞ ኤቤሬቼዜም አቀብሏል። ኖኒ ማድዌኬም አስቆጥሯል። ዛሬ አርሰናሎች የግብ አዎ ናዳ ነው እያዘነቡ የሚገኙት። በነገራችን ላይ ስኳድ ዴፕዝ ምን ያህል ወሳኝነት እንዳለው
3: የሚጠበቅ ነው መሰለኝ። አሁን ለሚዲያዎች ርዕስ የሚሆነው ኤፕሲች ቢያሸንፍ ነበር።
1: በትክክል
3: ግን አርሰናል ነው።
1: አዎ ወሳኝ የሚባል አይነት ፎርሜሽን ይዞም አልገባም አርሰናል። በሁለተኛ ቡድኑ ነው የገባው ማለት ይቻላል፣ ከነ ብሩኖ ጎማሬዥ ውጪ፣ ከነ ጋብርኤል ማጋሌዥ ውጪ። አሁን ፈጣን እንቅስቃሴ ለማድረግ ጥረት ሲያደርጉ የተመለከተ ነበር የምንገኘው። ሊቨርፑሎች በነ ማክኒል አማካኝነት ትራንዚሽን እጅግ በጣም ወሳኝነት ሊኖረው ይችላል ለዚህ ቡድን። አሁንም በተደጋጋሚ ሁለቱም በመልሶ ማጥቃት አደገኛ እንቅስቃሴዎችን ሊያሳዩ ይችላሉ ተብሎ ይጠበቃል። በራሳቸው የሜዳ ክልል ላይ ሮናልድ አራውሆ ጆ ጎሜዝ ነው በነገራችን ላይ በጀርሚ ዣኳ ተቀይሮ የወጣው። አሁንም አረጋግተዋል። መመርደሽቪሊ ኳስ ለጀርሚ ዣኳ። ዣኳ በግራ መስመር ላይ ኬርኬዝ አደገኛ የመልሶ ማጥቃት እንቅስቃሴ ለማድረግ ጥረት እያደረጉ የተመለከተ ነበር የምንገኘው። ሊቨርፑሎች አሁን ኳስ ተነጥቀዋል። በቀይ ፍሪፖንግ ፈርስተቹ ያስደነግጣል። አድማጮቻችን ንጎሙዋ ኳስ ወደፊት ይዞ ለመሮጥ ጥረት እያደረገ የተመለከተ ነበር የምንገኘው። አደገኛ ኳስ። አዎ የመጀመሪያ 45 ከጀመረ በዚህ ሰዓት ላይ አምስት ደቂቃዎች ተቆጥሯል።
3: ሁለተኛ 45 መሳይ የበለጠ ለቶተናም ወሳኝ ሊሆን ይችላል። ጎሎችን ካላስቆጠረ ቶተናም እጅግ በጣም ከባድ ነው የሚሆንበት። አሁን ለቶተናም ጎል ማስቆጠር ቅንጦት የሚባል ነገር አይደለም፣ የበለጠም አስፈላጊ ነገር ነው የሚመስለው። ግን ሰከንድ ሃፍም ያለው የቶተናም የጨዋታ መንገድ ኢንተንሲቲ በጣም የወረደ እንደሆነ በደንብ እያየ ነው። ትክክለኛ የካራባ ካፕ ጨዋታን ያያየን እንገኛለን መሰይ
4: ኦ ኮዲ ጋክፖ ምናልባት ከሱም ኦ ኮማስ ኦፍሳይድ ነበር ኦፍሳይድ ፖዚሽኑስ ነበር ኮማስ ግን የኮዲ ጋክፖ እንኳን ሲያበላሽበት ይመስላል ኦ ሮድሪጎ ቤንታንኩር
2: ተረግጧል በእንቅስቃሴ ማለ ቅድም
4: መጥፎ ዜና ቤንታንኩር ምን ይሃል
2: ተመልከት መስ
4: የጉዳት ተጋላጭ ነው ይታወቃል አርማጮች
3: ጋክፖ
2: ተመልከት
4: ኦ ኮዲ ጋክፖ
2: ይሄ ኢንቴንሽናል ጥፋት አረ በእንቅስቃሴ ማለ ጋክፖ የረገጠው ግን እግሩ ነው ያዞሮ
4: መጥፎ ነው በዚህ ሰዓት ቤንታንኩር ተረስቷል ግን እንደምንም እርግጫ ሲሆን ይቀጥታ መረገጥ ሲሆን ከባድ ላይሆን ይችላል ፋሙሊ
3: ለከረም የክብር አጋሮቻችንን በጣም ከልብና መሰግናለን አማራ ባንክና ሆፕን ከኛ ጋር ስላሉ በጣም ከልብና መሰግናለን መሳይ
4: ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ እንዲሁም ደግሞ አማራ ባንክ አርማጮቻችን ከኛ ጋር ይገኛሉ ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው አምስት የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለውን የትምህርት አገልግሎቱን 2019 ዓ.ም የትምህርት ዘመንን በተጠናከረ ሁኔታ ለማስቀጠል ዝግጅቱ አጠናክሮ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ ስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ ማርኬቲንግ ኤንድ ሴልስ ማኔጅመንት ሃርድዌር ኤንድ ኔትወርክ ሰርቪስ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን ትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁ ለተቋሙ የሬጂስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት በማግኘት የምትችሉበት መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሙአንድ መድኃኔዓለም ቤተክርስቲያን ፍለፊት 100 ሜትር ገባ ብሎ ያገኙታል። የተለያዩ መረጃዎችን ለማግኘት 0974176600 ወይንም የሬጂስትራር ቢሮ ቁጥር ደግሞ ማግኘት የምትፈልጉ ከሆነ 0974176666 ላይ ሃሎ ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ብለው ይደውሉ። ሪዮ ንጎሙዋ ንጎሙዋ ንጎሙዋ ንጎሙዋ ግሩም ኳስ ነው። ሳጥን ውስጥ አደገኛ አጋጣሚ አሌክሲስ ማካሊስተር ካክፖ ኮዲ ኮዲ ኮዲ ጋክፖ ግድግድ አድማጮቻችን ምን አይነት ድንቅ አጨራረስ ነው! ኮዲ ጋክፖ አሌክሲስ ማካሊስተር አመቻችቶ የሰጠውን ኳስ ኮዲ ጋክፖ ሳይራራ የዱብራቭካን መረብ ግንጣጠለው ግንጣጠለው። ኔዘርላንዳዊው በክራይፍ የእግር ኳስ ቅኝት ለበርካታ ዓመታት ቀኝ በተገዛቸው በኔዘርላንድ ያድጎ ራሱን ማጎልበት የቻለው ኮዲ ጋክፖ ዘንድሮ አልተቻለም። አድማጮቻችን ማንቸስተር ሲቲዎች 75 ያቀርቡ ወዶ አልነበረም። ኮዲ ጋክፖ ያንን ያረጋገጠ ድንቅ አጨራረስን ያሳየን ደግሞ አልደነሰም። ኮዲ አልደነሰም። ሁለተኛ 45 ላይ ጂዮ ጎሜዝ ተቀይሮ መውጣቱን ተከትሎ አምበል ሆኖ ሊቨርፑልን ቀያዮቹን እየመራ የሚገኘው ኮዲ ጋክፖ በዚህ ሰዓት ላይ ደስታውን ከቡድን አጋሮቹ ጋር ገለጸ። 2-0 55ኛው ደቂቃ ላይ ቀዮቹ ሊቨርፑሎች ቶተናም ዶሮዋ እየተገዘገዘች ነው።
3: አዎ መሳይ የጋክፖ ትሬድማርክ ጎል ነች። በኔዘርላንድ ብሔራዊ ቡድን ውስጥም በሊቨርፑልም እንደዚህ አይነት ጎሎችን በደንብ ማስቆጠር ያቀበታል መሳይ።
4: አዎ ማቲያስ ተል ምናልባት በአንድ ጎል ያልነቃው የዲዘርቢ ቡድን ሁለተኛ ጎል ቀምሶ ይነቃ ይሆን? አብረን እናያለን። አርባጮቻችን
2: አሁን ኦፌንሲቭ ተጫዋቾች መቀየር ያለበት ይመስለኛል። እና ሶ ዶሚኒክ ሶላንኪን እነ ሳቢዮን መቀየር ያለበት ሰዓት አሁን ይመስለኛል። ብዙ ጊዜ 60ኛ ደቂቃ ላይ
4: ኦቶሲና ደረቢዮ
2: 60ኛ ደቂቃ አካባቢ ነው የምንጠብቀው አለ እንደዚህ አይነት ለውጦች። ግን አሁን ጧት ሆየ ሞተሩ በቶተናም በኩ ስለዚህ በዚህው ደቂቃ ራስ ውሳኔ ወስኖ ዲዘርቪ የሚያጠቁ ተጫዋቾችን መቀየር አለበት ወይ እነ ፈርናንዴሽን ማስገባት አለ ማድሰን ምን ያክል
3: ፊዚካሊ ሆነ ፊት
2: አይደለም ከጉራ ከተመለሰ ወራ አካባቢና ቢሆነው ፊዚካሊ ምን ያክል ፊት ነው የሚለው እምትሞክርበት ጧታ ግን ሊሆን አይችልም ሙሉ
3: አው ለካራቦካ
2: ምትሞክርበት አይደለና ግን ማርሰን ጧታ ሊቀይር የሚችል አቅም ቶፕ በነበረበት ጊዜ ከመጉራቱ
3: በፊት የሌስተሩ ማዲሰንማ አፍታገኙም
2: ማርሰን በቶተናም በኩል የሆነ ነገርን አሳይቶ ነበር
4: አው በትክክል አድማጮቻችን ለሶስተኛ ጎል ማካሊስተር ከሚወድበት ቦታ ላይ አልመጣም ከሚወድበት ቦታ ላይ ኳስን ወደ ግብ ጠባቂ ሰዶ መረብ ማንቀጥቀጥ ከለመረበት ቦታ ላይ ቆሞ ኳስን ሳይጠቀም ባቀረ ሊቨርፑሎች ፕሬስ ሬዚስተንስ የሚያስፈልጋቸው ይመስላል የበለጠ የተሻለ የማጥቃት እንቅስቃሴ ላይ የሚገኙ ሊቨርፑሎች ናቸው ፕረስም ይደረጉት ግን ሊቨርፑሎች ናቸው ምክንያቱም የቶተናም ጨዋቾች ጎል ባያገቡ እንኳን መሮጥ አለባቸው አዶጊን እየተመለከተን ነው ወድቆ ተነስተዋል ጨዋታው ይቀጥላል 56ኛው ደቂቃ ላይ ነን ኦ ዌልካም ቱ አንፊልድ አንዲ ሮበርትሰን እንዲሁም ሮድሪጎ ቤንታንኩር ማቲያስ ፈርናንዴዝ በዚህ ሰዓት ላይ ተቀይሮ ገባ በሮድሪጎ ቤንታንኩር እንዲሁም ደግሞ አንዲ ሮበርትሰን ምናልባት ቦዶጊ ኦዶጊዮታ አንዲ ሮበርትሰን እንኳን ዳግም ወደ ሊቨርፑል ተመለስክ ጭብጨባው ቀልጦ አለው ሌጀንዳቸውን አረሱም ቀያዮቹ በታሪክ ምናልባት በቀኝና በግራ እጅግ በጣም አስደናቂ ጥብረት ከነበራቸው ጨዋቾች መካከል ትሬንት አሌክሳንደር አርኖልድ እንዲሁም ደግሞ ሮበርትሰን አንዱ ነው ሮበርትሰን ሲመለስ ግን በክብር እየተጨበጨበለት ነው በክብር
3: የሊቨርፑል ደጋፊዎች መሳይ ይለያሉ አንዳንድ ክለቦች የበለጠ ልጭሁብ ይፈልጋሉ እንጂ እንደዚህ አይነት ደማቅ አቀባበል ምናልባት በጣም ከባድ ሊሆን ይችላል ግን የሊቨርፑል ደጋፊዎች ሰጥቷል ግን እንደዛም ሰጥተም እኮ የሚጮህበት መንገድ አለ
2: አንድ ይልከውና ሊያጋጥም ይችላል በተለያዩ ክለቦች እንደዚህ ሊኖር ይችላል አሁን አሽሊ ኮል ባርስ ባካርታ ጋር ከኢንቪዚብል ቡድን ጋር የነበረቻች ነው አይደል ቼልሲ በሚርበት ሰዓት ማኒኮል እየተባለ ሐሳቡ
3: እንደዛ ካሽኮል ይያሉ
2: ካሽኮል ናን እየተበልከና እንደዚህ ያለ የሚያጋጥም በጊዜ ሊቨርፑል ላይ ግን ብዙ ጊዜ ለተጫዋቾች ጭብጨባና በክብር እየዘመሩለት ሮቦ ይያሉ እየዘመሩለት ነበር
4: አው አምበል ነው ነው በቀጥታ ቶተናም ስፐርስ ተቀይሮ በሚገባበት ሰዓት ላይ በነገራችን ላይ ኢፕስዊች ታውን ከአርሰናል ሚኬል ሜሪኖ አራተኛውን ጎል ለመድፈኞቹ ያስቆጥሯል አድማጮቻችን መድፈኞቹ መድፋቸውን እያርከፈከፉት ነው እጅግ በጣም አስገራሚ ጨዋታ ነው እየተመለከትን የምንገኘው በሁለቱም ስቴዲየም አርሰናል ግን ስራውን
3: ጨርሷል
4: አድማጮች ለዛውም በሁለተኛው ቡድን ስኳድ ሮቴሽን ከነ ኳሊቲው አሁን እነዚህ ተጫዋቾች ቀደም ብሎ ፋኒ ሲላቹ ነበር ቋሚ 11 የገቡት ዛሬ ሁለተኛ ቢሆኑም ያርሰናል ሁለተኛው ቡድን ተጫዋቾች ቢሆኑም አርባጮቻችን ግን በሌላ ቡድን ቋሚ መጀመር የሚችል
3: በደንብ በተለይ የማክስ ዶማን ጉዳይ መሳይ ለሚካኤል አርቴታ ያስተላልፈው መልእክት አለ ቢያንስ 15 ደቂቃ አስጠኝ አይነት ነገር
4: ማድዌኪ ከሚገባ እኔ ልግባ የሚመስል አይነት ከማድዌኪ ኒሙ ለያርሰናል አካዳሚ ተጫዋችን መጠቀም የተሻለ አርሰናል ሊያገለግል
3: ይችላል ኦፍ ኮርስ ዶማን በጣም ድንቅ ተጫዋች ነው ጎል ማስቆጠር ብቻ አለ በእንቅስቃሴ ደረጃ የኤፕስ ተከላካዮችን ሲፈተን ተመልክተናል ፈርስት ሀፍ ላይ በነበረው እንቅስቃሴና እያንዳንዱ የኳስ ንክኪ አደጋ የሚፈጠር ነውና ምናልባት ለአርቴታ ትልቅ መልእክት ነው አንድ 15 ደቂቃ አሰልፈይ በፕሪሚየር ሊጉም ይመስላል
4: አዎ በትክክል ይህንን ነው እያሳየ የሚገኘው
3: ወደ አንፊልድ ተመልሰናል
4: አንፊልድ ሮድ ስታዲየም ተመልሰናል አድማጮቻችን አዎ አንዴ ወደ ኤፕስዊች አንዴ ወደ ሜርሲሳይድ መለስ ቀለስ እያልን የካራባው ካፕ ሶስተኛ ዙር ጨዋታን ወደ እናንተ እያደረስን ነው ስፖንሰሮቻችን የክብር አጋሮቻችን ደግሞ ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ እና አማራ ባንክ ናቸው አመቱን በአማራ ባንክ እየቆጠባችሁ ዲግሪያችሁን ሁለተኛ ዲግሪያችሁን ደግሞ ሪሚዲያል መማር የምትፈልጉ ከሆነ በሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ እያደረጋችሁ ሁለቱንም በላምፓዲና ስፖርት አስተሳስራችሁ እንድትጓዙ እንመኛለን። ጨዋታው ቀጥሏል። ጄሬሚ ፍሪፖን ምን አይነት ቦታ እያያዝ ነው? የጄሬሚ ፍሪፖን ጋር ጨዋታ ትንሽ ግራም ያጋባ ነው። አንዳንድ ጊዜ አድማጮቻችን ፈጣን እንቅስቃሴዎችን ለማድረግ ሲጥር እየተመለከት ነው ነበር የምንገኘው። አዎ በግራ መስበር ላይ የተረጋጋ እንቅስቃሴን ኳስ መስርቶ መውጣትን ትኩረት ያደረገበት ይመስላል። ጄሬሚ ፍሪፖን ጨዋታው ቀጥሏል። አሁንም ማቲያስ ፈርናንዴስ ከገባ በኋላ ሊያው ቶተናም ይነቃቃ ይሆን አብረን እናያለን። ወደፊት ኳስ ኦማር ማርሞሽ ይዞ እየገባ ነው። ኦማር ኩዱስ ማማር ደሽቪሊ ሞተበት። ምን አይነት ድንቅ ሴቭ ነው! እጅግ እጅግ አስገራሚ አጋጣሚ። ቶተናምን ነፍስ ዘርተው ዶሮዋ ከሳፏ አምልጣ ወደ ጨዋታው አንገቷን ደግፋ የምትመለስበትን አጋጣሚ ሳትጠቀምበት ቀረች። ማርሙሽን የሚያስደንቅ ኳሊቲውን እንድናደንቅ የሚያደርግ አይነት ኳስ ነበር ያየ ነው። ሆኖም አልጠቀሙበት አድማጮቻችን። ኢፕስዊች ታውን ከአርሰናል አድማጮቻችን፣ በዚህ ሰዓት ላይ አርሰናል ኢፕስዊች ታውኖች ያስቆጥረዋል። መጥፎ ዜና ነው ለሚኬል አርቴታ። ክሊንሺት በካረበውም ቢሆን ሲያስጠብቅ ይወታቻል። በዘንድሮ ልጃ በት አርሰናል አንድ ጎል ብቻ የተቆጠረበት አስታውሱ። ሜሜቲ ነው ኳሱን ያስቆጠረው በነገራችን ላይ። ወደ ጨዋታው እንመለሳለን። የተከበራችሁ አድማጭ ተመልካቾቻችን አንፊልድ መተናል፣ ሙሌ አንፊልድ መተናል። የቆመ ኳስ እያየን
3: ዶሚኒክ ሶቦዝ ላይ ተቀይሮ ገብቷል መሳይ። በሊቨርፑል በኩል
4: ዶሚኒክ ሶቦዝ ላይ ቅጣት ምትም ይመታል፣ ተቀይሮም ገብቷል። ማዘን ቶተናም ስፐርሶች እያሻገሩ ነው። በዚህ ሰዓት ላይ ብሎክ ተደረገ። ኩማስ ነው በነገራችን ላይ ብሎክ ሊያደርግ የቻለው። ጄሬሚ ፍሪፖንግ ፍጥነቱ እጅግ አስገራሚ ነው። ማጥቃት ላይ ብዙ ጥያቄ ይነሳበት፣ መከላከል ላይ ክሮሶቹም አንዳንዴ ትንሽ ችግር እንዳለባቸው ይነገራል። አድማጮቻችን አሁንም ጨዋታው የሚቀጥል ነው የሚሆነው። የተከበራችሁ አድማጮቻችን ጣቢያው ተወዳጁ ተመራጩ ብስራት ኤፍኤም 101.1 ነው። ከካራባው ከአፍሪካ ዋንጫ ከዓለም ዋንጫ ከሁሉም ወደ እናንተ እያደረሰ ነው። በርግባው ፍጹም ቅጣት ምት ነው። ምንም ጥያቄ የለውም።
3: አይ ምንም
4: አይደለም። ማድሊ እኔም
3: አይቼዋለሁ። አይ ምንም አይ ምንም የለም መሳይ።
4: አረ ግልጽ ኳስ።
3: አይ ምንም ተመልከት።
4: የማጥቃት እንቅስቃሴ
3: ምንም ነገር የለውም። ሲወርቅ ነው በቃ። ተመልከት፣ ምንም ባላንሱንም ማግኘት አልቻለም።